ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

ሰላምታን የብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክብራትን ክብራን ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ ትሕሶ መርባትና ትራ ናባኹም ክነብሉ ትደልና ኣለና እሞ ክሳብ ፍፀምታ መደብና ክትከታተሉና ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ፍኖተ ህይወት ኣለባብሳን ከምኡውን ስልማት ኣብ ባህሊ ብሄረ ትግርኛ ዘሎ ማለት እዩ እንታይ መስል ብሓበር ክንዕዘብ ኢና። ኣብ ንኡስ መደብና ዳሃሳስና ድማ ኣብዚ እዋን እዚ ኣብ ዜና ይኹን ኣብ ካል ኣጋጣሚታት ክበሃል ንሰምዖ ዘለና ብዛዕባ ብርቂ ማዕድናት ብዙሕ ክበሃል ንሰምዕ ኣለና። ብርቂ ማዕድናት ዝበሃሉ እንታዮም ኣበይ ዝርከብ እዮም እንታይ ኸ ፍሉይነቶም ብሓባር ክንከታተሉ እዮምና። ብዘካ እዚ ዓለምስነ ጥበብ ከምኡ ዘዋርድ ካሜራ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደባትና

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ረሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሑን ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ስዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ኣባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳምያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኔኪነት ኣስመራ ተፀንቢሩ ብዓውዲ ማቴርያል ማናጅመንት ማለት ምሕደራ ንዋት ተመሪቑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዝንባለ ይሪኦም ናብ ማኣዲ ናይ ስነ ጥበብ ኣብ ዓብ ድርኺት ሂቦም ማለት እዩ ንክሳተፍ 2012 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪኡ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከም ዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ። ካብቲ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርስያስ ትሕዝ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪኡ ከዓ እቲ ናይ ዩቲዩብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኹስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብዚ ሓሸ ደረጃ ንምብፃሕ ዝሰርሕ ዘለኹ ማለት እዩ።
0: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሕቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሑ እዩ።
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሜቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ዘይ ኮሚኒቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ ስለ እንዳ

እንዳ መዝገብካ እንዳ ተማሃርካ ስለተኸይድ እታ ናይ መጀመርታ ኤግዚቢሽን እየ ከምኡ የ ሰይመያ ማለት እዩ ዘይውዳእ ተመኩሮያ ትብል እቲ ትትሕዝቶታት ናይ ተቕባእታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲሰብ ዝገልፅ እዩ ማለት እዩ ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይረ እየ ማለት እዩ እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተላ እዩ ነይሩ ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘ ዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ ተን ሶሎ ዝገበርኮ ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ሰንሰለታዊ ምትሕሓዝ ዘለዎን ገይረ የ ክቕርበን ክኢለ ማለት እዩ ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡ ውን ብዙሕ ትምህርቲ ስለ እንዳወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ጀሚረ የ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅድቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጡን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእዩሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩውነታዊ እዩ ዝብል ብትግርኛ ክትርጉሞም ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪኤሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለጠቕ ናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእኻ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎካ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብኡኡ መንገዲ ናይ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካይ ድሒር ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ፣ ልምዲ፣ ታሪክ፣ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዘየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከለኩ ከዓ ንስ እቲ ኢንስፓይሬሽን ናተይ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ እ ግን ዝያዳ ኣብ ፖርትሬት ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ ዝሰርሕ ማለት እዩ። ስራሕተይስ መብዛሕትኡ ናብኡ ዘንበለ እዩ። እቲ ምንታይ እዛ ናይ ዓለምና ዛንታ ዳርጋ ዝበዝሐ ናብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነ ከዓ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንስ እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ብኹም ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ። ሓማኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ብድሀካ ንክሰርሖ ማለት እዩ። ዓቐን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተድፎ። ስለዚ ናይ ምጥማት ዓቕምኻ እውን ተመስክረሉ ሓደ ቅዲነት ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዕኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖን ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚኣ ብዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ የሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ። ናይ ብዙሓት ዓበይቲ ዝተመስክረሎም ስነጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ቅብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ ጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት እየ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ እቲ ንስኻ ክትህቦ ደሊኻ ዘለካ እቲ ንስኻ ክትሰርሖ ደሊኻ ዘለካ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ናይ ስራሕካ ብቐሊሉ ክርድ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። መብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ። ንሳ ንሕዳ ኣፅፊፍካያት ናይ ብርሃን ፅላሎትን ዝምድናታት ክትፈልጡ ኢኻ። መሰረት ግን እቲ ናይ ርእሳት ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መወከስታ ውን ክትወስደሉ ትኽእል ኢኻ ነቲ ስእሊ ብዘየገድስ ናይ ርሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃኣቁ ፈጢርካዮ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቅብኣ ከዓ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕ ኢኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ። ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ።

0: እዚኣ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ይኸንወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ ነቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ ንፅ ኢሉ ክሪያ ንከሎ ትህቦ ባህታ ዝዓበየ ነገር ማለት ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራ ምባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅባእ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበለናዮ ብርሳስ ጀሚርካ ናብ ሕብሪ ተኸይድ ኮንካ ናይ ሕብርሳስ ስራሓት ኣፅፉፋ ቢረስ ከመይ ትመፀለ ትኸውን ኢለ ጀሚርያ ደርጋ ትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። እዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ ኣብ መስርሕ ግን ሓንቲ ከምቲ ሚት ስራሕ ሰሪሐ ከም ውፅኢት ናቱ ማለት እዩ እየ ሰሪሐ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቲዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት መድረኻት ብምጥቀሙን ስራሓቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ ውሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 224 መስለኒ እንተዘይተጋግየ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለሲ ናይ ርሳስ ስራሕ ኣየቋረፅ ኮኑ። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተየ ማለት እዩ። እዚ ብምሉእ ትሰርሖ ዘለካ ሲ ሪከርድ ጌርካስ ሸር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂዋት ኣይፀልኦክዎን። ነብሶ ካብ ዝሰራሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ እቲ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዕበየ መፅኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዘዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቅፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ ሕጂ ስቱድዮ ንእሽተ እያ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካ ሲ ንከባቢ 300-400 ሰባት መፂኦም ድሕዳ ናትካ ሓሳባት ናትካ ስምዒታት

0: ተካፍሎም ኮንካ ኣብ ከዓ ብዝተጋነነ ካብ ትፅቢትና ወፀአ ከማንቲ እቲ ቪውስ ከይዱ ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐ ኣለኹ ማለት እዩ
1: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙ እዩ ናብ ተኸታተልቲ ዝቐርብ ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል ዕላማ ናይ ቀብኣይ ማቴዎስ እንታይ እዩ
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰተሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ምርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ዝስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ከዓ ኣብኡ የሳትፎም እዩ ማለት እዩ እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነን ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳኻ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅቕ ከዓ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮይንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ እዚአንተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን ዝተሓፈሻዊ ስእልታት ብፒሮ እዩ እዚ ናይ ብርዒ ስእልታት ኣዝዩ ፍቱ እዩ እቲ ምንታይ ኣይቲ ድምስስኒኻ ይረኣየ ከዓ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ ስለዚ ንዕኡ ንምርኣይ ኢለ የን ፅአን እዚአን እተን ክልተ ናይ ስኬችቡክ ተመክሮታተይ ዝሰርሐ ኩለን ማለት እዩ ዓበይቲ ስነጥበኛታት ንሃገረይ ዝውክሉ ገለ እንዳመዝገብኮ ከይድ ማለት እዩ ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚረ ክሳብ ሕጂ ዝስራሕ ኩለን ዘቕዳሕ ኮን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣብ ኣብ መስርሕ ዝብል ማለት እዩ
1: ከምቲ ኣብ መእተዊ መደብና ዝገለፅናዮ ቀብኣይ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ መምልኻ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ
0: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ዝብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘይቲ ናይ ኢንተርየር ዲዛይን ስለዚ ፅባቐ ትፈጥረሉ ማለት እዩ በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከምዘለዋ መንደቕ ኣብ ገለ እዩ ዝሰርሐሎም ነረ ሽዑ ከዓ ወፅኢ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮም ኣለዩ ኣምላ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይ ብከምኡ እየ ጀሚረ እየ ማለት እዩ
1: ኣብ መወዳእታ ስነ ጥበበኛ ቀብኣይ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ጉዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሕ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተንባሃልና ብምሕታት ኢና ተፋኒናዮ
0: السئلي دارغار نخلو يسألو اي قام قاسل ازخنا ولا دلخيا حساب ولا فنافت اي اي اندحد امسي خاس دلخيا حساب سي كينو بصحف مبسئلون ترارا رأي خاسل ازي تاب حنقول كامت ايزولو تب حلم خازو مات ايزولو سئلتات قالي قالي سوالو حلم تاتو زموتو سئلتات نمدقام نمرد اعسي يتقموم سلازي تقبقى تي سئلتاتي نخلو ينو يتسألو كم قانقوا سلازي خوانا خا انا خا مس كتاس نمسرحي كزاري ولدالي نسرح لنا افتزاح شي درجة نمبتح بدعني تمرتا قد اسنتالو ناتهم تعرخا زيادة وساني مالتي سلازي ولاون زخونا كحقوزهم الزليو كساب زا بتحيز الله مدرخ كوزحز الزليو كحقوزهم الحداد اليوم كابغت تهفتي في السوشيال ميديا زركة انستغرام بلوي قلة حتتات مهابك كن دقاقة في سن خلينا مالتي نحن تقبقات تجميرة كبقى بروسس زل تجميرة ساب زودة كبقى تجميرة ساب زودة فيديوهات مقدح يكافل سوزخونكو باتتان دعامت يومنخا تومكوري كوهوام بتازلات نمائيس بتازلات ندر بتحيازو اللوح عامي كنت حقاق السن قليلا مائيس
2: أرغو السنة تايز تقبله حادر ايز أرغن من
3: أول أرغو السنة تايز تقبله سورة تصورة دماء تحق أني أنا تصورة زلقس كلها تعبها بياقن منفس وترول مسايد

ትሕዝቶ መደባት ናትራን ኢኹም ኣብ ምክታል ትርከቡ። ብምቕፃል ድማ ንስ መደብና ዳሳስና እያ ተቐሪባ ዘላ። ሎሚ ዳሳስና ብዛዕባ ብርቂ ማዕድናት ገለ ክንብለኩም ኢና። ኣብዚ እዋን ዝመቸም ኣብ ዝተፈላለዩ ኣጋጣሚታትን ከምኡውን ኣብ ዜና ተዓዚብናዮ ንድሕር ኮይና ሃገራት ብዛዕባ ብርቂ ማዕድናት ብዙሕ ክብላን ሰብዕና ኣለና፣ ብዙሓት ውዕላት እውን ክኸትማ ንዕዘበን ኣለና። ብርቂ ማዕድናት ዝበሃሉ ካበይ ዝርከቡ ማዕድናት እዮም? እንታይ ፍሉይነቶም ካብቲ ካልእ? እንታይ ኢካ ዝበለፁ ዝገብሮም? ብሓባር ንከታተል። ናብ ንኡስ መደብና ዳሳስና ከስክረኩም እየ። ሰነ ምክትታል

ነዛ ኣብ መዓልታዊ ህይወትና ካብ ቦርሳና ወይ ጁባና ዘይንፈልያ ኣብ ኢድና ሒዝናያ ዘለና ካብ ነፍሲ ወከፍና ዘይትፍለ መሓዛና ዳርጋ ኮይና ዘላ ሞባይል ቴሌፎን እስከ ንመልከታ ነቲ ልሙፅ ገፃ ነቲ ኣብኡ ዝረአ ማራኺ ሕብርታት ካብቶም ንኣሽቱ መጉልሕ ድምፂ ዝወፅእ ንፁር ዜማ እስከ ሕሰብሉ ሕጂ ድማ ካብታ ቴሌፎን ወፂኹም እትዕቀብሉ መንበሪ ቤትኩም ተዓዘቡ እቲ ንገዛኹም ዘብርህ ዘመናዊ መብራህቲ ማለት ለድ ላይት እታ ብዘይ ድምፂ ልክዕ ከምቲ ዘኽድድ ዘሎ ወናም ሳዕሳዐይ ሰተት እናበለት ብጎተናታት እትሓልፍ ኤሌክትሪክ መኪና ወይ እውን ኣብ ገማግም ባሕሪ

ዝሽክርከሩ ዓበይቲ ናይ ንፋስ ሓይሊ መመንጨዊታት እስከ ንተዓዘቦም። እዚ ኩሉ ናይ ዘመና ዘደንቕ ክስተት ብሓደ ዓብ ምስጢር ዝተኣሳሰረ እዩ። ህይወት እዞም ኩሎም ናይ ቴክኖሎጂ ውፅኢታት ኣብ ትሕቲ መሬት ተሓቢኦም ብዘለዉ ፍሉያት ማዕድናት እዩ ዝምርኮስ። እዚኦም ብርቂ ማዕድናት ወይ ሳሕቲ ዝርከቡ ባእታታት መሬት ዝበሃሉ ኣብዚ እዋን እዚ ስሞም ገኒኑ ዝዝመረሎም ዘሎ ናይ 21 ክፍለ ዘመን ጀጋኑ እዮም። ስሞም ሳሕቲ ዝርከቡ ብርቂ ማዕድናት ይበሃል እምበር ብዘለዎም ብዝሒ ክርዳኣና ንከሎስ ኣብ ዓለም ውሑዳት ማለት ኣይኮነን። ኣብ ብዙሕ ቦታታት ዓለምና ኣብ ተራ እምነታትን ሓመድን ተበቲኖም ይርከቡ። እቲ ቀንዲ ሳሕቲ ዘብሎም ግን ዝተነፀሉ ምዃኖም እዩ። ከም ወርቂ ወይ ነሓስ ወይ ብሩር ኣብ ሓደ ቦታ ተኣኪቦም ኣይርከቡን። እዞም ማዕድናት እዚኦም ብተናፀል ኣብ ውሽጢ ካልኦት ዓበይቲ ማዕድናት ብውሕድ ዓቐን ተሓቢኦም እዮም ዝርከቡ። ካብቲ ዘለዎ ፈሊኻ ምውፃእ ግዳ ፈታኒ ኩናት እዩ። ዓበይቲ ኣኽራናት ፈንቂልካ ብብዙሕ ዝተሓላለኸ ኬሚካላዊ መስርሕ ተጠቒምካ ውሑዳት ግራም ጥራይኻ ክተውፅእ እትኽእል። ስለዚ ብምኽንያት ኣብ ዓለም ስለዘየለው ዘይኮነስ ካብቲ ዝርከብሉ ባይታ ፈሊኻ ንምውፃእ ኣዝዩ ኣፀጋሚ ስለ ዝኾነ እዩ ሳሕቲ ዝርከቡ ብርቂ ማዕድናት ዘብሎም። ስለምንታይ እዮም ደኣ እዞም 17 ባእታታት ክንድዚ ፍሉያት ዝኾኑ? ኣብ ናይ ስነ ፍልጠት ዓለም ተመራመርቲ ዓውዲ ቴክኖሎጂ ናይ ቴክኖሎጂ ሱፐር ሂሮ ወይ ጀጋኑ ይብልዎም። ካልእ ማዕድን ክገብሮ ዘይክእል ፍሉይ ናይ ማግኔት፣ ናይ ብርሃን ከምኡውን ናይ ኤሌክትሪክ ዓቕሚ ኣለዎም። ንኣብነት ኒዮዲሚየም ዝበሃል ማዕድን ንውሰድ። ምስ ሓፂንን ቦሮንን ተሓዋወስን ከሎ ኣብ ዓለምና ተራእዩ ዘይፈልጥ ብርቱዕ ማግኔት ይፈጥር። እዚ ማግኔት እዚ ክንዲ ሳንቲም ዝኸውን ዓቐን ዘለዎ ቁራፅ ኮይኑ ካብ 100 ዕፅፊ ክብደቱ ንላዕሊ ክስሕብ ዝኽእል ማዕድን እዩ። እዚ ማዕድን እዚ እንተዘይህሉ ነቲ ናይ ኤሌክትሪክ መካይን ዘንቀሳቐሱ ፎኮስቲ ሞተራታት ወይ ነቶም ሓይሊ ንፋስ ዝቐይሩ ዓበይቲ መመንጨዊታት ክስራሕ ኣይምተኽኣለን። ዩሮፒየም፣ ዩትሬኒየም ዝበሃሉ ማዕድናት ድማ ካልእ ተፈጥሮኣዊ ተህቦ ዘለዎም ገለ ካብቶም ብርቂ ማዕድናት ዓለምና እዮም። ኤሌክትሮን ምስ ዝሃርሞም ዘደንቕን ንጹርን ብርሃን ይፈጥሩ። እቲ ኣብ ቴሌቪዥን፣ ላፕቶፕ ወይ ሞባይል እትዕዘብዎ ብሚልዮናት ዝቝፀር ማራኺ ሕብርታት ብምኽንያት እዞም ማዕድናት እዚኦም እዩ ዝመጽእ። ካልኦት ከም ላንታነም ዝበሃሉ ማዕድናት ድማ ነቶም ሓያላት ናይ ካሜራን ቴሌስኮፕን መነፅር ክሰርሑ ከለዉ፣ ሴሪየም ድማ ነቶም መነፅራት ዝያዳ ንጹርነት ንኽህልዎም ይገብሩ። ካባብ ምክልኻል ዝጥቀምሎም ዝተፈላለዩ ኣፅዋራትን መሳርሒታትን፣ ሆስፒታላት ዝጥቀምሉ ናይ ኤምአርኣይ መመርመሪታት ጀሚርካ ክሳብ እታ ኣብ እዝንና እንገብራ ንእሽቶ መስምዒ ወይ ድማ ኤርባድስ ካልእን ውፅኢት ስራሕ ብርቂ ማዕድናት እዩ። እዞም ማዕድናት እዚኦም እምነ መሰረት ናይታ ኣብ ቀረባ መጻኢ እንዕዘባ ብዓውዲ ቴክኖሎጂ ጠርዚ ምዕባለ ዝበፅሐት ዓለም እዮም። ናይ ጥንዲ ተመራመርቲ መሬት እምበሮ መሬት ጥራዩ ኣብ ውሽጡስ ምስጢር ኣለዎ ክብሉን ከለዉ ብሓቂ ኣይተጋገዩን። እዞም ብርቂ ዝበሃሉ ማዕድናት ከምቲ ኣብ ዝተፈላለዩ ሕብረተሰብ ዝርከቡ ብተግባሮምን ስርሖምን ጥራይ ዓለም ዝፈልጦም ግን ከም ልቦም ዘይዛረቡ ትጉሃትን ሕቡኣትን ሰባት እዮም። ነዞም ማዕድናት እዚኦም ምርካብ ማለት ተራ ናይ መሬት ምኹዓት ጥራይ ዘይኮነስ ናይ ሃገር ድሕነት፣ ናይ ቴክኖሎጂ ናፅነትን ናብ ፅሩይ ፀዓት ናይ ምግዓዝ ውሕስነትን ማለት እዩ። እዞም ማዕድናት እዚኦም ንዘመናዊ ቴክኖሎጂ ወሰንቲ ስለ ዝኾኑ ንኣኣቶም ዝተቆፃፀረት ሃገር ናይ መጻኢ ቁጠባ ዓለም ኣብ ኢዳ ጨቢጣቶ ከም ዘላዩ። ንነዊሕ ዓመታት እዚ ናይ ብርቂ ማዕድናት ካርታ ብሓንቲ ዓባይ ሃገር ጥራሕዩ ተዓልሉ ጸኒሑ፣ ንሳ ድማ ቻይና እያ። ቻይና ነዚ ማዕድን እዚ ብብዝሒ ካብ ምውፃእ ሓሊፋ ናይ ምፅራይ መስርሕ እውን ንሳያ እትዕብልሎ። እዚ ድማ ዓብዪ ናይ ፖለቲካን ቁጠባን ጽልዋ ክህልዋ ገይሩሎ።
ሕጂ ግን ዓለምና ናብ ተተካኢት ፀዓት ክትሰጋገር ስለ እትደሊ ካልኦት ሃገራት እውን ሓደስቲ ቦታታት ንምድላይ ይጓያያ ኣለዋ። ከም ኣውስትራልያ፣ ብራዚል፣ ካናዳ፣ ህንድን ኣሜሪካን ዝኣመሰላ ዓበይቲ ሃገራት መኽዘናት ኣብ ትሕቲ መሬትን ከም ዘሎ እናተረድኣ ዝመፃ ይመስላ። እዚ ዳሳስ እዚ ናብታ ብሃብቲ ማዕድን እትፍለጥ ኣህጉርና ኣፍሪቃ እውን ገጹ ቀኒዑ ኣሎ። ሃገራት ከም ብሩንዲ፣ ማዳጋስካር ከምኡውን ማላዊ ኣብ መሬተን ዓሚቕ ፍተሻ የካይዳ ኣለዋ። ካብዚ ሓሊፍካ ኣብዚ ዘለናዮ ዞባ ቀርኒ ኣፍሪቃ እውን እቲ ፍሉይ ተፈጥሮ ዘለዎ ናይ ምብራቅ ኣፍሪቃ ተሪር ስንጭሮ ዓብዪ ተስፋ ዘለዎ ናይ ማዕድን ቦታታት ክህልዎ ከም ዝኽእል ተመራመርቲ ይሕብሩ። ታሪክ ብርቂ ማዕድናት ማለት ታሪክ ሚዛናውነት ኣከባቢ ምሕላው ማለት እዩ። ኣብዚ እዋን እዚ ዓለማዊ ዋዒ ንምቁፅፃር ናብ ተሓዳሲ ወይ ተተካአ ፀዓት ከም ፀሓያዊ ፀዓት፣ ናይ ንፋስ መመንጨዊታትን ናይ ኤሌክትሪክን መርበብን ክንሰጋገር ከም ዘለና ዝሕብር መጠንቀቕታ ናይ ተመራመርቲ ምዕቀብ ኣከባቢ ብብዝሒ ዝስምዓሉ ዘሎ እዋን እዩ። ነዞም ተሓዳሲ ፀዓት ዘገልግል መሳርሒታት ክንሰርሕ ከለና ናይዞም ማዕድናት እዚኦም ድሌት ተጠቃምነት እናወስኸ እዩ ዝኸይድ። ይኹን እምበር መስርሕ ዕድና እዞም ማዕድናት እዚኦም ኣብ ቅርፂ መሬት ከቢድ በሰላ ስለ ዝሓድግ ጥንቁቕ ኣተሓሕዛን ዳግማይ ናይ ምምስራሕ ብልሓትን ክምዕብል ከም ዝግባእ ተመራመርቲ ስነ መሬት ይገልፁ። እምበኣር ከስ ንመፃኢ እታ ሞባይልኩም ኣብ ኢድኩም ክትሕዝዋን ከለኹም ካብ ጥንቲ ቢሎናት ዓመታት ኣትሒዙ ኣብ ውሽጢ ከዋኸብቲ ዝተፈጥረ ኣብ ውሽጢ ዓሚቕ መሬት ተሓቢኡ ዝፀንሐ ብናይ ወዲ ሰብ ኣእምሮ ድማ ህይወት ዝረኸበ ክቡር ነገር ሒዝኩም ከም ዘለኹም ኣይትረስዑ። እዚኦም ናይቲ ዘመናዊ ዓለምና ምስጢራውያን ማዕድናት እዮም።

ሶር ዝዓርከይ ከምዛዝብለከ እያ። እዚ ናይ ዲኤንኤ ሪዛልት ዝኸልዓ ጓልካ ዘይምዃና እዩ ዝሕብር ዘሎ ዲተይል ከዓ ብወሰብ ሰይደልካ ኣሎ

ዕረያ ቤል ንዛ ቆልዓ ወሊድካ ምፅናሕካ ኣዝኻ ኣድዓኛ ኢኻ። ምክንያቱ በዚ ጋጢምካ ዘሎ ሓደጋ ድሕሪ ደጊም ክትወልድ ዘለካ ተኽእሎ ኣዝዩ ፀቢብ እዩ።

0: ዝርዝር ዜና ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደር ኣብያተ ትምህርቲ ብዕቱብ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈራ ኣብ ዝተኻየደ ግምጋማዊ ኣኼባ ተገሊጹ። ወኪል ኤሪና ሸዊት ገብረ ብርሃን ዘዳለወቶ ጸብጻብ ያሲን ሳልሕ ከቕርቦ እዩ።
1: ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደረ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ነሓሰ ኣብ መንደፈራ ኣብ ዘካየዶ ገምጋም መተሓሳሰቢ ቀሪቡ። ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84 ሚታዊት ከም ዝነበረ ገሊጹ። ኣብ ሃገራዊ መልቀቐ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ሚታዊት ናይ ዲግሪ 6.8 ሚታዊት ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51 ሚታዊት ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም። ሓለፍቲ ንኡስ ዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ድፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክትፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበዋታት ኣቕሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንክንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መፅሕፍቲ ንምፍታሕ 48 ሚልዮን መፅሕፍቲ ንምሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብዚ ክረማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ። ኣብ ማሓዳሪ ዞባ ደቡብ ኣቶ ሃብታ ኣብ ተስፋፅኤን በወገኑ መስርሕ መምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊፁ። ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286 ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1101 ኣብያተ ትምህርቲ ኣለዋ።
0: ኣብ ንዞባ ጎሌጅ ኣብ ሕብረተሰብ ብሓፈሻ ኣብ ደቂ ኣንስትዮ ድማ ብፍላይ ከቢድ ኣካላውን ማሕበረ ቁጠባውን ሳዕቤና ዝኽትሉ ጎዳእቲ ልምድታት ንምውጋድ ኣብ ዝካየድ ዘሎ ፃዕሪ ተራ መራሕቲ ሃይማኖትን ፀሎት ሰባትን ክዓቢ መተሓሳሰብ ኣቕሪቡ። ብዛዕባ ሳዕቤናት መርዓትሕቲ ዕድምን ምክንሻብ ጓል ኣንስተይትን ዝርከብዎም ጎዳእቲ ልምድታት ምስ ነበርቲ 16 ምሕደራት ከባቢ ኣብ ዝተገብረ ርክባት ዝካየድ ጎስጓሳዊ ምድባት ብዘይንቑሕ ተሳትፎን ኣበርክቶን ሕብረተሰብ ውፅኢት ክርከቦ ስለ ዘይክእል ብፍላይ መራሕቲ ሃይማኖት ብዝለዓለ ክሰርሕሉ ከም ዝግባእ ተገሊጹ። ኣብ ማሕዳር ርኡ ዞባ ጎሌጅ ኣቶ ደሴ ዘርኢ ሚካኤል ምውጋድ ጎዳእቲ ልምድታት ኣብ ሓፂር ግዜ ዝትግበር ቀሊል ዕማም ስለ ዘይኮነ መንገዲ መራሕቲ ሃይማኖትን ፀሎት ሰባትን ዝግበር ፃዕሪ ከዓ ዝፀዊዑ። ሓላፊ ኣገልግሎት ጥዕና ኣብቲ ንኡስ ዞባ ነርሲ ጊላይ ሙሳ ዝግበ ወገኑ ምክንሻብ ጓል ኣንስተይትን መርዓትሕቲ ዕድምን ክሳብ ሞት ከብፅሕ ዝኽእል ሓደገኛ ሳዕቢና ስለ ዘለዎ ንቕሓት ሕብረተሰብ ዘበርኽ ጎስጓሳዊ መድባት ብዝለዓለ ክድፋኣሉ ኣዘኻኺሮም ሳተፍቲ ብግድኦም ሳላ ዝካየድ ዘሎ ቀፃሊ ጎስጓሳትን ኣስተምሮታትን መረዳእታ ሕብረተሰብ እናበረኸ ብምምፅኡ እቲ ተርእዮ ይንቀልቁል ምህላው ብምጥቃስ ምስ ሰፍሐ መልክዑ ክቕፅል ተላብዮም። ወርቃዊ የብየልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ወርሒ ሓምለ ኣብ ካናዳን ሸወደንን ምክያዱ ዝፍለጥ እዮም። ከም መቐፀልቲኡ ድማ ብሆላንድ ብልዑል ማዕርግ ተፀምቢሉ ኣሎ። ብዛዕባ እዚ ንሰዳለዎ ፀብጻብ ስቴፋኖስ ግርማይ ከቕርቦ እዩ።
2: ወርቃዊ እየቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ እዚ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ8 ናሕሰ ኣብ ከተማ ኣምስተርዳም ሆላንድ ብልዑል ማዕርግ ተፀምቢሎም። ቆንስል ኤርትራ ኣቶ ክብሪ ኣብ ተወልደ ነቲ ብኣባላት ቤት ትምህርቲ ሰውራ ነበረ ዝተወደበ ፅምብል ብምምስካን ቀፃልነት ክህልዋ ተሓሳሲቦም። ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ብነሉክስን ኣምባሳደር ነጋሲ ካሳ ብወገኑ ናይ ዮሃና መልእኽቲ ድሕሪ ምትሕልላፍ ተዘክሮታቱ ብዛዕባ ቤት ትምህርቲ ሰውራ ገሊፆም። ኣብቲ ኣጋጣሚ ኣባላት ቤት ትምህርቲ ሰውራ ብዝነበሩ ንዕላማ ተራን ተዘክሮታትን ቤት ትምህርቲ ሰውራ ዝገልፅ ትረኻ ግጥምታት ስእላዊ ምርኢትን ቪድዮን ቀሪቦም። ኣብ መወዳእታ ኣባላት ቤት ትምህርቲ ሰውራ ነበር ምትእኽኻቦም ብምድልዳል እጃሞም ኣብ ሃገራዊ ምድባት ከም ንምባል ቃልኣትዮም። ብኻልእ ወገን ኣባላት ጉጅለ ህዝባዊ ግንባር ዲሞክራስን ፍትሕን ኣብ ከተማ ስቶክሆልም ሽወደን መንፈቃዊ ገምጋም 2026 ብምክያድ ኣብ ናይ መፅኢ መደባት ዘትዮም። ኣቢሎም ወኪል ናይቲ ጉጅለ ኣቶ ዘርኦም ኪዳነ ተፃብኦታት ንምምካት ድልዱል ሓድነትን ንቕሓትን መሰረታዊ ከም ዝኾነ ብምጥቃስ ኩሉ ኣባል ካብ ዝሓለፈ ብዝበለፀ ክሰርሕ መድረኽ ዝጠልቦ ከም ዝኾነ ገሊፆም ኣባላት ጉጅለ ብወገኖም ሃገራዊ ትውፊታት ብምፅናዕ ብመልክዕ ሕድሪ ንቐፃሊ ወለዶታት ከውርሱን ከስርፁን ቃሉን ብምሕዳስ ውዳበታት ንምስፋሕን ደረጃ ንቕሓት ኣባላት ንምዕባይን ዝሰላሰለ ዕማማት ፈረስለ ዝተረኽቦ ብዕቱብ ክስራሓሉን ክቐፅለና ዝኻኺሮም ኣብቲ ኣጋጣሚ ክልተ ኣባላት እቲ ጉጅለ ኣሓት ንመንእስያት ብኤርትራዊ ባህልን መንነትን ኣብ ምኾስኳስን ናብ ቁኑዕ መስመር ኣብ ምምእዛንን ብዘካይድኦ ኣበርክቶም ካብ መንእስያት ህግደፍ ጨንፈር ሽወደን ናይ ምስጋና ወረቐት ምስ

ተቕርፃዊ ሕፅረታት ክማልእላ ተማሕፂኖም ኣብ ንዙባን ኣቕፋ ብህዝቢ ሰራሕተኛታት መንግስትን ወፍሪ ተምሃሮን ልምዓትን በብወቕቱ ንጥፈታት ምዕቃብ ማይን ሓመድን ምግራብን ከም ዝካየድ ዝፍለጥ እዩ። ኣብ ንዙባ ደቂ ምሓረ ብወፍሪ ተምሃሮን ልምዓት ከምኡውን ብወፍራታት ህዝብን ኣባላት ሓይልታት ምክልኻልን ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ። እቲ መደብ ኣብ ምዝላይ ምስራሕ ቅትርታትን ምኩዓት ጎዳጉድን ከም ዘጠቓልል ክኢላ ምዕቃብ ማይን ሓመድን ኣቶ ዳዊት ተኸስተ ዓቢሮም። ሎሚ ዘበን ብሃገር ደረጃን መበል 28 ግዜኡ ዝካየድ ዘሎ ክረምታዊ ማእቶት ኣብ ንኡዞባ ደቂ ምሓረ 980 ተምሃሮ ኣብ 8 ንቑጣታት ማለት ሃዳሙ፣ መጻሉ፣ ኣምሁር፣ ትኹል፣ ጉራዕ፣ ኩርባርያ፣ ጋዴንን ማይዕዳጋን ተዋፊሮም ኣለዎም። ብሚኒስትሪ ሕርሻ ዝወፀ ውጥን 115,000 ሜትሮ ዛላታትን 46621 ሜትሮ ኩቦ ከትርታትን ክስራሕ ከምኡውን 25,500 ፈልስታት ዝኾኑ ጎዳጉዲ ምድላው ዘጠቓለለ ክኸውን ከሎ ብሰንኪ ምድንጓይ ክራማት ግን ምትካል ፈልስታት ከምቲ ዝድለ ከም ዘይተተግበረ ኣቶ ዳዊት ኣብሪሆም። እዚ ከምዚ ኢሉ ከሎ ብሓሙሽተ ናሓሰ ብሓውሲ ከተማ ማይ ዕዳጋ ወፍራታት ምግራብ ብተምሃሮ ኣባላት ሓይልታት ምክልኻልን ህዝብን ከም ተኻይደ ማሓዳር ሓውሲ ከተማ ማይ ዕዳጋ ኣቶ ኣውልኬር ዓሊ ሓቢሮም። በቲ ኣብ ክልተ ገጻት ዝተሰላሰለ ዕማም ልዕሊ 13,000 ፈልስታት ከም ተተኽለ ወኪል ኤሪና ኣፍሊጡ። ንኸልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ወፃኢ ቱርኪ ንፍልስጤማውያን እትገብሮ ኩሉ መድያዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ፕረዚደንት ጣይብ ኤርዶጋን ሓቢሩ። ፕረዚደንት ኤርዶጋን ነዚ ገለፀት ማል 12 ናሓሰ ምስ ፕረዚደንት ርእሰ ምሕዳር ፍልስጤም ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ዘካየዶ ዝርርብ እዩ። ሃገሩ ነቲ ኣውሽመጥ ቃዛ ምዕረባዊ ግማግምን ዝካየድ ዘሎ ወታደራዊ ተፃብኦታት እስራኤል ብትሪ ከም ትቃውሞ ዝሓበረ ፕረዚደንት ኤርዶጋን እቲ ኩነታት ሰለማዊ ማዕልቦ ክረክብ ተካይዶ ፃዕሪ ከም ተሓሂሉ ኣርድዩ። ቱርኪ፣ ስዑድ ዓረብን ፓኪስታንን ኣብ ዝሓለፈ ቅረባ መዓልትታት ዘኸተምዎ ስሉሳ ወታደራዊ ውዕል ዘባዊ ፀጥታን ምውሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብቲ ርክብ ኣሚቶም። ንተበግሶ ቱርኪ ዝመጎሰ ፕረዚደንት ማሕሙድ ዓባስ ብወገኑ ፍልስጤም ምስ ቱርኪ ዘለዋ ኩሉ መድያዊ ዝምድናታት ምስፋሕ ከም እትሰርሕ ኣነፂሮም። እስራኤል ካብ መወዳእታ 2023 ኣውሽመጥ ቃዛ ወታደራዊ ወፍሪ ተካየድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልጽ ጸኒሓላ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ብደረጃ ዓፀቦ ወዲቕኹም ዘሎ ፀብጻባት ውድብ ሕብራት ሃገራት ገሊፆም። በዚ መሰረት ኣብታ ኤስያዊት ሃገር ኣስታት 4 ሚልዮን ቆልዑ በተርዮ ተጠቂዖም ከም ዘሎ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕብራት ሃገራት ኣብ ዝሓለፈ ወር ሓምለ ምግላፁ ዝዝከር እዩ። እቲ ክስተት ሳዕቤናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተካየደ ግዳማ ወታደራዊ ምትእታው ምዃኑ ይጥቀስ። ኣሜሪካን 20 ዓመታት ኣብቲ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከበቅዕ እኳ እንተኸኣለ ሓድግታቱ ግና ይቕፅል ከም ዘሎ እዮም ፀብፀባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቅርባ ተዓዘብቲ ይገልፁ። ኣፍጋኒስታን ባህርያዊ ፀጋታት ብቐንዱ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረፍዓ ክተውዕሎ ከም ዘይከኣለት እዩ ዝሕበር። መጠን እስትራቴጂካዊ መክዘን ነዳዲ ኣሜሪካ ውሽጢ 43 ዓመታት ንፈልማ እዋን ናብ ሰሓተ ደረጅኡ ከም ዝወረደ ፀብፀባት ፀጥታ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዶ ከም ዘሎ ዝገለፅቶም ፀብፃባት እቲ ክስተት ድሕሪ 1983 ናይ መጀመርያ ምዃኑ ኣርድዮም። መጠን ኣህላኽነት ምዘይንኪ ተኣሃዝ ናብ ትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመት ዘሎ። ኣብ ዞባ ማእከላይ ምብራቅ ተኸሲቱ ዘሎ ፀጥታውን ወታደራዊ ቅልውላው ከምኡውን ኩናት ዩክሬን ከፊላዊ ጠንቂ ናይቲ ምንቁልቋል ክኸውን ከም ዝኽእል እዩ ዝጥቀስ። ሩስያ መራኸባ ካሕዛ ኣብ ልዕሊ ዝፍትና ሃገራት ኤሮጳ ተመሳሳሊ ስጉምቲ ከም እትወስድ ፕረዚደንት ቭላድሚር ፑቲን ኣጠንቂቑ። እዚ ዝተገልፀ ገለ ሃገራት ኤሮጳን እገዳ ምክንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ሞያት ንዝሓልፋ መራኸብ ሩስያ ይሕዛ ከም ዘለዋ ድሕሪ ምቅልሕ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከም ዘይርዮ ዝጠቐሰ ፕረዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላ ናብ ልዕሊ መራኸብን ቀጥታዊ ምላሽ ከም እትህብና ነፂሮ። ኤሮጳ ሕብረት ኣብ ዝሓለፈ ቅርባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንፀንሐ ምትፍናን ክዕርጎ ከም ዝኽእል ክሕበር ቀኒሎ። እዚ ከምዚ ኢሉ እንከሎ ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኤስያ ፓስፊክን ኣርክቲክን ህላዊ ምስፋሕ ዘካየደ ዘሎ ወታደራዊ ምንቅስቃሳት ከቋርፆ ዝፀውዐ ፕረዚደንት ፑቲን እቲ ምንቅስቃሳት ንፀጥታ ናይቲ ከባቢ ኣብ ሓደጋ ዘእቱ ምዃኑን ሃገሩ ኢዳ ኣጣሚራ ከም ዘይትዕዘቦን ኣረድዩ።
ህዝባዊት ሪፐብሊክ ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይል ባሕርን ንምዕባል ክሰርሓ ተረዳድአን ከም ኣካል ትምርዳእ ትማል 12 ናሓሰ ምስ ደሴ ታይዋን ኣብ ዘዳዊ ከባቢታት መያዊ ዳህሳስ ንምዕባል ዝዓለመ ሓበራዊ ልምድ ከም ዘካየ

ገሊፀን ክልተን ሃገራት ነቲ ልምምድ ብስሩዕ ንምክያድ ኣብ ስምዕ ከም ዝበፅሓ እውን ኣፍሊጠን ኣለዋ። እዚ ቻይናን ኢንዶኔዥያን ዘካየዶ ሓበራዊ ልምድ ደሴት ታይዋን ገዚፍ ወታደራዊ ልምድ ተካይዳ ብ ዘላትሉ እዋን እዩ ተሰላሲሉ። ወታደራዊ ልምድ ደሴት ታይዋን ህዝባዊት ሪፓብሊክ ቻይና መልእኽቲ ዝመሓላለፍ ክኸውን ዝኽእል ዝእምቱ ናይ ቅርባ ተዓዘብቲ መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ክሕብሩ ፀኒሖም እዮም። ኣካል ልኡላዊ ግዛኣታት ዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋገመ ወታደራዊ ልምድ ከተካየድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማ ምትእታው ብትሪ ከም ትቃውሞ ፀብጻባት ይርድኡ። ኣሜሪካ ምስ ደሴት ታይዋን ወታደራውን ቁጠባውን ዝምድና ንምዕባል እተካይዱ ንጥፈታት ምስ ቻይና ከተፋንና ፀኒሕ ኣሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስታት ክልቴን ሃገራት መሸጣት እፅዋር ብዝምልከት ኣብ ስምዕ በፂሕን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቅርባ መጻኢ ከም ዝትግበር ኣረድዮም። ጀርመን ነቲ እፅዋር ብግዜያውነት ኣብ መሬታ ክተዋድዶ ቅድሚ 2ልተ ዓመታት ተሰማሚዓ እኳ እንተነበረት ከይተተግበረ ከም ዝፀንሐ እዩ ዝግለጽ። እዚ ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክውቅዕ ዝኽእል ክሩዝ ሚሳይል ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ከም ዝሸመተኦ ጸብጸባት የረድኡ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ውፅኢትን ብቕዓትን ትምህርቲ ንምርጋጽ ኣብ ምሕደር ኣብያተ ትምህርቲ ብኣተክሮ ክስራሕ መተሓሳሰብ ቐሪቡ። ኣብ ምእዞባ ጎልጅ ተራ መራሕቲ ሃይማኖትን ጸለውቲ ሰባትን ኣብ መውጋድ ጎዳእቲ ልምድታት ክዓቢ መተሓሳሰብ ቐሪቡ። ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ሆላንድ ብልዑል ማዕርግ ተጸምቢሉ። ቱርኪ ንፍልስጤማውያን ትገብሮ ደገፍ ብዝለዓለ መልክዑ ከም ትቕፅሉ ሓቢራ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ተገሊጹ። መጠን ስትራቴጂካዊ መኽዘን ነዳዲ ኣሜሪካ ናብ ዝተሓተ ደረጅኡ ከም ዝወረደ ተኸሊሑ። ባርከ ዝኽርኩም ተዓዘብቲ ነሰዓት ዝተዳሎ ዜናታት ኣብ ሰዛዚምሎ ስለምክታልኩም ነመስግን ምስተርፍ መደባትና ንሓድገኩም ወገና ብርኹምሸት

0: በርሄ ድዛረበካ ልቢልካ ስምዓኒ
1: ዝስማዕ እንተ ኮይኑ ዳኣ ንሰምዓኪ
0: ደሞ ድሕሪ ሰብኣየይ ክደፍረን ጀሚርካ
1: ኣንቲ ሕጂ እንተደይ ተዓዊትናልክዳ መዓስሞ ክንዕዎ ተልኪና ህኮት ህኮት ዳ ኣበሃል
0: እሺ ኣብዚ ከም ዝበፃሕካ ደሞ ኣይፈለጥኩን ነይረ ደሞ ካሃተካ ድሕሪ ሰብኣየይ ድግስ ክትገብር ሃሲብካ ሃቀይ
1: እዋ ገብር ሰብኣይ ክክፅበደ ዳኣ እሞ እቲ ውራይ ክመጦ ኮይነ ዋ ኣንታ ክንሸይ እንተልናዮም ሲ ሓንሳብ ካብ ኣዲስ ኣበባ ክሳብ ንመፅእ ተፀበኽብሉና እዮም
0: እዚ ትእቢትካ ኣበይ ከም ደብፅሓካ ደሞ ሃቢርና ክንርኤና ኮነርኤል ንኣኩም ንፈትወኩም እዩ እስኩም ግን ኣይትፈትዎን ኢኩም
1: ከመይ ኣቢልና ክንፈትዎ ገዛና ሓዲግና ከይኣክል ፅግዕተኛ ቀይርናስ ክንፈትዎ
0: ድሃን ጉንቡህ ጉንቡህ ክትብል ኢካ ካብ ዘመጫ ምስ መፀ ክንርኦ ኢና ሽኡ
1: ናበይ ዲ ኸይዱ ደሎ እዚ ኮነርኤል ዲ ክትብልዮ ና ኮንቲነር ትብልዮ
0: ንዘመቻ ንበዓል ወዲ ቀሺ ጓልሸቃ
1: እንታይ ትብሊ
0: ወዲ ሃሊማ
1: እንታይ ትዛ

0: እንተልናዮምሲ ሓንሳብ ካብ ኣዲስ ኣበባ ክሳብ ንመፅእ ተፀበኹብሉና እዮም።
1: እዚ ተቢትካ ኣበይ ከም ደብፅሓካ ደሞ ሃቢርና ክንርኤና ኮነርኤል ንኣኩም ንፈትወኩም እዩ። እስኩም ግን ኣይትፈትዎን ኢኩም።
0: ከመይ ኣቢልና ክንፈትዎ? ገዛና ሓዲግና ከይኣክል ፅግዕተኛ ቀይርና ስክንፈትዎ?
1: ድሃን ጉንቡህ ጉንቡህ ክትብል ኢካ ካብ ዘመጫ ምስ መፀ ክንርኦ ኢና ሽኡ።
0: ናበይ ዲ ኸይዱ ደሎ እዚ ኮነርኤል ዲ ክትብልዮ ና ኮንቲነር ትብልዮ?
1: ንዘመቻ ንበዓል ወዲ ቀሺ ጓልሸቃ
2: እንታይ ትብሊ?
1: ወዲ ሃሊማ
2: እንታይ ትዛ

0: ከመይ ምስኻትከ
1: ምስከ
0: ዋላ ዋላ ዋላ ቆይ ኸባት ንምፅገ
2: ይሄ ደኣ ፅራይ እናወዲ ዘጎሮ ምእስኻ ዝሰቀሉ ኢና ክንዝሃልወት ስማዕ ግዳ ንብለካ ክበል ሳንዲ ዓይነ ንቤት እየ ከይደና ኣለ ዳሃይን ክገብር ተሰሚ
0: ኣየ ማዓንጣ ክንድናታ ዘይብል ግን እዋይ ዓይኖ ብእውነት ኣዲ ወልዳትም ግን
3: ዋይ ሓዊዳ ኣንታ ፅራይ ግድፍቲ ፃቢልካ እዩ ክንዝሃለምካ ኣለካ ኢኻ
4: ፅራይ ኣነ ድዩ መንበር እሱን ኣይፍፅ ክብለኒ ዋይ ወርዳት
3: ዶ ዋይ ብድሓና ዓናይ ሙሑይ ሰኒና መንበር ጓዕ ካዓ ቀትሪ ይኮነ ጓዓ ምሸት ኮነልካ ጭርመይ ቀትሪ ተዝኸውን ሲ ኣጣ እናማትካ ኩስ
1: ዋዶዳሓድ
4: ንዓና ይበላ ንበሪ ክታብኡ ክሸይነ ገዲፍ እዮ ብኡ ጌርና ንእግረ መንገዲ ናሓልፍ ንበሎ
1: ንሞ ናይ ተንሳንደጋ ይበል
3: ኣታጭሩ ናቤት ኢኻ ተወስተና ዘለካ
4: ኣብ መጥመረ ክትባ ክንገብር
1: ዋይተባሃ
3: ኣንተ ንዕኡ ዳኣንቆሲልና ዘይንምለሶ
4: እሞ ኣብዚኣ ገዲፍ እዮ
3: ከለኹዓይኖ ውስድና
1: ንዕቆሲልና ክንምለሶ ዮ ንዓናይ ዳ ቅድም ናብሰንደ ዋ
4: ንዓናይ ዳሓ

0: ኣቶሰኒ ማዕፀው ጋ ሕጊሒን ዝክዲ ቅሳ ዘይጣዕሚያ
1: ዓይፈንዲ መስጅ
2: ዋይ ድፍረት
0: ደቂ ሳንደ ዝኣኹ ሳንደ ኣቶ ሳንደ
1: ሳንደ

0: ዘተይ እየ ኣንተ ንንታይ ኮይነ እዚ ነብሰይ ድዒ ተፃዒነኒ ኣሎ
1: ዋይ ኣንተ ብነብስኸ እንድኣ
0: ናይ ድሓን ይግበሮ
1: ኣንተ ምንታይ ኸም ክንዲዚ ትሻቐላ
0: ዋይ ብሓቂ ዞም ቆልዑ ግዳም ኣለዋ
1: እዋይ ዘይ ቅስንቲ
0: ዓይኖ ወይና የለዋ ለካ እንዶ ዝነብሰይ ዘይረግአ ወይ ድሓን ይኮና ጥራይ ድሓን ይኮና ጥራይ ኣነ ተኸዓ ዲኸ
2: ዳሓን ዲኹ
1: ድሓን ኢና
0: ድሓን ኢና
1: በዓል ዓይኖም ወይና ናበይ ኣቢለን
3: ኣቐድም ኣቢለን ዓይኖም ንቤት የለን ከይደን ወይና ጭሩም ፅገ ዘለዎ ኣስዒቦምነ
0: ናይ ድሓና ዶ ኣይኮነት
3: ኣይ ብሓደ እንዲና ፀኒሕና ክንደይ እኳ ክንስሕቕ
1: ብሸዓ ክንዳ መቕለው ለዊት ከም ክንንበሪ
3: ዝሻቐላ
1: ድሓን ታ ከዓ ጓለይ
3: ኣለኹ መላ
1: ኣንታ ስቂለን ፈሪሀን ተቆልን ቆሊና ኣነባልካ በዓል ዓይኖም ወይና ስኢናያን ሞ
4: በዓለይ ድሃን ክገብር ኣሸቀላ ንስኸ
1: ተከዓ ንቤተን ኣቢለን ላተና ኣላ ሞ ንቤተን ኣቢልካ እመተን ግብ
4: ሕራይ ግርን ኣሸቀላ ድሓን
1: ሕራይ ወደይ ድሓንቶ ስቂልክን ካብዛ ስራሕ ናብ ኩር ኣቢልክናና
0: ድሓን ሕይ ከይድና ንመላልኦ ኢና ድሓን
1: ብሓደ ኣፊቱ ዋ ከነና ዋ
5: ኣብዚኣ
6: እሞ ተንሳ ንዴ ዓይኖምስ ምስ በረኸት እንታይ ዝተሓሓዘ ኣለዎ ኣንተንሳ ንዴ እሞ ኸይርኣ ክንኣና ቤት ውዱ ዘኮ ተመሊሰንኩ ይኮኑ
7: እሞ ተንሳ ንዴ እንታይ ዓይነ ክልዩ ድሓን ሕራይ ዘልክንኦ ንዑነና እሞ ከዓ ትሓየ ንግበር
6: መለስ ንዓናይ ንመለስታይ ኣሞ ከም ሓይሽ
4: በዓል መነኹማንጠ
7: ወይ ወዲ ቕሺ ከሊልካምሲኻ
4: ምንታይ መታ እንዳ ሰብ ተሸቕላ
6: ወረናህና ሸቕላ ስደሎ ምኾኑ እና እንዶ ዝገደለ ሳንዳ ዓይኖም ስኢና እየ
4: ናበይ ኣቢላ
7: ንዓይስ ንቤት ኢለና ንአን ተዕዚረ ደሃየን ክንገብር ኢልና ምስ ሳንደየን ምስ ጭሩምን እንተሰዓምናየን ድማ ስኢና
4: እሞ ቤቶም ገጢዕኹም ሪኢኹምሞ ዶ
7: ኣይ ማዕፆን ጋሕጊሐን ኣብ ውሻ ጠጋ ዝበሪሓ ፀኒሓትና ኣቴና ሓሰው ትብልና ድማ ስኢና
6: ኢሎ
4: እሞ ናበይ ኣቢላ ዳ ኣብሃል ቁሩ
7: እንታይ ሞ ክንብሪና እንተወደቀሽ
4: ወረ በረኸት ምሳ ነይሩ ኣብዚ ጎደፍኮ ይፀናሐኒ ኣንታ ንስኻ ኸቢ ገዲፍካ ኣብዛ ጠቐንደያ ጉርጃ ንኽልትዮም እንታይ ዝበለ ሽኩሽኩ ዓዚራ ተምበሃል ወደዚ ንዓናይ ስክምርሓኒ
7: ስዋዶ ተፍቲ ጣቢልካ
4: ንዓናይ ስ
1: ቅድስቲ ንዕነ ባዕዮና ንግበ
0: ኣንተነ ኣመተ ወዲ ቕሺ ዳ እንታይ ኢዱም ግዩ
1: ቅድስቲ ዓቕሊ እንደግበረ እንታይ ኸን ዓቕሊ ክንተፅባ
0: ወይንደ እሞ ኣነ ከይደዶ ዳሃይ ፈሊጠ ክመፅእ
1: ወይ ገታር ነብራ እንት ጠላዕ ሰብኢሉ ኢኽናሲ ክንዲዝሓፍ ዘቐሉ ዩ እ
0: እንደአይ ዝኸብደይ እንዲ ምግባር ኣብኒ ምኽኣልሲ እዩ ነ
1: ኣንተን ቅድስቲ ሓፍተ እዚ ነገር ኣት እንደይ ተካብዶኦ እንታይ ክንዲ ዝተካብዶኦ
0: ሸቂለ ን
1: እንታይ ዘሻቕል ኣለክ ንዓናይ ዳ ንእቶ ንዓናይ እሞ
0: ወይ ድሓን ኣነስ ኣብዚኣ ክትፀንሕ
1: ይለከ እንታይ ክትባቑጣ ኣብዚኣ እንዛ ውሻ ጠንስ ሓደ ንድያ
0: ኣብዚኣ ኮይኑ ክፅበዮ እንተመፁ
1: ቀዲሸ ስንፍላላይ ትኹና ንዓናይ ዳ ንእቶ ንዓናይ እሞ ዕዩና ንበር
0: ሕራይ
1: እወ ንዓናይ ድኣ
0: ሕራይ ከርክበክን
1: እየ ዓንተ ጓለይ ንዓናይ ንደእተዋ
0: ንዓናይ ሕራይ ከርክበክን እየ

ናትራና ብምክእታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ንገብር ድማ ገለ ሓድሽ ሓበሬታ ገለ እውን ተዛኒኹምሉ ክትኮኑ ኣብ ቀፃሊ ብካልእ ትሕዝቶታት ኣብ ልክዕ ሰዓት ይክኸውን ምረኻብና። ክሳብ ሽዑ ግን ከም ትወትሩ ንብለኩም ኣብ መደባትና ሓሳብኩም ርእቶኹም ነቐፊታኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከደንግረኩምን ድልዋት ኢና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ሃብ ዘገግሽ ብምኳይና ምሳኹም ፀኒሕና። ናይ ዝመፅ ሰሙን ሰባት ይበለና።

Gabba man night.

ሰላም ሰላም፣ ከመይ ትቕኒዩ? ኣብ ኩሉ ኩርናት ዓለምና ብምዃን መደብና መደፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መደፊዮርና ደጊመ ከመይ ቀኒኹም? ፅቡቅ እምባር ፊዮርናን ደምውን ከም ልሙድ ንኣኹም ዘዘናግዑ፣ ዘዛንዩ፣ ዝሐጉሱ፣ ዝምህሩ ከምኡውን ይዕግቡ እዮም ዘለቶም ትሕሶታት ኣዋሊድ ኣብ ሰዓታት ተረኺባ ዘላ እምባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳስዮ ኣነ ዝህር መሓመድ ንርኢ እምበኣ ደጊማ ደጋጊማ መደብና ፈሊሙ ክሳዕ ዛዝን እሰይ ሓቢፉ ክካተልዎ ንዓድምኩ መደብና ከም ልሙድ ብሓንቲ ጠምቲ ዜማ ጌርና ኢና እዛ መደብ እዚኣ ክንፍልማ ኣርእስታ ዛ ዜማ ድማ ንብገስ ኣለና ትብል ጣዕሚ ዜማ ኮይና ብኢድ ንኣሸብር ተዘየመት ኣዝያ ጠምቲ ዜማ እያ ንሙድ ምክተላ ንዓድምኩ እምበኣር ብቕታ ናብታ ዜማ ከብለኩም እየ ኣንባብ ድሕሪ ኣምለሰኩም እየ ሰናይ ምስትማዕር

ከመይ ቀኒኹም ፍትዋት ተኸታተልቲ መደብ ፍየርና ሎሚ ኣገዳሲ ምኽሪ ኣፍየርና ሒዛትና ምፀ ዘላ ነዚ ምኽሪና ምኹም ዘብሎ ድማ ኣንራኸ ምሕነት ኣብ ሰናይ ምክትታል ምስ ደቂ ትምህርትና ካብ ትምህርቲ ተፈዲስና ተኣኪብና ንገዛና እናክናኸለና ሲ ሓደ ጀን ገፍገፍ ዝበለ ክዳን ተኸዲኑ ክልምን ፀኒሑስ ንዓና ምስ ረኣየ ሄይ ኪድስ ሃው ዩ ዱዊንግ ኢሉ ብእንግሊሽ ተዛሪብና ፈሪሕና ሃዲምና ካብኡ ምስ ተፈለና ግን ዕላልናን ክትዕናን ብዛዕባኡ ኮይኑ እንታይ ኮይኑ ይልምና ኣሎ ቋንቋ እንግሊዝ ከምዞም ወጣተኛታት ቆርጠምጠም ኢልና ተዛረበስ እንታይ ኮይኑ ይልምን ኢልና ሓሲብና ምክንያቱ ብእንግሊዝ ድላዩ ሓሳባት ዝገልፅ እቲ ንፉዕ ተማሃራይ እዩ ኢልና ኢና ንሓስብ ኩሉና ስለዚ ነናትና ግምት ተዛሪብና እንታይ ኮይኑ ገሌና ብማናት ትምህርቲ ምብዛሕ ኮ እዩ ተፀሊሉ ዝኸውን ንብል ገሌና ድማ ንልማን ወልፊ ኮይኑ ወይ ዝኸውን ትምህርቲ ሓዲጎ ክልምን ግዜ ዩ ሕልፉ ንብል እንታይ እሞ ዘይተንተና መቸም ምስጢር ናይዚ ፅቡቅ ቋንቋ እንግሊዝ ዝመለኸለ ማና ከይተፈትሐልና ጥቓ ገዛውትና በፂሕና ሓንቲ ካባና ግን ተባዕ ሓሳብ ሓሲባ ፅባሕ እንተረኺብናዮ ዘይናሓቶ ኢላትና ዎ ነገር ነዛ ደሞስ ደወል መምሃረላ መን ሞ ይእሰረላ ኮይኑና ኣስቂጥና ንገዛ ንኣተና እታ እግርሞት ግና ኣብ ርእሲ ተማሊእና እያ ንፅባሒቱ ኣቐዲምና ቐፅቤት ትምህርትና ስለ ዝበፅሕና ዕላልና ብዛዕባ ትለማና ይቀፀልና እዮ ሓደ ነቲ ዕላልና ዝተኸፈለ ወዲ ትምህርትና እዝትብልዎ ዘለኹም ከመይ ይመስል ኢሉ ሓቲቱና ኩሎም ትንዑ ብሓበሬታ ገለፅናሉ ቆብ ባቢሉ ፈሊጥዎ ለካ ዛንቱኡ ዝፈልጥ ወዲ ገዛውቲ ፀኒሑ ዘገርም ዛንቱኡ ነጊሩና ንሕናስ ብምልከት ቋንቋኡ ንፉዕ ተማሃራ እዩ ኢልና ደንዲምናዮ ዝነበርናስ ነቲ ቋንቋ

ዓዶም ኣብ ወፃ ሃገር እዩ ለሚዶ ኣብ ደገ ተወሊዱ ዝዓበየ እዩ። ንስድርኡ ኣዝዩ ሕንቁቕ ኮይኑ እየ ዓብዪ። ናኢዶም ግን ኣይፈደየምን። ኣብ እዋን ንእስነቱ ብዋዛዋዛ ዝለመዶ ወልፍ ሽጋራ ናብ መስተን ኣደንዛዝዐ ፀፋርስን ተሰጋጊሩ ጭው ዝበለ ውሉፍ ኮነ ድራጊስት። ቀስ ብቀስ መላእ ኣካላቱ ተቋፀንፂሩ እቲ ርግቢት ኮይኑ ዝኣተወ ወልፊ ንኣሕደግ ተበልካስ ከም ተመን ሕንዙ እናተፍአ ምሩሕ ገይርዎ። ብብዙሕ ፃዕሪ ናብ ንብር ክምለስ እንተተፈተነ ኣቕቢፁ ብዘይ ንሱ ክነብር ዘይክእል ኮነ ትምህርቱን ስርሑን ጠንጢኑ ደድሕሪ ወልፍታት ክኸይድ መሬት ዓሪቦዎ። ከም ናይ ኣእምሮ ስንኩል በይኑ እናተፍተፈ ክኸይድ ምስ ጀመረ ስድርኡ ተባኢሉ እንተጎደፎ ናብ ኣስመራ ለኣኽዎ። ብማየ ጨሎትን ካልእን ተፈቲኑ ደሓን ይፀንሕ መሊሱ ይመፆ። ኣይተኻለን መጨረሽትኡ ካብ ከመይ ዝበለ ኳዕናን ናብ ለማን ተቐይሩ ኢዱን ሓለፍቲ መንገዲ ክዝርግሕ ይውዕል ኣሎ ኢሉ የዕሊልና ግርም ኢልና ከምዚ እውን ኣሎ። ነቲ ወልፊ ከኣትዎ ከለዉ እኮ ምስ ጀምዓ እናተሓቁ እናተፃወቱ ኬፋት እናበሉ ፅቡቕ ዝመስል ግን ዳሕራዊ ዘይምሕር ግዜ ሕልፎም ኮኑ። ነዛ ዛንታ ምስ ሰማዕ ኳስ ሓንቲ ዘንበብኳ ናይ ዝኸረሸታ ንጭዋ ዛንታ ትዝኢል ንሳ ፈለማ ኣብ ሓንቲ እኽሊ ዝመልአት ፀባብ ዝኣፋሳር ማዓት እያ። ነቲ እኽሊ ተፀባእ ዘይብላ በይና ሓመድ ኣስሓነቶ ጥዑም ጢዕምዋ በል ትብሎ ወየ ኣንጭዋ መቺእዋ ግርም ተሰማሚዕዋ ነብሳ ካጥር ጀመረ። ካብ ግዜ ናብ ግዜ እናኸረሸት ኣመናረጉደት ኣብ መጨረሽታ ፀሓ ኣዱንያ ግዲ ክትርኢ ናፊቓ ንደገ ክትወፅእ እንተደልየት ናበይ ገጻ እቲ ብዕባርኣ ዝኣተወቶ ኣፍሳርማ ፀቢብዋ ዓይኒ ላዕሊ ዓይኒ ታሕቲ ተቐርቂራ ጠጠው ፈንጠርጠር ክሳዕ ትብል ሰብ ገዛ ኣርኪቦም ሕርሕራይ ገይሮም ተሳይሎማ ወዮ እዚ ኩሉ ጣዕሚ ሰብነታ ንበትርን መኮስተሮን ኮይኑ ኣብ ኣሞይታ ይብለኩም። በቲ ምሽክናይ መንእሰይን ምሽክነይቲ ኣንጭዋ እንዳኣ ኣብነት ነጊሮኩም እምበር ክትኣትወ ጥዑም ክትወፀጉን ሕሱም ዝኾነ ብዙሕ ነገር እዩ ዘጋጥመና። ብፍላይ ንዓና ንተምሃሮ ብቐሊሉ ስለ ንምሰጥ ክንወፁ ኣብ ዘይንኽእል ዓዘቕቲ ዓቲና ኣማውታ ንኸይነ ክትእሲ ትኩራት ክንከውን ኣለና። ገለ ካብቶም ክትኣትዎም ምቁራት ክትወፆም ሕሱማት ዝኾኑ ነገራት ድማ ወልፊ ሽጋራ፣ መስተ፣ ቁማር፣ ሓሶት፣ ስርቂ፣ ትህኪት ወዘተ ኣፍ ደጊኦም ገፊሕ ንዓኒ ንዓኒ ዝብሉ ሓደገኛታት እዮም። ምናልባት ናብዞም ነገራት ምዕናይ ዝብሉ መሓዙ እንተለዉና ዓሻደ በራኺ ኢልና ህቆና ሂብና ንረሓቆም። ተዘይኮኑ ግን እቲ ኣብ መንገዲ ዝረኸብነ ለማኒ ልዕሊ ዝዶ እንታይ ክምህረና እዩ ዋላ። መለበምን ኣይግበርካ መለበምን ኣይኽላእካ ኢሎም እዮም ወለድና። ስለዚ ጥንቅቕ ድኣ ንበል ወድሓንኩም። ፍተዋት ተኸታተልቲ ምኽሪ ፍየርና ሎም ዝቐረብኩልኩም ምኽሪ ፍየርና እዚኣ እያ ነይራ። ኣብ ዝመፅእ ፍሉይ ኣቕስቲ ሒዘልኩም ክቐርብ እየ። ክሳብ ሽዑ ሰሰናይ እናተመነኹ ቻ

ፊዮርና ከመይ ክንከኣታ ተልፅሕና ብተዋ ተኸተልቲ ምሪ ፊዮርና መቸም ምክሪ ፊዮርና ኣብ ሂወትና ንዓና ይበቂዕ ዝበለተ ምክርታት ሒዛትልና ትቐርብ ኣብ ልብና ይሕድሮ እናበልኩም ምባር ካብ ዝቐፅና ተቐፅል ትሕስና ዲ ከብለኩም ቅድሚያ ግን ሓንቲ ሓፃ መሰገሪ ስለ ዘላትኒ ከም ልሙድ ካብቲ ዘለኹሞ ቦታ ኣይተርሐኹም።

መሰጋገሪ ዳግማይ ተራኺብና ኣለና። ፍትዋ ተኸታተል ትስመደፊዮርና ባርክስ ካብ ዝቕፅለ ታ ኩልኹም ብሃንቀውታት ፅበይዋ ድራማ የኸብለኩም። ናይ ሎም ድራማና ድማ ንዓና ትበቅዕ ትምህር ተዘናጋዕ ኮይና ኣዝያ ጥዕምተ ድራማ እዮም ቀሪቦምና ዘለዉ። ብቐጥታ ናብታ ድራማ ኸብለኩም እየ ስናይ ምክፍል

0: ንስኩም እንታይ ትብል ኣለኽን? ኣሎኒ ኣብ ምስ ሩፋኤል ነቢ ምስ ዮርስ እዩ እኳ ኣባዒስዎ እንታይ ዘይገብር እዚ
1: እወይ እዚ ዳሱር ሰዲድ እንድዩ ኣብ ቤት ትምህርታ ከ እንታይ ይገብር በዓል ረቢሹ ከለስ ንባዕለ መምሃራን ከይቲ ይነግሮም እቶም ተምሃሮ ኣትክኽ እንዲቢልዎም
2: እንታይ ናሙ ክንገብር ስቕ ተበልካ ብሓይሉ ተክቲኩ ዝዛረበካ እተተዛረብካ ከዓ ታወሮ ኣናፈሰ ብላ ርሓቀልና ተበልካ እዮ በየን ክርሕቕ ስቅ ተበልካ ከዓ ክሳብ ማዓሰካ ስቅ ትብል
1: ሓንቲ ዓሰባዕት ይበሎ
3: እንታይ
1: ካብዚ ሕጂ ክንዕልል ከልና ቴክስት ገና ዘይናል
3: ዋ
1: ሞባይል ሞ ዘይብልና
4: ኖኖ ሞባይል ዘይኮስ ቦራት
0: ከም ብቦንዲ ሞ
4: ኖኖ እሱ ዘይክፈጦ
1: ሕጂ ንኣብነት ናብ ናይ እንግሊሽ ምሽ 26 ፊደላት ኣለዋ ናብአን ንቁፅ ንቕኢለ ኣብነት ሓደ ኣይ 2 ቢ 3 ካሲ ኤቢሲ ክብተለና 1 2 3
0: ሞ ክልተ ድልጅ ትኮይኑ ኸ ንኣብነት 11 ኤኤ ዲና ከነንብቦ ወስ እንታይ ናክንብላ
1: እወ ፅቡቅ ኣለኸ እንዲኽ 11 11 ስለዝኾነ ኣይ ክመስል ንኽእል እዩ ግን ንሕና ኣብ ከባ ብምእታው ከይንገብራ ማለት እዩ ፅሕነ ካብ ገዛና ወረቀት ከምፅሊ ሸ ፅቡቅ ጌና ዘማምር ሃራዶ

ንኣብነት ኣስማራ ክንፅሕቲ ኮይና ኣይ ቁፅሪ ክንዲ ኣላ ሞ ቁፅሪ ሓደ ኤስከ ዓተ ሕጂ በበይን ተፈሊነየ ሓደ ኣይ ጫዓተ ከዓ ኣይ ትኾነላ ማለት እዩ እንድሕር ኣብ ክብተእትንያ ግን ኤስ ትኾነላ ማለት እዩ ኤም ከዓኒ 13

0: ዘይከን
1: ቁፅሪ1
0: ኣብ
1: 18
0: ከዓ ኣብ ክትዋለና ማለት እዩ። ሕጂ ኣስመራ ክንምት ዘለና 1 19 13 1 18 1 ከምዚ ጌርና ኣፀሊ ክነብሎ ኢና።
2: ዋው ፅቡቅ ሓሳብ ዛንፅሪ ከምዚ ጌርና እንድሕር ፀሊ ኢና። ጀምዓ ኣበና ውዒልክ
1: መፅ ኸዓ
2: ሲነክ እንደ ውዒለ ጀምዓ ታራ ኣበና ውዒልክ ተረስ ወልክ ተረስ ወል እስከዛ ታይ እዚ ኣትሪና ባ ተረስ ወልግን ተሓትልክ በ ሕትሞ
1: ዋ
2: ክትዕለ ሊኻ ሊኻ
1: እወ
2: ሓደ ክልተ ፃሒፍ ግን ስሕቀ ኣለኽን ጥዕና ኣለክን እዩ ስከንገርኒ
3: ዕላል እዩ ንዓና ዝርደና ዕላል እዩ ንዓና ይጓለይ
2: ኣተንዕና ብመዱን ገናኒ ቁፅሪ ናገሳዕ ዋይ

0: ሶፊ ቤንቤን ዳ
1: በዚ እንደ ናይ ክረምታዊ ትምህርቲ ክላስ ጀሚረ ዘለኹ ንስኻ ከዳ ቤንቤን ፀሊካ
0: ኣነ ዋላ ኸማኸ በዚ እንደ ናይ ክረምታዊ ትምህርቲ ጀሚረ ዘሎ
1: ፅቡቅ እሞ ኸመይ ኣሎ ክላስ
0: ፅቡቅ እንዲ ካሓተኩም ሕራ ማሕስኪ የለዋ እንዲ
1: ክገርመካስ ኩሉና መሓዙት ኣብ በበይኒ ትምህርቲና ተመዝጊብና ከይንዕልል ኢሎም ይመስለኒ ኩሉና ፋሕዮም ኣቢሎምና
0: ታሪክ ብለ ገደለ ሶፊ ሃፍቲ ካብ ብቅትማል ትራላ ነበርኩም ኮ ታሸቀላ ከማኒ ዝነበርካ ሰባት ንግራ ንደል
1: እሳስ ንስልቫን ኢካ ትብላ
0: ዋ ሳዳ ክትረግም ማዕትኒ ስኽ ትሕሸኒ ፈጫኽኒ
1: ኦይ እዚኣስ ንስልቫና ኢካ ተሓታ ምክንያቱ እተለታ ኮ ስልቫና ባዕላ ስለ ዝመሃዘታ ኮፕራይት ዝበሃል ነገር ኣሎ
0: ኣተሓራ ዘለና ፈልጣ እንደ ሶፊ ሃፍቲ ድሌት ክቡቕን ድሌት ክብል ስኽ ጥራይ እዚኣ ግበርኒ
1: እሞ ኣነ ኳ ይፅሕፈልካ ኒ ንስልቫና ግን ንገሪዮ ኢለ ክፅሕፈላ እየ ካብ ወረቐ ሽዑኡ በዓልካ ከድካ ተብፅሓላ
0: ርሳስ ድማ ክበኪ
1: ሓራይ

0: ረኺበክን ክደለይክን ፀኒሓተ ክንከዓ ባሓሳ ረኺበክን
1: እንታይ ሕዛ ፈዲስካ
0: እወ ገብዘይ ከማ ናትኩ ትኽኢለ ናባ ክነ መፅ እቲ ኮንዲኽን ገለትልዋኻ ፈሊጥ ፈሊጥ
1: መለጊርካ
0: በዕለይ ተመራሚረ ተመራሚረ ረኪበ ክነ ጥራይ በዕለይ ፅሓፍኮ ኣንብቦ
2: ኣብ መበል 11 ዘላ ፊደል እንግሊዝ እንታይ
0: እያ?
2: ኣብ ቁፅሪ 5 ኣብ ቁፅሪ 20 ኸ
0: ABCDEFGHIJKLMNOPQRST
2: ኣብ ቁፅሪ 11 ኸ
0: ABCDEFGHIJK ከምቲ እያ?
2: ኣብ ቁፅሪ 20 ኸ
0: ABCDEFGHIJKLMNOPQRST
2: ኣብ ቁፅሪ 1 ኸ
0: ያደቀላል
2: ኣብ ቁፅሪ 14 ኸ
0: ABCDEFGHIJKLMN
2: ቁፅሪ 9 ኸ
0: ABCDEFGHI ከትክታኒ ወይ በዕለይ ነስያ ትፈ እያ ነረ
1: ንምንታይ እዛ ኮዳ ውፅኢን እያ ትፈል ዶ ሓሰተ ግዜ ጠብሎቕ ጠብሎቕ ጠብሎቕ ስለትብል ካባ ክንሃርጅም ኢልና ኮይኑ
0: ተሞ ክገብር ለኽባ ገር ፈጢርኒ ካብ ድራጂ ጠብሎቃይብ ጠብሎቃይብ ታሰራሒ ገር ክኸይድ
1: ዋው

እዛ ድራማ ከመይ ክንከታተላ ፅንሕና ክትዋ ተኸታተልቲ መለፊዮርና ብዙሕ ነገር ተማሂርና ኣላ ከምኡ ተሓጊስና ኣለኹን ክኸውን ከዓ ተስፋ ይገብር እምበኣር ከስፍትዋ ተኸታተልቲ መለፊዮርና ፊዮርና ሎሚና ደረቶም ዝነበረ ትሕዝቶታት እዚ ክትካትልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ከምኡውን ተሓጊስኩም ትኸውን ተስፋ ይገብር ንረኸብና ድማ ኣብ ዝመፅእ ሰሙን ብተመሳሳሊ ሰዓት ብተመሳሳሊ መዓልቲ መለሳት ዘለዎም ትሕዝቶታት ይኸውን ሳዕሻ ግን ሰሰናይ ንኽልና ናበኩም ቻው

መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ ዝበዝሐ እዋን

0: ብኮምፒውተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒውተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተዋሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየን ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያ ተተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ቦኸርስ ንሱ ካኣልየ ንሱ ክብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪኡ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓቦ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ኣትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክልስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ብ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓቦ ኩሉ ሞያ እዩ ከምዚ ብኡጣ ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካት ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምተት ኢኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ ዜን ተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ኣሸዋቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ዘጋጠመ ሓደጋ ማዕረ ክንደይ ከቢድ ምዃኑ ኣይጠፋኣካ ንኸው
1: ማይክ እንታይ ኸ ዘረባ ኮልል ትብሎ ዘሎ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማ ኣይተፅቡቕ
3: ኢለካ ኳ የ ተለኣኽካ ከም ዝመፅ ኸዳ መዓስ ጠፊኒ
4: እሞ እንታይ ኢዳ ወይስ በዕሉ ንፈልጡ ኢልክና
5: ወረ እንታይ ኢና ሕበበ ነብሎ ዘለና ኣቦኹ ዝብለክ ደሎ ንእሽተይ ክሙ ዕድል ክተጠቀምሉ ይብለክ ደሎ ባባ እቲ ዘለኽዎ ፀገም ፅቡ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቀንዛካ ልዕለይ ክርድኦ ዝኽእል ሓደ ሰብ የለን
6: ሚኪ ሓቂ ብዘይ ሕበብ ክነግረካ እተኮይነ ኣነ ኣብ ልዕሊ ሰልና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒ ኸ ሓንዲ ኸ
1: ከፈ ደስከ ንበሪ እሞ እንታይ የርክ ነሳብን ክስጎ ክዳ
2: ብኣዳማይ ስለ ሰዓርኩኻ ሕናኸፈድ
0: ናይ ማዓት ወዲ ኣነስ ከም ገለ ጌርዳ ደጊ መፃዊት ክሳዕረክ በር ስኺ ዕረፍቲ ትብኒ ንኽእ
2: እንታይ ገበርካ ወደ ሕጂ ከዓ በርገር ክበልዕ
0: ንዕባ ነቲ ካልኣይ ግዜ ምስዓርካ ሽር ጌርክዮ
3: ስማዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዝደለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደሊ ወሪድዋ ኣዲያን ሓዋን ብሓደጋ ምኪና የመይቱ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ እዩ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥና እዚ ከዓ ንዓዓ ክሓሻይልና ዝገበርና እዩ ስለዚ ተወሳኺ ፀቕጡ ከይትፈጥረላ እየ ዛረበካ ዘለ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለካ እንታይ እዩ
3: ድሓን ብዛዕባ ኣስፊሕና ክነዕለልና ሰሊና ግን ይትረፍዶ ዛንታ እዘ መቓብር ሓዋን ኣዲያን እውን ኣብ ዝዓዲ ከም ዘሎ ይትፈልጥና
4: ድሓን ኮለር ዘብለ ይብልና ምክኤለ ብኸመይ ፈሊጥካ ዳ ይትበለኒ በር እዚ ጉዳይ ኣነ ለላዕሊ ይፈልጦ እየ
3: ካብታ ዝበረሓኻ ክይወፃኹ ከመይ ፈሊጥካ
4: ምክኤለ ንሱ ተገዳሲ ይኮና ግን ንምንታይ ኣሰልና ክትፈልጥ ዘይተደልየ ዘሎ
3: ጨሪሳ ክትቀብፆም ደልየ ንኦም ዘኪራ ብዛዕባ እቲ ዛንታ እንድሕር ኣ ክትሓትት ጀሚራ ብዙሕ ክንሕምልሶም ዘይንኽእል ሕቶታት ክስዕብ
4: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ ሳዕበይኒ ይኸፍእ ድሓር ውዒል ሓዲርካ ምፍላጥ ኣይተርፍኒ
3: ርዳእኒ ኣነ እንዳንኤልን ክንነግረልና ክንደይ ግዜ ተበጊስና ግን ከዓ እትባዓሲ ኢልና ንምለስ
4: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን
3: ሓቅኻ ንስኻ ሓልት እዩ ዘዛርበካ ዘሎ ድሓን እንታይ ንገብር በዕለይ ሓሲበሉ ኣለኹ ንስኻ ጥራይ ሓደራኻ እዚ ዘረባ እዚ ወይ ዝምስጢር እዚ ካ ኣፍካ ከይተውፅኦ ስጋ ብነግረ ሕጂ ንካ ሞ ዝሓዞ
4: ንምንታይ እዙ
0: እንካ እንዶ ድሓን ሓዞ
3: እንታ ንኸይና መግዝእ ኮና
4: ዝገብር ኣለ
3: ድሓን ሓዞ ጥራይ ግን ጥንቂ ቕበል ሓራይ
4: ድሓን ፀገም የብሉና ትሱ
3: ወቐፃሊ ክንራኸብ ኢና ድሓን
4: ረይ ሞ ክዳእነ
3: ረይ ብሮክ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነግረን ላ ኣብለን ቋሓማ ቋሓማ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴኒስ ገለ ፀዋት ነርካ ምሽ
2: እዋ ከምዚ ሰብ ክውሕደና ከሎ ገለስ ንሕለና ንፃወት ኢና
1: ነከንዶ ፐርከት ተሓዛ ክንገልምደ ክ ከመይ ድክብቀድ ናይ ፅባቅ ፀዊት ክና ኣነ ንበዓል ከማል ጥራይ ድምካሓል ዶንበር ንዓክስ መካልሲ ነኪ
2: ስለኒ ላይ ግዛሂት ሳዕር ዝብለካ ዘሎ
1: ድሓን ግደፊ ጥራይ ሕጂ ዋላ ናይ ውልቃውያን ኣሰልጠንቲ ድ ዋላ ገለ ገይረስ ክገጥመኪ እጆኺ
2: ኣታስኻ ከተስጉገኒ
1: ክሳብ ሓፍቲ እሞ ክሳይ በግበሪ ናንበር ክባሃብኒ ምናልባሽ ፈርሒ ክተሕባክሲ መርከቦ ትኮነኖ
2: ድሓ ንሱስ ሕዛ ጥራይ ባሮ 7 21
1: በቃ ሳይት ክሳይ ገብረልክ ምስኮል ገብረልክ ንዲ መዝግብያ ኸ እ ኣንቲ እንታይ ራ ተቐቢልክኒ
2: ኣንተ ናይ ካልእ ኮ ይመሲልኒ ኣምሰወ
1: ግና ኒትስ ክህድብለልክ ባባይ

ዋይ ኣታ ክንዲ ደስ ክብለካ ወደ ዛ ጓል ናይዛ ዝቆለበት እንዲ ሕጂ ትራንስፈር ጌራትለይ ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዘሎ
1: ንሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይን ትብል ተለካ ግድፎ ካልእ ሰብ ይስእኒ
1: ጎምባይ ትብለታይ እዚ ኳ ገለ ዝረኽቦ እታ ሓበሬታ ስለ ዘሎ እዩ በር መደና ፅፉፍ እዩ ነይሩ
0: ኣታ ገደፈኒ ዶ ካልእ ሓበሬታ ረኺባ ገደመለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሐ መሳርሕትኻ ድሕር ዘይተኣምኖ እንትኾን ከኻ ግረፎ ዶም ዞም ስራሕ ምሳይ ምስ ቤለይ ዝሰርሐ
1: እዚኣ ፅቡቕ
0: ፅቡቕ ገዛ ንኸይድ ነፂርካ ተኣተውሉ ቦታ ከዓ ክሕብረካያ ብትኻሸሉ ተኣቱ
1: ንምንታይ ዳኣ ንገዛ
0: ዳ ጠቀም የብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ካሸሎ ሰብ ዘይብሉ እዋን ነጤርካ ተኣቱ ኣቲኻኻ እቲ ዝግበር ጌርካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ካብ ደካ ስራሕኻ ደይኮነ እዚ ዕርቡ ጉዝኸክ
1: ራይላ
0: ግን ከምቲ ዝበልኩ ኣነ ስኻ ንጥራይ ጥንቃቕ ስተች

0: ሞ እዛ ገዛ ኩላ ርኢካ ኣለኻ ሕጂ ከም ዝበልኩካ ናትካ ስራሕ ንብረት ምግጣሚ ኣብ ቦታ ዓማዊል ኬትካ ምግጣሚ ካልእን ካልእ ብደገ ዝመፅእ ንብረት ምግጣም ሰሊና ካብ ንእሽተ ካ ከለካ ፅቡቅ ኣፍልጦ ናይ ጠዋሉ ኣለዎ ኢላትን ነራ ኣብ ስራሕካ እውን ኣዝኻ ንፍዕ ምኳን ከዓ ነገራትኒ ስለዚ ካባኻ ብዙሕ ክፅብ
1: ፀገም የለን ኣምና በዚታት ኣይጠራጠር ዝከኣለን ዘበለ ኩሉ ነገር ገብር
0: ኩሉ ዝበልኩካ ኣይትረሳዕ ኣይትሕማቅ ዝኾነ ነገር ተደሊኻ ኣነ ኣለኹ ሰሊና ውን ኣለ
1: ረረ
0: ሞንታይ ኣሎ ካልእ ዝተረፈ
1: ወላ ሓንቲ
0: ወላ ሓንቲ ብጥሩ ኣሰርሕ ደሞዝካ ኣይተሓትት እንዳ
1: ደሞዝ ረስዐኒ
0: ድሓን ንግዜኡ 65 ገይረልካ ኣለኹ ስራሕካ ተለይካ ሸዑ
1: ፅቡቅ ሕረ ሰማዕ
0: ሰሚዕና ኣለና
1: እወ
0: ደቃሙ ስራሕካ ጅምር ትኽእል ኢኻ
1: እወይ ጠወል ዓም ቤት ዓም
0: ረሲያ የ ንፅር
1: እንታይ
0: ኣነ ኳ ብዙሕ ርኢካ ይፈልጥ ኒአ ግን ሰሊና ኣብ ድገዛውትና ይትብለካ ነይራ
1: እወ ወ ሓንሳብ ኢና ኣነስ ርኢከ
0: ተዘይተጋጊ ግን ወ ቴድሮስ ያ ቴድሮስ ማለት ኣውቲስታ ናይ ዝገዛ
1: እወ ፅቡቅ ኣለኻ
0: በቃ ሓራይ ፅቡቅ ናይ ስራሕ ኣለ
1: ቴንክ ዩ ቴንክ ዩ

እምባእ። እዚ ሰብኣይ ዳ እንታይ ሓስብ እዩ ብዛዕባ ፋዘር ሓቲትን? ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕርኽ ንዶ ዲኽዲ ድሓን ብተግባር ከእምኖን ክሕጉሶን ክኽእል ኣለን።

0: እምቧእ እንታ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይ ዘሎ እዚ የተሓሳስበካ ዶ እዩ ዛዓርከ ዳኒ ኣለኻ ዶምሰ
1: ኣለ ተዛሪብካ ድ
0: ተዛሪብካ ጥራይ እንታይ ኣጋጢምካ መስ
1: ዳሓኒ ስለ ናይ ስራሕ ገሊአ ክሓስብ ፀኒ
0: ዋ ናይ ስራሕ ዳኻ መዓስ ተሓስብ ምስ ስማዓ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹም ድ
1: ኣሳከማ ዳሓኒ ንደካ ኣሎ ብስራሕ ካል ኣይኮንኩን እንታይ ዳሓኒ
0: ኣና እንዳስቂለ ኣብ ዘንበብኮ ገሪምኒ ፀኒሑ
1: እንታይ ዲኻ ንቢካ
0: ይትረፍ ክትውዕሎስ ንክትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለካ
1: እንታይ
0: ተብ ወዲ ሰብ ንኸምኡ ፍጡር ወዲ ሰብሲ ከመይ ገይሩ እዩ ዝጭኩነሉ
1: ፈጠም ተታሒዙ
0: እንታይ ኢኻ ወታእታ እንዳበልካ ነብስካ ኣሲርካ ትዛረብኒ ዘለካ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየ ዝነግረካ ዘሎ
1: ተታሒዞም እዮም
0: ዋ ሂወ ሰብ ሕሊፎም ዳኣ ክተሓዙ እዮ እምበር እንታይ ደልያ ጎረቤት መዋት ብዝሃበ ሓበሬታ ተረኺቡ ምትሓዝ ተበሉካ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐን
0: ኣይበዝሐን ውሒድዎም ከማ ስማዕ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለትካ
1: ሓቀኻ ውሕዶም በር 25 ውሒዶ ንኸይዶ
0: ንኸይድ ዝሓሽ መርዓዊ ክንደናይ ከይመፀና
1: ሓሳብታሕቲ ክንሮ ተታሒዞም እዮም ግን
0: ተታሒዞም
2: ሚካል ብኻድ ግን ከም ፍትሕ ይኮነ
3: ካልእ ዳ እንታይ ክዓቅምለኒ ኩሉ ክኢላል ዓቕመይ ኮይኑኒ እቲ እንከ ተስፋ ኢለ ዝምካሓሉ ዝነበርኩ ዳንኤል ኣለዎ እንታይ ከም ዝኾነ ተስፋ ዝቆረፀ ምስል ኣሎ
4: በጃኺ በጃኺ ዝምብካይ ኣቋርፅ እዩ ከምዚ ኢልከ ወላ ሓንቲ ክንረዳዳ ይንኽእል ኢና ግዲ እንደለይካ ኣለኹ ምስ በልክን እንታይ ኮይና ኢለ እንዳጎይኸ ይመፅ
3: ኩሉ ልዕሊ ዓቕመይ ኮይኑ ዲ ሕውሱስ ኢሉ ንተምከለ
4: እ ሚካ እንታይ ኣሎ ዲ ሓደሽ ነገር
3: እዚ ሕጂ ዝነግረካ ግን ዳንኤል ከይ ዝነግሮ
4: እ ሚካ ዳኒ ሓወይ እንታይ ኮይኑ ዲ
3: ዳኒ ሕማቕ ኣሎ
4: ሕማቕ ኣሎ
3: ኣሎ
4: ከመይ ማለት
3: ከመይ ከመይ መህብሎ የተምክኤል

0: ጊዜ ውዳእ ዝነበረ ፍቅሩ ሽተማይ ኮይነኒ ተጨኒቑ ተዋፂሩ እንዳሃለወ በቃ ድሓን እዩ ጥራይ ዓፅወኒ ሎሚ ከምኡ ሕልፍ ሓሊፎዎ ምሰይ በኣስን ንብረት ምስባርን በፂሑ በቃ
1: ቁርብ ከም መበገሲ እንታይ ትብል
0: ብዛዕባ እዚ ሓድሽ ምሕረት ይዕሊልን ዘይፈልጥ ምኸመይ ክብለ እዩ መቐዳማይ ከምኡ ተስፋ ዝቆርፅ ኩሎ ማለት እዮ ነይረ ሰኺሩ ከይመፅእ ምጥብኪኢለ
1: ብዛዕባ መስተን ስኽራ ንዓይ ክቋይቆ እንዳባዕለ ሰኺሩ መፅእ
0: ከርመካ ኮ እዩ ኩሎም ዞም ሕጂ ዘርእዮም ዘሎ ባህርያት ሓደሽትን ብሓንሳብ ዝመፁን እዮም
1: ኣነ ግን ከምዚ ትብልዮ ዘለኹ ባህሪ ይረአ ኩሉ
0: ብቻ ብክእል ንስኻ ስለ ዝኾን ካሓው ንስኻ ጥሪኢካ ክትሕግዘኒ ትኽእል እንተኾነ ንዓኻ ዝዕለለጋ ፀገማ እተሎ ንዓይ ንገረኒ እተዘይ ኮይኑ ግን ከምዚ ኣነ ዘይነገርካ ከም ምግለ ጌርካ ፀገሙ ፍለጥ
1: ዳሓንዳሓንዳሓንኩ ዳሓ እዛ እንታይ ለበዋ ደልይዎ ባዕለ ኣለኹ ወድሓ
0: ሓደረኻ ብክእል ብቻኻ ሓደረኻ ኣነ ሕማቕ ጥሪኢ ዳሕስበኒ ዘሎ
1: ይካል ሕማቕ ማለት
0: ዕታ ብክእል ሓሳብ ሓሳብ ኮ ከምዚ ኣእምሮ ንስሓተ ኮይኑ ኮይኑ ስምዓነ ዶ ኣሎ ፅሉል ኮይኑ ቅየር
1: ይካል በጃኸ ሕማቑ ሕማቕ ይታሰብ
0: ሓሳብ ጥራይ መዓስ ኮይኑ ይርእየኒ ዘለኹ
1: ይርእየኒ ዘለኹ ካብ ብሓኒ ብሓኒ ዘጨንቀ ይብልካ

0: ብቀዳማይኮ ኩሉ ኣካይድኻን ኣከዳድናኻ ንርኢ መምህር መስሊ ኢለ
1: ይሄ መምህር ፍሉይ ኣከዳድና ኣለዎ ድ
0: ኖ ዘይኮነስ ግን ክትግምቶስ ቀሊል እዩ ኩሉ ሰብ ከዓ ንስርሑ ዝመስል
1: ሓቂ ዘረባ መስተውዓሊት ንፍዕት ገማት ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እየ
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝወሰድኩካ ይካትምሳ
1: ኖኖ እዚ ግብጃ ናት ስለ ዝኾነ ቦታ ጥራይ ምረዝኣይምስሓ ሎ ማለት እዩ
0: ከምዚ ዝደለየኮ ኣበይ ክትምስሕ ኢሉ ይሓትት ሕዚ ካ ዩዝኸይድ
1: ዋሳብ ኣነ ኮኒ ትፈትዮ ቦታ ገለ ከይ ልወኪል እምበር ፀገም ይብሉን ኮ ዘክኽእል
0: ሎማዓንቲ ናተይ መደብያ ብቐዳማይ ካ በርገር ጋቢዝካ ንንህሎ ሎማዓንቲ ኣነ ከምዝሓቀ
1: በቃ ፀገም ኣብ ደስ በለኩም ንኸይድ
0: ኮንዓነይ ኮስደክሕ በፂሕናኹም

0: Oui, hallo da, Frau Nord.
1: እንታይ ዘሰክፍ ኣለዎ እዚ ዳሞ
0: ኣቶ ለምሓወይ ኩሉ ነገራት ካብረት ዝመልኦ ኮይኑስ ኣነ ሕፍርኒ ማለት እዩ
1: እዚ ዳሞ ክብረት እንድዩ እንታይ ደሰክፍ ኣለዎ
0: ክረዳ እንታሕማ ነገር ክህልዎ ግን በዚ
1: ንሓንቲ ሓንሳብ እንተ ውሒድ ክትርአይ ነገር ንበለሰ ዩ ዝሓ

ተቐበልና ተቐበልና ነገር ከይተምፅእ ማነ ዘይገድፈካ ክርኤካ እንዴ?

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃ እዩ ዝግባአካ ነይሩ።
1: ኣብ ሓውእቶ ናይ ኣሕዋት ከም ትሰርሕ ዘለኻስ ከዓ ሓወይ ትብለኒ?
0: ሕጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሓን ኩሉ መዓልቲ ኣለዎ ትፈልጥ።
0: ኣብ ባህላኻ ኣብ ውሳነ በፂሐ ኣለኹ እዚ ዘስምዕ
1: እዋ ወሲን ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ክነግረካ ደልዩ ኣለኹ።
0: ፅቡቕ ዘኣነስ ንዓኻ ትፅበ ዘለኹ።
1: ኣበይ ጥራይ ንራኽብ?
0: ስቕ ኢለ የተሰኪፈ ፀኒሐ ማለት እዩ። እዚ ሓወይሲ የጨነቆ ከይህሉ
1: ኣታ ሰብ ኣበይን መዓስን ጥራይ ንራኽብ?
0: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ እየ ቀልጢፍካ ትመፀኒ።
1: እየ ሕጂ ከደይ ትነግረኒ?
0: ዝተባሃልካ የ ጥራይ ግበር።

0: ኣታ እንታይ ዝበሎ ምጥፋእ ኣሉታ
1: ሓቅኻ ጠፍየካ ገሸት እዩ ዘለኹ።
0: ኣበይ ድኻ ዘለኻ?
1: ባሳ ኣለኹ ኣፍ ናይ ምሸት ገለ ቢለኻ እ
0: እንታይ ዛረብ ኣለኻ? ደለካ ከዓ ነይረ
2: ኣነ እዚ ካብዚታት ከጨነቐ ኣለ እንታይ ኢኸ ዝኾነ ዕላል ኣለኒ ገለ መለክቲ ብካል ኣብሳ ሒስክን ትመፅ
3: እዩ ሞ ተኸጋ
2: ሰለና ሰተ ርኢኣክለ
3: ሓሳብ ሓሳብ ከዓ ማ ኣጥቦ ብቢራ ጥራይ ባስጋም ከይደ ብቁላብ ገብላ
2: ሓሓ እንተ ንሰተ ወላ ሓንቲ ይምብልና ንገርመኪ
3: ሓሊልካ ኮይ 1ሰርተ ዝብፃሕ ስምዓን ጥራሕ ትዘረባ ኣለኒ
2: እሞሲ እቲ ዘረባ ክስ ኣባር ኮንካ ህዱእ ሙዚቃካ እንዳዝተማቐርካ ጫቁ ጫቁ እቲ እሙ

0: ምግባር እናስተማቐርካ ደይዕለ ዲኮይኑ ተዕለ
1: ሄኖክ ዕላልና ወዲእና ተ ተራዳዲና ናብ ዝብሎ ዘለካ ንከይናሃል
0: ናትክ ዕላልካ ናትክ ዘረባካ ደይ ውዳእ ረይ ተይ ክድ ትብል ደሊኸ

0: ናፊካን ይኸምስለኒ
1: መኪና ኸ ነየ ዝርያ ዘሎ መፅእ ኸ ድኣ
0: መኪና እዩ ዘይተማላኸ ሴም ሓወይ ሒዝዋ ዘሎ
1: እንዳይ በልሓራይ

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣብየኒ ትክፋል ናይ ታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያ ተተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ቦኸርስ ንስ ካ ኣልየ ንስ ብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕሉ እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓቦ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ብ ካልእ ደቂ ኣንስትዎ ወላ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓቦ ኩሉ ሞያ እዩ ከምዚ ብኡጣ ዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: سلام كم يوم سيوم ذي خبركم تعطلتين لومي حاموس عصر سلسة نحاسة ساعة تشاعة تمشي استرالوا زينا وشتون وطان حيزنا لكم كريمنا لنا كتكاتة لنا بخبر زي الدم بيتروس منقص عرسة زينا وطيئتن بغاعتن تمرتن مرقاص عبد محدر عبيات تمرتي باعت كروخ سراح متحساسة بغريبون زغري مبل حامس عامت من مسرات بيت مرت الصورة عب هولاند بلعل معركة سامبيلو عب نوزبادك كم حارس هفيح نتفتات مع كاب ماين حامد اني سلاسل اللو تركين فلسطينيان تقور رقف بزرع على ملكعو كم تغطسل حبيرا ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ተገሊጹ መጠን እስትራቴጂያዊ መኽዘን ነዳዲ ኣሜሪካ ናብ ዝተሓተ ደረጅኡ ከም ዝወረደ ተቓሊሑ ውፅኢትን ብቕዓትን ትምህርቲ ንምርግጋጽ ኣብ ምሕደራ ኣብያተ ትምህርቲ ብዕቱብ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈራብ ዝተኻየደ ግምጋማዊ ኣኼባ ተገሊጹ ወኪል ኤሪና ወሸዊት ገብረ ብርሃን ዘዳለወተ ጸብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ
1: ውፅኢትን ብቕዓትን ትምህርቲ ንምርጋጽ ኣብ ምሕደራ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ነሓሰ ኣብ መንደፈራ ኣብ ዘካየደ ግምጋም መተሓሳሰቢ ቀሪቡ ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84 ሚታዊት ከም ዝነበረ ገሊጹ ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ሚታዊት ናይ ዲግሪ 6.8 ሚታዊት ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51 ሚታዊት ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም ሓለፍቲ ንኡዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ድፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክትፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበዋታት ኣቕሪቦም ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንኽንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መጻሕፍቲ ንምፍታሕ

0: 48 ሚልዮን መጻሕፍትን ማሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብ ዝክረማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ። ኣብ መሓዳሪ ዞባ ደቡብ ኣቶ ሃብታብ ተስፋፅኤን በጎኑ መስርሕ መምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊፁ። ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286 ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1101 ኣብያተ ትምህርቲ ኣለዋ።
1: ወርቃዊ የቤልዩ ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ወርሒ ሓምለ ኣብ ካናዳን ሸወደንን ምክያዱ ዝፍለጥ እዩ። ከመቐፀልቱ ድማ ኣብ ሆላንድ ብልዑል ማዕርግ ተፀንቢሉ ኣሎ። ብዛዕባ እዚ ንዝተዳለወ ፀብጻብ እስጢፋኖስ ግርማይ ከቕርቦ እዩ።
2: ወርቃዊ እየቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ እዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ8 ናሕሰ ኣብ ከተማ ኣምስተርዳም ሆላንድ ብልዑል ማዕርግ ተፀንቢሎም። ቆንስል ኤርትራ ኣቶ ክብሪ ኣብ ተወልደ ነቲ ብኣባላት ቤት ትምህርቲ ሰውራ ነበረ ዝተወደበ ፅምብል ብምምስካን ቀፃልነት ክህልዋት ተሓሳሲቦም። ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነሉክስን ኣምባሳደር ነጋሲ ካሳ ብወገኑ ናይ ዮሃና መልእኽቲ ድሕሪ ምትሕልላፍ ተዘክሮታቱ ብዛዕባ ቤት ትምህርቲ ሰውራ ገሊፆም። ኣብቲ ኣጋጣሚ ኣባላት ቤት ትምህርቲ ሰውራ ብዝነበሩ ንዕላማ ተራን ተዘክሮታትን ቤት ትምህርቲ ሰውራ ዝገልፅ ትረኻ ግጥምታት ስእላዊ ምርኢትን ቪድዮን ቀሪቦም። ኣብ መወዳእታ ኣባላት ቤት ትምህርቲ ሰውራ ነበር ምትእኽኻቦም ብምድልዳል እጃሞም ኣብ ሃገራዊ መደባት ክም ንምባል ቃልኣትዮም። ብካልእ ወገን ኣባላት ጉጅለ ህዝባዊ ግንባር ዲሞክራስን ፍትሕን ኣብ ከተማ ስቶክሆልም ሽወደን መንፈቃዊ ገምጋም 2026 ብምክያድ ኣብ ናይ መፅኢ መደባት ዘትዮም። ወኪል ናይቲ ጉጅለ ኣቶ ዘርኦም ኪዳነ ተፃብኦታት ንምምካት ድልዱል ሓድነትን ንቕሓትን መሰረታዊ ከም ዝኾነ ብምጥቃስ ኩሉ ኣባል ካብ ዝሓለፈ ብዝበለፀ ክሰርሕ መድረኽ ዝጠልቦ ከም ዝኾነ ገሊፆም። ኣባላት ጉጅለ ብወገኖም ሃገራዊ ትውፊታት ብምፅናዕ ብመልክዕ ሕድሪ ንቐፃሊ ወለዶታት ከውርሱን ከስርፁን ቃሉን ብምሕዳስ ውዳበታት ንምስፋሕን ደረጃ ንቕሓት ኣባላት ንምዕባይን ዝሰላሰለ ዕማማት ፍረስለ ዝተረኽቦ ብዕቱብ ክስርሐሉን ክቐፅለና ዝኻኺሮም። ኣብቲ ኣጋጣሚ ክልተ ኣባላት እቲ ጉጅለ ኣሓት ንመንእስያት ብኤርትራዊ ባህልን መንነትን ኣብ ምኾስኳስን ናብ ቁኑዕ መስመር ኣብ ምምእዛንን ብዘካይድኦ ኣበርክቶም ካብ መንእስያት ህግደፍ ጨንፈር ሽወደን ናይ ምስጋና ወረቐት ምስክር ተቐቢለን።
1: ኣብ ንዞባ ሓመልማሎ ምምሕዳር ከባቢ ሊበና ካብ 223 ብማሕበር ተጠርኒፈን ኣብ ምስራሕ ፍሉ ዝነጥፋ ዘለዋ 20 ደቂ ኣንስትዮ ኣብ ናብረን ምምሕያሽ ከም ዘርኣያ ገሊፀን። ንሳተን ኣብ ዝሃቦ ርእቶ ነብስኻ ንምኽኣል ዝግበር ወፍሪ ብሓያልን ዘየቋርፅን ናይ ስራሕ ተበግሶ ምዝስነ ኣድማዕ ስለ ዝኸውን ውህደተን ኣደልዲለን ይነጥፋ ከም ዘለዋ ሓቢረን። ኣብ ሃማደ ዞባ ዓንሰባ ሓላፊት ማሕበራዊ ኣገልግሎታትን ምክትታል ፕሮጀክትታትን ወይዘሮ ትርሓስን ራእዮ እቲ ብደቂ ኣንስትዮ ዝምራሓ ስድራ ቤታት ነብሰን ክኽእላ ዝተበገሰ መደብ ኣተባባዒ ከም ዝኾነ ብምጥቃስ እተን ደቂ ኣንስትዮ ንዘካይዶ ዘለዋ ፃዕሪ ሞጊሳ። ሓላፊት ቤት ፅሕፈት ሃማደ ኣብ ንዞባ ሓመልማሎ ወይዘሮ ፋጥና ዓልን ሓላፊ ምምሕዳርን ፋይናንስን ናይቲ ንዞባ ኣቶ ዓሊ ማሕሙድን ብወገኖም ጥርናፈ ሓይሊ ምዃኑ ኣሚነን ዝወሰዶ ተበግሶ ንካልኦት ኣብነት ከም ዝኾነ ብምጥቃስ ምስራሕ ፉል ንመግቢ ሰብን እንስሳን ዘገልግል ምህርቲ ስለ ዘሎ ክተባባዕ ዝግብኦ ስጉምቲ ምዃኑ ኣብሪሆም። ኣብ ዞባ ደቡብ ንዞባ ማይ ዓይኒ ኣብ ወቅቲ ክራማት ክኽሰት ዝኽእል ሕማም ዓሶ ንምቁፃር ዝዓለመ ፃዕርታት ይካየዳ ኣሎ። በዚ መሰረት ኣብ ምምሕዳራት ከባቢ ዑናዋጦት፣ ሰርዐ፣ ቀላይ በዓልቴት፣ ሓድሽ ዓድን ሓውሲ ከተማ ማይ ዓይንን ኣብ ዝጥርነፋ 26 ዓድታት ፀረ ጣንጡ መድሃኒት ተነፂጉ። በቲ ካብ 26 ሓምለ ክሳብ 7 ናሓሰ ዝተካየደ ወፍሪ ምንጻግ 3972 ኣባይቲ ከም ተሸፈነ ሓላፊ ህዝባዊ ጥዕና ናይቲ ንዞባ መንእሰይ ኣኽሊሉ ስዩም ሓቢሩ። መንእሰይ ኣኽሊሉ ኣስዒቡ እቲ ዝተካየደ ንጥፈታት ኣድማዒ ውፅኢት ንኽርከቦ ነበርቲ ስርዑ ወፈራታት ብምውዳብ ከባቢኦም ብፅሬት ክሕዙን ኣብ ትሕቲ ብመድሃኒት ዝተሰበነ ናምስያ ክድቁስን ኣዘኻኺሩ። ሓላፊ ኮማዊ ሆስፒታል ንዞባ ማይ ዓይኒ ነርስ ተስፉ ገብሪ ህይወት ብወገኑ ወፍሪ ምንጻግ መድሃኒት ተርእዎ ኣብ ምቁፃር ሕማም ዓሶ ልዑል ምዃኑ ብምጥቃስ ነበርቲ ምልክት ዓሶ ምዝዕ ስምዖም ተቐላጢፎም ናብ ሕክምና ክመፁ ተላብዩ። ኣብ ንዞባ ደቂ ኣምሓረ ብወፍሪ ተምሃሮ ንልምዓት ከምኡውን ብወፈራታት ህዝብን ኣባላት ሓይልታት ምክልኻልን ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ። እቲ መደብ ኣብ ምዝላይ ምስራሕ ቅትርታትን ምኳዓት ጎዳጉድን ከም ዘጠቓልል ክኢላ ምዕቃብ ማይን ሓመድን ኣቶ ዳዊት ተኸስተ ሓቢሩ ሎም ዘበን ብደረጃ ሃገር ንመበል 28 ግዜ ኣብ ዝካየድ ዘሎ ክረምታዊ ማእቶት ኣብ ንኡ ዞባ ደቂ ኣምሓረ 980 ተምሃሮ ኣብ 8 ነቑጣታት ማለት ሃዳሙ፣ መጻሉ፣ ኣምሁር፣ ትኹል፣ ጉራዕ፣ ኮርባርያ፣ ጋዴንን ማይ ዕዳጋን ተዋፊሮም ኣለዉ። ብሚኒስትሪ ሕርሻ ዝመፀ ውጥን 115,000 ሜትሮ ዛላታትን 4621 ሜትሮ ክቦ ከትርታትን ክስራሕ ከምኡውን 25,500 ንፈልስታት ዝኾን ጎዳጉዲ ምድላው ዘጠቓለለ ክኸውን እንከሎ ብሰንኪ ምድንጓይ ክራማት ግን ምትካል ፈልስታት ከምቲ ዝድለ ከምዘይተተግብረ ኣቶ ዳዊት ኣብሪሁ። እዚ ከምዚ ኢሉ እንከሎ ብሓሙሽተ ናሓሰ ኣብ ሓውሲ ከተማ ማይ ዕዳጋ ወፍራታት ምግራብ ብተምሃሮ ኣባላት ሓይልታት ምክልኻልን ህዝብን ከም ተካየደ ኣብ መሓዳር ሓውሲ ከተማ ማይ ዕዳጋ ኣቶ ኣወልኬር ዓል ሓቢሩ። በቲ ኣብ ክልተ ገጻ ዝተሰላሰለ ዕማም ልዕሊ 13,000 ፈልስታት ከም ተተኽለ ወኪል ኤሪና ኣፍሊጡ። ኣብ ንኡ ዞባ ጎልጅ ኣብ ሕብረተሰብ ብሓፈሻ ኣብ ደቂ ኣንስትዮ ድማ ብፍላይ ከቢድ ኣካላውን ማሕበረ ቁጠባውን ሳዕቢናት ዘኽትሉ ጎዳእቲ ልምድታት ንምውጋድ ኣብ ዝካየድ ዘሎ ፃዕሪ ተራ መራሕቲ ሃይማኖትን ጸሎቱ ሰባትን ክዓቢ መተሓሳሰብ ኣቕሪቡ። ብዛዕባ ሳዕቢናት መርዓ ትሕቲ ዕድመን ምክንሻብ ጓነ ሴትን ዝርከቦም ጎዳእቲ ልምድታት ምስ ነበርቲ 16 ምምሕዳራት ከባቢ ኣብ ዝተገብረ ርክባት ዝካየድ ጎስጓሳዊ መደባት ብዘይንቑሕ ተሳትፎን ኣበርክቶን ሕብረተሰብ ውፅኢት ክርከቦ ስለ ዘይክል ብፍላይ መራሕቲ ሃይማኖት ብዝለዓለ ክሰርሕሉ ከም ዝግባእ ተገሊጹ። ኣብ ማሕዳር ንዞባ ጎልጅ ኣቶ ደሴ ዘርኢ ሚካኤል ምውጋድ ጎዳእቲ ልምድታት ኣብ ሓፂር ግዜ ዝትግበር ቀሊል ዕማም ስለ ዘይኮነ ብመንገዲ መራሕቲ ሃይማኖትን ጸለውቲ ሰባትን ዝግበር ፃዕሪ ከዓ ዝፀዊዑ። ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርሲ ጊላይ ሞሳ ዝግብኦ ጎኑ ምክንሻብ ጓል ኣንስተይትን መርዓ ትሕቲ ዕድመን ክሳብ ሞት ከብፅሕ ዝኽእል ሓደገኛ ሳዕቢና ስለ ዘለዎ ንቕሓት ሕብረተሰብ ዘብርኽ ጎስጓሳዊ መደባት ብዝለዓለ ክድፋእ ኣሎ ኣዘኻኺሩ። ተሳተፈ ብግድኦም ሳላ ዝካየድ ዘሎ ቀጻሊ ጎስጓሳትን ኣስተምህሮታትን መረዳእታ ሕብረተሰብ እናበረኸ ብምምፁኡ እቲ ተርዮ ንየንቆልቁል ምህላው ብምጥቃስ ብሰፍሐ መልክዑ ክቕፅል ተላብዮም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ቱርኪ ንፍልስጥማውያን እትገብሮ ኩሉ መዳዊ ደገፍ ብዝለዕለ መልክዑ ከም እትቕፅሎ ፕሬዚደንት ጣይብ ኤርዶጋን ሓቢሩ። ፕሬዚደንት ኤርዶጋን ነዚ ገለፀት ማለ 12 ናሓሰ ምስ ፕሬዚደንት ርእሰ ምምሕዳር ፍልስጤም ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ኣብ ዘካየዶ ርክብ እዩ። ሃገሩ ነቲ ኣብ ወሽመጥ ቃዛን ምዕረባዊ ገማግምን ዝካየድ ዘሎ ወታደራዊ ተፃወታት እስራኤል ብትሪ ከም ትቃወሞ ዝሓበረ ፕሬዚደንት ኤርዶጋን እቲ ኩነታት ሰላማዊ ማዕልቦ ክረክብ ተካይዶ ፃዕሪ ከም ተሐይሉ ኣረድዩ። ቱርኪ፣ ስዑድ ዓረብን ፓኪስታንን ኣብ ዝሓለፈ ቀረባ መዓልትታት ንዘኸተሞ ስልሳዊ ወታደራዊ ውዕል ዞባዊ ፀጥታ ንምውሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብቲ ርክብ ኣሚቱ። ንተበግሶ ቱርኪ ዝመጎሰ ፕሬዚደንት ማሕሙድ ዓባስ ብወገኑ ፍልስጤም ምስ ቱርኪ ዘለዋ ኩሉ መዳያዊ ዝምድናታት ንምስፋሕ ከም ትሰርሓ ነፂሮም። እስራኤል ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ወታደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልፅ ፀኒሓ ኣላ። ኣብ ኣፍጋኒስታን ብግምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቆ ከም ዘሎ ፀብፀባት ውድብ ሕብራት ሃገራት ገሊፆም። በዚ መሰረት ኣብታ ኤሳዊት ሃገር ኣስታት 4 ሚልዮን ቆልዑ በቲ ተሪዮ ተጠቂዖም ከም ዘለዉ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሓምለ ምግላፁ ዝዝከር እዩ። እቲ ክስተት ሳዕቤናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተካየደ ግዳማ ወታደራዊ ምትእትታው ምዃኑ ይጥቀስ። ኣሜሪካ ን20 ዓመታት ኣብታ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከብቅዑ ካ እንተኸኣለ ሓድግታቱ ግና ይቕፅል ከም ዘሎ እዮም ፀብፀባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲሱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልፁ። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዶ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ከተውዕሎ ከምዘይከኣለት ይሕበር። መጠን ስትራቴጂያዊ መኽዘን ነዳዲ ኣሜሪካ ኣብ ውሽጢ 43 ዓመታት ንፈለማ እዋን ናብ ዝተሓተ ደረጅኡ ከም ዝወረደ ፀብፀባት ፀዓቲ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዱ ከም ዘሎ ዝገለፁ እቶም ፀብፀባት እቲ ክስተት

ሕሪ 983 ናይ መጀመርታ ምዃና ረድዮም መጠን ኣህላኽነት ምስ ዘይንኪ እቲ ኣሃዝ ናብ ትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመት ዘሎ። ኣብ ዞባ ማእከላይ ምብራቕ ተኸሲቱ ዘሎ ጸጥታውን ወታደራውን ቅልውላው ከምኡውን ንኩናት ዩክሬን ክፊላዊ ጠንቁን ናይቲ ምንቁልቃል ክኸውን ከም ዝኽእል ይጥቀስ። ሩስያ መራኸባ ካሕዛ ኣብ ልዕሊ ዝፈተና ሃገራት ኤውሮጳ ተመሳሳለ

እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንዝፀንሐ ምትፍናን ክዕርጎ ከም ዝኽእል ክሕበርቀኒ ኣሎ። እዚ ከምዚ ኢሉ እንከሎ ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኤስያ ፓሲፊክ ከምኡን ኣርክቲክን ህላውኡ ንምስፋሕ ዘካይዶ ዘሎ ወተሃደራዊ ምንቅስቃሳት ክቋርፆ ዝፀውዐ ፕሬዚደንት ፑቲን እቲ ምንቅስቃሳት ንፀጥታ ናይቲ ከባቢ ኣብ ሓደጋ ዘእቱ ምዃኑን ሃገሩ ኢዳ ኣጣሚራ ከም ዘይትዕዘቦን ኣረዲዩ። ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይሊ ባሕረን ንምምዕባል ክሰራሓ ተረዳድየን። ከም ኣካልቲ ምርዳት ማል 12 ናሓሰ ምስ ደሴት ታይዋን ኣብ ዘዳዊ ከባቢታት ማያዊ ዳህሳስ ንምምዕባል ዝዓለመ ሓባራዊ ልምድ ከም ዘካየዳ ገሊፀን። ክልቴን ሃገራት ነቲ ልምምድ ብስሩዕ ንምክያድ ኣብ ስምምዕ ከም ዝበፅሓ እውን ኣፍሊጠን ኣለዋ። እዚ ቻይናን ኢንዶኔዥያን ዘካየደዎ ሓባራዊ ልምምድ ደሴት ታይዋን ገዚፍ ወታደራዊ ልምድ ተካይደሉ ኣብ ዘላ እዋን እዩ ተሰላሲሉ። ወታደራዊ ልምድ ደሴት ታይዋን ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኾን ከም ዝኽእል ዝእምቱ ናይ ቀረባ ተዓዘብቲ መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ክሕብሩ ፀኒሖም እዮም። ኣካል ሉዓላዊ ግዛኣታት ንዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም እትኽእል ተጠንቀቕ ቻይና ኣብ ከባቢ እታ ደሴት ተደጋጋሚ ወታደራዊ ልምድ ከተካይድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ፀብጻባት የረዱ። ኣሜሪካ ምስ ደሴት ታይዋን ወታደራውን ቁጠባውን ዝምድና ንምምዕባል እተካይዶ ንጥፈታት ምስ ቻይና ክተፋንና ፀኒሑሎ። ናይ መወዳእታ ዜና፣ ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክሽምት ምዃን ሓቢራ። መንግስታት ክልተን ሃገራት ንመሸጣ ተኣፅዋር ብዝምልከት ኣብ ዝስምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍሬደሪክ መርዝ ኣብ ቀረባ መጻኢ ከም ዝተግበር ኣረድዩ። ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ከተዋድዶ ቅድሚ ክልተ ዓመታት ተሰማሚዓ እኳ እንተነበረት ከይተተግበረ ከም ዝፀንሐ ይግለጽ። እዚ ክሳብ 2600 ኪሎ ሜትር ንዝረሓቐ ዒላማ ክወቅዕ ዝኽእል ክሩዝ ሚሳይል ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ከም ዝሸመትኦ ጸብጻባት የረድ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ውፅኢትን ብቕዓትን ትምህርቲ ንምርጋጽ ኣብ ምሕደር ኣብያተ ትምህርቲ ብኣተኩሮ ክስራሕ መተሓሳሰበ ቐሪቡ። ዘኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሆላንድ ብልዑል ማዕርግ ተጸንቢሉ። ኣብ ንውሰባ ደቀ ምሓረ ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ። ቱርኪ ንፍልስጥማውያን እትገብሮ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ሓቢራ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ተገሊጹ። መጠን እስትራቴጂያዊ መኽዘን ነዳዲ ኣሜሪካ ናብ ዝተሓተ ደረጁ ከም ዝወረደ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መደባትና ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ሚሳል ሚሳል ኣብ ኤርቲቪ ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል

0: ዕለት 6 በይሉ ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25 ወር 5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
1: ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ 5 ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬትና እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ።
2: ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እናወረዳ ኢና ሰኪሕናና በዚ ዘለኹሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞ ዳሓንዲ ከመይ ነይሩ ንበሃል ኣብ ቱሩባ ማለት እዩ ብ ማይ ከነምፅ ምስ ተራኸብና ዋ ሰብ መርለክ ይመናልና ይብለኒ እንታይ ትዛረባ ኣለካ ወተ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንበዓል ንዕለክ ይመናልና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
3: ስርሒት ዓሰም ምርብራብ ግንባር በይሉል
4: ኣብ በይሉል ሕጂ ዕለት 6 ና በይሉል እቲና ንሕና ክልቲኡ ተክልቲ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፀግዕቲ ምስ በፅሓና ንላዓሊ

0: ና ሩዋ ሩዋ ገና ዘይማ ፍርት ድብዳብ ስለ ዝነበራ ደብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕትኻ ካብ ባሕሪ ድብደብ ነሩ ሕጂ ከም መስቀላዊ በዚ ፀካ ዝኻ በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ዝፀጊዕና ሕጂ ደንደስ ሩባ ነሮ ብዚ ደንደስ ኢና ዝፀጊዕና ድማ ሕጂ ኣነ ወዲ መሓመድ ቃሕታ ብርሃነ ወዲ ኮረኔል ኣብዚ ደቂስና ኮፍ ኢና ድማ ሕጂ ቃሕታ ብርሃነ ኢኸ ሰኒ እዛ ፋሎስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅ ከይድ ነበር ንፅኢል ኣብዛ ተቓና ዓሊባ ኣነ ሳ ኣነ ጠላ ሃሊማት ሓንቲ ኮይና ካብኡ ውረድ ውሩድ ተባሂልና ሕጂ ንሸት ብባሕሪ ምዚ ትኩስ ስለ ዝነበረካ እንታይ ገርና እቲ ሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከም ዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለ ኣብዚያ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረና ዝነካሎ ብሂወቱ ንዓና ስሒቡ ስሒቡ ታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብቲ ፅግዒ ደቂስና እዛ ጓይታ ናይ እሱ ሃይለስላሴ ሃይለ ጎዴይቲ ዝበሃል ኣብቲ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝለካ ዝደይባ ሕጂ ሙሉ ለይቲ ዝፋሉ ደቂስና ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡምባ ንሕሪ ስሒዋ ልክ ኣብታ ጋንታ ዓለያ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ዝሰቂሉ በዓል ጎደይቲ ሓፍ ክብልዮ መሰ ስለዝበ እዚ ትዳትኦም ኩሉ የለን እዩ ተቆራሪፁ ድሕርያ ዋላ ሓንቲ ቡምባ ይተኮሰት ኣብኣ ክልቲዮም ሶም ሰብዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
1: እዛ ጋንታ ናብ ማይ ክንሰቲ ኢና ናብኣ ንኸይድ በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ ውሩድ በሉ ኢሎምና ሕልፍ ኢሎም ሩባሩባ ይኮኑ ንሕና ንስማዓዮም ዶ ማይ ሰቲና ገለመታት ኣብኣ ንድቅስ ኣብኣ ምስ ደቀስና ብባሕሪ ይትኮስ ልክ ኣብ ማእኸል እዛ ጋንታና ሰለስተ ቡምባ ዶዶ ኢ ዝኣቶ ከምቲ ዝኣተወና ኩላህና ክንፅዋ ይግበና እዚ ጎደይቲ መራሓ ጋንታና የሴፍ ገብራይ ምልክት ኣብዚኣ ክልተዋልድ ከዓ ሳልሳይ ወዲ ይውግአና ሓንቲ ሕሪትላ ኣብዚኣ
2: ውረዱ ውረዱ ብዝገሊ ኢሎምና ንፈልጣ መሳሕ ክንምሳሕ ማለት ተማም ሽኮር ወሪድና ብኣ በፅቢፅና ኣብኣ ተንማ ሽኮር ምስተተና ካልእ መግቢ የለን ኣይነበረን ግርሲኒ ገለ ከም ዝበልዎ ዳዓሰወየ ገለ መለ እዩ መግቢ ይነበረን ትረኸብቲ ሰኣን ወይ ፀባ ተረኺብካ ወይ ከዓ ተማ ሽኮር እያ ንዓብፅብፅ ኣቢልና ምስተተና ኣብኣ መስያ ኣብኣ እንዳዕለልና መስያስ ዘጋጠመ ኩናት ከምዝሪኦ ዘለና ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ እተኮይኑ ከዓ ኣነ ንባዕለይ ተወጊአ ከይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃሪ መስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለ መለ እዩ ነይሩ ቅያርካ ይብለይ ጓል መሃንሾ ስኡቲ ጓል መሃንሾ ነዛ ናይ ላዕሊ ካምሻ ያውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ እሳ ክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ትስረ በዚ በጀልጀት ዝበለ ከምኡ ኢለን ንኣፎምቦ ንሕክምና መፅ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹክ ካብዛ ነብሱ ቀንጢጡ ክሹክ ክህበኒ ወርሒ ምልእቲ ብታ ሕክምና በታ ክሹክ ናቱ ብኣ ተዓጢቐ የሕሊፈ እያ ማለት እዩ
0: እንታይ እዩ ገሊኡ ከምዚ መብዛሕት የርእካ ብ ጎደይቲ ክምገስ ከሎ ክንምገስ ከሎና ታ ሓርት ዝመፅት ጋንታ እዩ ኣብ ከባቢ ናይ ጢዖ ምስ በፅሓና ሰበይቱ ሲ ኣብ ትስዓ ወር ኣርባዕተ ሰው እያ እንታይ ብነሪ ሽዑ ኣና ዝሕለምለም ክነብር ይኽእል ኣብዛ ዓሰርተ ክስዋ እዩ ነሩ ሕጂ ኣብ ጢዖም ዝበፅሐ ብሙሉእ ምስ ናታ ዝነበረ ስእሊ ደብዳቤታት ናቱ ዝነበረ ነጓሎም ዝነበረ ገለመለ ብሙሉእ ገዲፉ እሂ ትበ ናይ ኤምለስ ኒ ከምታ ዝበላ ድማ ኣብኣ ሰው እዩ
3: ናይ ሃንደሳ ጓል ኣንስተይቲ እዚ ሃንደሳ እያ ተዋጊያ ኢትያ ኣላይ ኢትያ ኩሉ ነገር እየን እዚኣ ባህርያዊ ሽግር ሳ ኣለዎ እንዲ ኣይንፈልጠን ኢና ነርና ና ዝገርመካ ከም ወዲ ተባዕታይ ኮይነን እየን ዝኸዳ ነረ እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገማ ኣለና ኢለን ክዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕሩ ጎረራእሱ ትሪአና ኣለካ ዳንጋዓድ እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ መግለፃ ይርከቡን
4: ናይ 100 ሜትሮ ኸውን ንቅድሚት ምስ ከልና ኣነ ወዲ ከቢረ

0: ወዲ ቀሺ ኣሸፋሽ ከምዚ እናተገዲምና እናተኮስና ከለና ኣነ ንወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቀሺ ተወግኢ ትብለኒ ኪዳ ሓኪም እንታይ ትገብር መፅእ ክገለብላ ዕዚ ግ ምስ በለ ክድ ተበልኩ ናብኦም ክድ ምስ በልኩ እሱ ናብዚ ንሰሜን ገፁ ሳኻ ንደቡብ ገፃ ጥንቅሌ ታጉድጓል ኣብ ማእኸሎም ከምዚኣስቡ ማለት እዩ
1: ወገን ብዕለት 15/4/991 ዝፈነዎ መጥካዕቲ ዋላ እኳ ሸቱኡ ኣይቋዕ እምበር ኣብ ልዕሊ ጸላይ ብፍላይ ኣብ ልዕሊ 22 ክፍሎ ጦር ከቢድ ክሳራ ስለ ዘውረደ ጸላይ ካብ ካልይ ኣቤታዊ ሰራዊት ካብ ከባቢ ስመራ ን21 ክፍሎ ጦር ብምምፃእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥካዕትታት ይጅምር
2: ኩሉ ብወታደራዊ ዓይን ገለ ተሪኢካዮ ዳርጋ ፍርቂ ፍርቂ እዩ ማለት ሲ በታ ሓደ ኣፀወራትካ ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላኢ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርህማን መስዋእቲ ኣጋጢምና በዓል ዓብደርህማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክሳያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታ ገይርዎ ኣሎ ውይጥዎ
3: ቅፃሊ ፈተነታት ተካይድ ነይሩ ክሳብ ድሕሪና 360 ድጥወየና እዋናት እዩ ነይሩ እዩ ማለት እዩ 22 ክፍሎ ጦር እውን ከም ሰቡ ዘፍ ኢሉ ድሕሪኡ ከዓ ካልእ መፅ እዩ መን መፅ እዩ 21 ክፍሎ ጦር ሕጂ ቁሩብ እቲ ድኻማት ናይተን ኣሃልታትና ከ200 ገለን ዝኸዳ በጠሎንታት ዳርጋ 450 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋዕቲ ክሕከሙ ርሑቕ ስለ ዝኸዱ ንባፅዕ ስለ ዝመፁ ኣብዚ እቲ በዳህዪ ናይ ግመር ደንከለያ ስርሒት ናይ ውጋዕቲ ነይሩ
4: 17 ወሲኽዎ 21 ወሲኽዎ ስፓርታካ ኣምፅዎ 22 ክፍሎ ጦር ኣምፅዎ ሓምሻይ ሞተራይዝ ክፍሎ ጦር ገልመለ ታንከኛ ብርጌዳት ገልመለ እንዳወሰኸ ተጋዳላይ እንዳጎደለ እቲ ፀላእ እንዳወሰኸ እዩ ዝኸይድ ዘሎ ማለት እዩ ኣብዚ ናይ ፍፁም ድኻም እመፅእ ናይ ኣካላዊ ድኻም ከይተረፈ ኩሉ ሰብ ፀሚኢ እዩ ማይ የለን ነብስኻ ይትዕፀምኒ ኢኻ መግቢ ምሳኻ ትሕዘን ግሪስቲን እየን ተን ግሪስቲን ከዓኒ ነቐዝ በሊዕ እወን ጨኒን እየን ኣይብላዓን እየን ማለት እዩ ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ እታ ዝሓሸት ዓርኮብ ኮባይ ተረኺብካ ንእሽተይ ፅጋዕ ትብላ ኣብኣ ማለት እዩ እቶም ሓይልታት ከዓኒ ተጎቦ ምኑም ዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዝህረርማ ፀሓይ ከዓ ብፅንዓት ኣቢሎሞ ማለት እዩ ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነ ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳት ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ
5: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበረ ምሳና ምክንያቱ ኩሉ ክዳውንትና ሲ ቆርቢዕ እዩ ነይሩ ንሳተን ክደፋ ዝተወግአ ፍኹስ ዝበለ እውን ኩሉና ተወጊእና ከለና ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእታ ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ 85 በዕሊ ዓንበሩ ዝነበሩ ንኸይድ ነርና ማለት እዩ ጎንጎን ንኸይድና
6: ሕጂ ኣብታ ግንባር በይሉል ክንበፅሕ ኮለና መስ ናሕና ጋንታ ምስ እንዳ 25 ሞርታር ኢና ናና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሒ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ ብሎ ውፃእ ኣይወፅእኒ ውፃእ ለይሰብካ ሒዝካ ብሎ ሕጂ ወዲ ሸጋር ኣይወፅእኒ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊሑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪ ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቅድሚ ድፋዕና ወዲ ሸቃን ምስ ካልኣዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታካ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ዘተኩሶ ትካ ኣምፅኦም ጋ ትስክም ኣቢሎም ኣምፅኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣምር ሰበልዎም ካብታ ድፋዕ ላዕሊ ወሪደ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዓል ወዲ ሸቃ ዝተሰዊኦም ትሰምዕ እዚ ሕጂ እና መጓዓዝያ ዘሎ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነይራ ትነግረኒ ስምዑ ደርጋ ኣለም ትብለኒ ኣነ ድኣኮ ካብ ድፋዕ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ንጢራ ዝመፀትኒ ኢለ እንዲ ኸሊአት እያ ኣቦይ ኣቦ እዚ ኣቦ ኣቦ በቡኡ ኸማን እቲ ቀዳማይ ኣቦ እዚ ናይ ወዲ ሸቃ ኣዝዩ ኣዝዩ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፂ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
1: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዝት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣቶኪርዩ ዘካይዶ ነይሩ
4: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ ስለዚ ብድምር 3 ነፈርቲ ኢና ውግእ ደንከል ኣውዲቕና ማለት እዩ
7: ድሕሪ ስርሒት ፈንቅል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ እዚ ፀረ ነፈርቲ ኣሃዱ ኣብ ውሽጢ ዓመት ዘይመልእ 9 ነፈርቲ ኣውዲቑ 8 ሚግ ሓንቲ ሄሊኮፕተር ሓርበኛ ተስፋ ምክኣል ገብሪ ህወት እዚ ውን ኣብዘን ናይ ደንከል ስርሒት ኣርኣኖ ኣርኣኖ ዝበሃላ ዓድታት እየ ናብኡ ሓንቲ ሚግ ሃሪምዋ ንሳዊን ተቓፂላ ኣብቲ ከባቢ በዓል ባዳ ከይዳ ተቓፂላ መቸም ኣይፀነሐን ሳልሕ ሓንቲ ሄሊኮፕተር ሃሪሙ ኣብኡ ተቓፂላ ድሕሪኡ ተስፋ ምካኤል ኣብ ዕዲ ሓንቲ ሚግ ኣቃፂሉ ሓቂ ተን ክወጥቃ ዝተረኣያ ተዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ የብል ዘለኹ እዚ ሕጂ ክትሪዮ ከለካ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይምልእ ከምዚ ኢለን ክወጥቃ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ ኣሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያድ ዝሰርሑ ሰባት ከም ሓቂ ክትሪዮ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብኡ ከይዶም ዝተምሃሩ ሰባት ኣይኮኑን ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ ብካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተማሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሓል ዘፍረየቶ ጥራይ እታ ኮሌጅ ናህናስ ሳሓል ክብላ ክእላኒ
1: ፀላኢ ብዕለት 24/4/1991 ለይቲ ሰዓት 23:45 21 ክፍሎ ጦር ንበርጌድ 44 ብፀጋም ንበርጌድ 46 ድማ ብየማን ኣሰሊፉ ሓያል መጥቃዕ ተፈኒዩ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋ ሰዓት 8 ባዶባዶ ናይ ዕለት 25/4/1991 ቀፂሉ እንተኾነ ፍረ ከይገበረ ተፀፊዑ ተመሊሱ ፀላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣስታት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተባሃለ ቦታ ኣወሳ ዝተባሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተባሃለ ቦታ ኣንቀሳቒሱ ዕላማ ናይ ዝምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ፀቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26/4/1991 ኣብ ልዕልቲ ዝሰለኸ ፀረ መጥቃዕቲ ወሲዱ ከምዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ
4: ኣብ ዋዲ ንሕና ሓለዋ ኢና ማለት እዩ ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ እቲ ውድብ ዝሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል
8: ቡሬ ማለት ሕጂ

0: ውስ ገለፃ ጥ ክንገብር መደብ ነይሩ ማለት እዩ። ስለዚ ብዓብዩ እቲ መደብ ስለተሓበረ ማሕሙድ ሓቢርና ሞንበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ ሱሳ ምሩፃት ሰባት ካብቲ ሓይሊ ምክትዎ እዮም ነፀሓይ ትብሎ ኣብ ኦርኒክ ጥራይ ሓዙ ድኾን ንመግለፂ ግን ኣይተድልያን ኣብ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልኡ ኮና ንፅበ ነርና። እቲ ተልኡ ከይመፀ ግን ፀላእ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡሃ ተዋጊእና ማለት እዩ መሊስና እያ ፀላኢ ኣብዚ ከምቲ ዓንቲ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቀዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እቲ ኢሉ ይመፅ እዩ ማእታን ከይዳናጎ ጥራይ ክርቢት ምሽርጣት እዩ ተርፎ ማለት እዩ ኩሉ መባርዒታት እቲ ኢሉ ይመፅ እዩ ማለት እዩ ሒዝዎ። ስለዚ ከሎ ጋና ግን መጥቃዕ ድሕሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተክቱ ማለት እዩ
1: ዕለት 16 ስልያ ሰዲድና ዳርጋ ናይ 2 መዓልቲ ቢሎም ምስ ከዱ እዘን ዕጡቃት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝረኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብሙሉእ እዩ ናብኡ እዩ ከይዱ እቲ እንዳ 3 ሕጂ መጀመርያ 2 ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብና ኣሎም ማለት እዩ። ሕጂ መጀመርያ መዓልቲ ምስ ፀላኢ ውግእ ተኸይዱ ሃዲመን ከይደን ድሓር 2 ጋንታ እንደገና ደሪብና ኣሎ 4ዕኡ ጋንታታት ብሓንሳብ ኮይኑ ማለት እዩ። ኣብዚ ናይ 4 ጋንታታት ክንድረብ ከለና ሕጂ እንታይ እዩ ዝገበር ዘሎ ፀላኢ ይፍትን እዩ ዘሎ ፈተነታት ምስ ገበረ ዋ መበዚ ገለ ነገር እንተኣክትሎ ክገብር ስለ ዝኾነ የላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናህርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅእ ማለት እዩ። ሕጂ ካብ ዋዲ ንደቡባዊ ሸነክ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሩ እንደገና ንሶለሉ ዝበሃል ኣሎ ኣብዚ ሕጂ ፀላኢ ተኣክትሎ ዝገብረና
2: ከም ኣብነሲ ዕለት 16 ወርሒ 4 30 ዝኾና ደቂ ኣውሳ ወፊረን ነይረን እቲ ዕላማ ከምዚ ብኡ ቆሪፅካ ነታጉ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶኦ ስጉምቲ ብዝኾነ ግን ናትና ምንቅስቃስ ስለ ዝረኣያ እቲ ዕላማ እንኮ ኣይከኣላን። ብድሕሪኡ ከዓ እንደገና ዕለት 25 ወርሒ 4 200 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን ተናኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን ሽዑ ስለ ዝመሰየ ንፅባሒቱ እቲ ውግእ ቀፂሉ ብዙሕ ክሳራ ይነበረናን ሓንቲ እዚኣ ርግበ ማሃንሾ ትበሃል እያ ተሰዊያትና ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ ይ ዓሊቡ ንሳ ጥራሕ እታ መስዋእት ጋጢሙና
1: ዕለት 25 26 27 ማለት 27 ኣብዚኣ ውጉእ ይካየድ ሓንቲ ጓል ማሃንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋኣና ናይ ኣሃዱና ታእዋን ታሸዓያ ማለት እዩ 5 ውግኣት ከዓ ኣብኣ ይውጉእና 4 ፀረ ተሽከርከርትን 10 ፀረ ሰብን ነተወቅቲ ካብ ፀላእ ዝምንዛዕና እየ ነር ክቆብሮ ኢለ ናብቲ መስመር ዝመፃ ማለት እዩ። ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉ ተሳተፈ 19 ስዋኣት 78 ምውግኣት ሓሙሻይ ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳ ናይትን ዕጉጉማ ከዓ ብምሉእ ከም ተደምሰሰ ግምጋም ተኻይዱ
3: 21 ክፍለ ጦር ኣብ ዕለታት 27 28 ወር 4991 እውን 4 በርጌዳቱ እንዳኣባራርየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወጋሕታ ተተፀፊዑ ከም ዝምለስ ተገይሩ ብኣጠቓላሊ ኣብዚ ካብ ዕለት 24 ወር 4991 ክሳብ ዕለት 28 ወር 4991 ን4 መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውግኣት ብፅንዓትን ስኒምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለዝተዳኸመ ኩናት

0: ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ 17 ክፍሎ ጦር ነቲ መጥቃዕቲ ክቕጽሎ ትእዛዝ ተዋሂቡ። ብድሕሪ እዚ ንዝተወሰነ መዓልትታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ተዛማዲ ዕረፍቲ ድሕሪ ምቕናይ ብዕለት 2/5/1991 ጸላይ 17 ክፍሎ ጦር ምስ 22 ክፍሎ ጦር ተዋሂዶም መጥቃዕቲ ጀሚሮም።
1: እቲ ዓቕምና ንዓሙ ጸላይን ዝመጣጠን ኣይነበረ። እቲ እስትራቴጂ ክንዓፅኦ ንኽእል እውን ካብዚ ኣኽለኒ ኢልካ ከተዓፅ ትሕዝ እምበር ንኹሉ ዓፂኻ ትሕዞ ትኽእል ቦታ ይነበረ። ጸላይ ብገማግም ገይሩ ለይቲ ከይረእኻዮ ድሕሪኻ ሓሊፉካ ሓድር። ኣብቶም መጋቦታትናን በዓል ኮናን በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ኣፅዋርናን ዘለዎ ጸላኢ ዝበፅሕ ሕዚ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትናን ታንክታት ናይ ጸላና ትሪፍና ከዓ ኩሉ ንሃና ጌርናያ ማለት እዩ። ገለገለ ክፍለታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜ እቲ ማለት እዩ። ሕጂ ከምዚ ጭርጭር ዓበደይ ነይሩ እቲ ግንባር ብጠቕላለ ክዝርኦ ከለካ ከይተረዳፀላ ከይተረዳ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ህብታት ኣውፂኢኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲ ምስ ተመልሰ ግን ኣብ ዝኸፍአ ክረሩማ ይዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፅላእ ክጥቀመላ ዝግብኦ ዘይተጠቐመላ ንነፍሲ ወከፍ በጠሎኒ ሃ ሓንቲ ቦጥ ማኪና ኢና ሂብናየን። እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና። እታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዕኮራይ ክፈልያን እያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ያ ደድሕሪኦም ክትሰብዝላ ማኪና ማኪና ማይ ጉዱ ከሎ ካብ ቅድ ሓቢል ዮምሰቲ ጸላእ እዚ ክገብሮ ዝኽእል ወላ ሓንቲ ይጥቀምሉ ሓንቲ ብራሸ ሂብ ዝሰዶም ነይሩ ሓንቲ ብራሸ ምስሰደይዎ ኣብ ድሕሪ ማይ ፅኒአን ክረብ ነሩ ኣብዚ ብልጫታት ናህና ነይሩ። ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ውዳብን ጥራፈን ሰኣን ኣተኣልያ ናይቲ ኮይናትን እምበር ጸላኢ ንሕና ቦጥ ክንረክብ ጸላኢ ቦጥ ክስእን ኢልካ ይተሓስቦን ኢኻ ጸላኢ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብና ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎ ንብረት ከም ከመላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናስዓበት ድሕርያ እናስዓበት ድሕርያ እናስዓበት ምስ ናሓዘት ንዓ እናተኸላኸለት ኣብቲ ብፅሕ በፅ እዚ ብልጫ ስለ ዝነበረና ጸላኢ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሰዶን እዩ ዝረግፍ ነይሩ። ከምዚልና ንተንኸልና መወዳእታ ዲኢታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕቲ ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካን ዝመፅኻ ክልተ በጠሎኒ ሽካን ክትምለስ ኢኻ ድምፅኻ ተመሓዝረን ዘለካ ክልተ በጠሎኒ ማለት እዩ ብ16 ናይ በዓል ወተስፋይን ማለት እዩ። ኣብዚ ሕጂ ቧ ከመይ ገይሩ ከይድ ንሕና ኣብዚ ጸላኢ ክሓልፈልና እንዳባዓለ ከምዚ ክገብረና እንዳባዓለ ከመይ ገርና ንሓልፍ ኣብዚ ንሕድና ክትዕ ፈጢርና ስለዚ ንኣብዚ እዜን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፍ ኢልና ዝሓዝናዮ ቦታ ብሓንጎ ጸላኢ ከግድፈና እዩ ሃር ወዲታይ ከዓ ነቲ ናይ ግንባር ናይ ደቂ ምሃረን ናይ ኣስመራን ርድኦ ስለ ዝነበረ ዝሓኒ ፀገም የብሉን ዋላ ጥዕ ይብፃሕ ዋላ ሓንቲ ሽግር የብሉን ወዲ ሃይለ እዳ ኣብዲ ሃይለ ብዙሕ ፀርፀር ትብ ነ ዲ ትክስተ ሃይለ ማለት እዩ
2: ኣዝዩ ተፀሊዩ። ምክንያቱ እቲ ወግእ ቀልጢፉ ተሓኪሙ ሓውዩ ስለ ዘይምለስ 21 ክፍሎ ጦር ምስ መፀ መምርሒ መፅኢና ሓበሬታ ማለት እዩ ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንዶ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ይኽእሉ መልሲ መፂእዎም በዚ ዝመፃእኩም ረዳት የለን ሰፊሕ ወሳነ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና ተደለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምልና ማለት እዩ ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዝሕ ጠቐንጠቐና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ በዓል ወዲ ዓምደ ሰብ ሓደ ከባቢ ኢና ነርና እታ መልእኽቲ ምስ መፅእና ሕጂ ንራኸብ ካብዚ ነዚ ለቕዳ ክንጠፊእ ዶ ኮይና ኣ ካብዚኣ ስጉምቲ ጓለይ ሰደና ብዕዲ ገይሩ ክቕድመልና ን ብፅዖ ገይሩ ክቕድመልና ን ብመርከብ ብፍርጌት ገይሩ ማለት እዩ እንጂ እታ ዘላ ኣብዚኣ ምፅባይ ተሓይሽድናስ ምሸት ናይ ብርጌድ ክመፁኹም እዮም እቲ ርእቶኹም ሃብዎም እያ ትብልካ መልእኽቲ ናይ ወዲእታይ ምሸት ከዓ መፅኦምና ንዓና ሕጂ ናይ መካናይዝ ወዲ ገብረኣብ ነይሩ ደበሳይ

0: ንጉሰ ወሎ ማርያም ራሻይዳ ኣነ ዘይተይኳ መዳፍዕ ዝሕሪቲ ነይሩ ምስ በዕሉ ወዲ ገብረ ኣብዩ ነይሩ ሰለስተና ተራኺብና ያርእቶ እዚኣ ሒድና ፀኒሕና ቶም ኣጋር ካልኦት እውን ከምኡ ኩሉ ሰብ ብሓፈሻስ ኣብዛ ዘለናያ ምምካት ትሕሸና ንገብሮ ነመሓይሾ ቦታ ከ የብልናን ዋላ ሓንቲ ቦታ ከ ድመሓይሽ የለን እንድሕር ናቂልና ፀላአዩ ኩሉ ቅድሜና እዩ ዘሎ ኪሎ ሜተር ከማ ከውፃእና ይክእልኒ ኢሉ እቲ መሪሕነት ተቐቢሎማ ንሕና ዝኾነ ናይ ቦታ ምቀያር ከይገበርና እቲ ዝበልዎ ስርሒት ናይ ኣስመራ ጀሚሩ
1: ሎሰከፍ ቦጠሎኒ ኣነ ብቦጠሎኒ ክዛርብ ከለኹ ኣብ ሎሰከፍ ውግእ ክሳራታት ኣጋጥመና ነይሩ ኣብ ካብ መጀመርያት ሒዝካ ምስ ኩሉ ምስ ተኣሳሲርካ ሲ 56 ስዋኣት ኣለዉ ሳብታ ሰዓት እያ ኣብ ጢዕ 8 ነይሮምና ኣብ 42 ነይሮምና ኣብ ናይ ዋደ 18 ነይሮምና ኣብ ትግራይ 17 ነይሮምና ኩሉ ጠቓሊልካ ክትሪኦ ከለ እቲ ዓቕሚ እንዳተጓደለ ይመፅእ ነይሩ እንዳተጓደለ ይመፅእ ብዘይክኡ ውግኡ ከ ኣሎ ንድሕሪ ትምለስ እቲ ዓቕሚ ናይ ተናህርታት ብፍላይ ሓንቲ ሓይሊ ከባቢ 11 ሰብ 13 ሰብ ዝተርፈሉ እዋን ነይሩ እቲ ቁፅሪ እዩ ድውሕድ ነይሩ እምበር እቲ ንሕ ተሓቦ ስለ ዝነበረ እቲ ክራብሕ ዝኽእል ብቕዓትን ዓቕሙን ስለ ዝነበረ መኪትናዮ ማለት እዩ መኪትናዮ ናይቶም ዘይነበሩ እቶም ህልዋት እንዳሸፈኑ እንዳተራብሐ ኩነታት ንሓምሳን ከባቢ 50 መዓልቲ ኣብ ቤሉል ተረባሪቡ ድሕሪ ምርብራብ ኣብ መጨረሽኡ ዛዛሚ መጥቃዕቲ እዩ ድመፅእ
2: ናይቲ ምረት ናይቲ ኮይናት ክትሪኦ ዝሕንኮን ካብቲ ውሽጢ ኣቲኻ ኣብዚ ከባሳታት ዋጋእ ኮልና ናብቲ ጎላጎልቶ ትዋጋእ ኮልሃን ካልእ እንዲ ንኣብነት ሓንቲ ክንስጋዕ እንደይ ከቢድ ነይሩ ክንሪዮ ናተይ ናይ ወደህዳነ ናይ መናጃ ፓራኩሞንቶታ እዚኣተን ሰለስተዮም በጠሉኒ ኣብ መወዳእታ ናይ በይሎም ምርብራብ ኣብ 45 ሰብ ሕየ እንተሪፈን 250 ሰብ 270 ሰብ ዝተበገሰ 45 መፅሐን ኣብ ቤሎስ ገሌ መዓልታት 10 መዓልቲ ክተርፎ ከሎ ኣብ 45 ክንስዋኣትና 45 ሰባት ስዋኣት ነሮምና ከክንስዋኣትና ተዋሂቦምና ደስ ዝነበረና ዓይነት ሰብ ምእንቲ ከይ ዝርቆልና ሞ ከይልክመልና 45 ሰባ እትና እዮም ሓሙሽ ሰብ ካብ ኣቲና ኣብ 40 ድሕት ከርናና ኣቲና ማለት እዩ ስለዚ 45 ስዋኣት ኮንከሎ ተረፈ ውግኣት እዮም ማለት እዩ 45 ሰብ ሒዝና ኢና ኣ ሰብ ኣቲና ትምረት ናይቲ ኮይናት ግን እቲ ኮይናት ክንደ ወሲዱ ካብ ወርሒ 2 ክሳብ ወርሒ 5 ዘሎ ግዜ ብዘይ ዕረፍቲ ለይትን መዓልትን ኩናት ዝተካየደ ነዊሕ ግዜ ሰብ ዝወሰዱ እቲ ኮይናት ክንደኡ ክወስድ ዝፅበዮ ነገር እዩ ማለት እዩ
3: ናባት ፀላይ ቀፃሊ እየጥቅዕ ነይሩ ንሕና ቀፃሊ ኻ ንከላኸል ነጥቅዕ ኢኻ ነርና ተዝኻፍአ ስታ ዝበለና ግን ደብዳብ እዩ ሞርታራት ኣብ ከላ ምክንያቱ እቲ እማን ታዓንተ ትጥቀስ ነበር ከበብቲ እማን ጭርሕ ተብሎ ብድሕሪት ሰራዊት ከም ዘሎ ንሃና ትርኢካ ፃዕዳ ተኣሽሙ ከምዚ ዝብኢ ወይ ከምዚ ውሃ ለይቲ ኢካ ትወፅ በርቃ ትርኢ ቅልቅላ ይትብል ናብታ ዘዘለካ እያ 50 ዝኾና መኻይን ናይ ንሃናሲ 22 ከይመፅእ ከሎ ድዩ 50 ዝኾና መኪናስ ካብ ዋደ መብራህ ትወሊዕ እንትኽኢለን ንመንሽ መፅ ንበይሉ ልኣት ሓይሊ ደ ተደሪብና ንሕና ብዙሕስታ ይኮና ሓይሊ ተደሪብና ኢለ ውጭ እንታይ ድገብር ኣሎ ታእሽ ስልቲ ታእሽ ገብር ኣሎ ንፅባሓይቱ ደብዳብ ኣይትረአዮ ምክንያቱ ሰራዊት ኣትሎ ተባሂሉ ማለት እዩ ምናልባሽ ግን ምረት ናይ ዓሰብ ዝኽፈይ ንሕና ሓፂር ግዜ ኢና ጌርና ካብ ቅድሙ እውን ፈልጦ እየ ግን ኣብቲ ግዜቲ ዝነበረ ሓደ ጥሜት ዘይኮነ ማይ ፅምኢ ብለይቲ ከይድካ ከዓ ትወርድ እቲ ዝመፅእ ዝነበረ ምግቢ ሓሰኻዩ ምክንያቱ ባፅዕ ተሰንኪት እዩ ዝመፅእ ነይሩ ግረሲኒ መጀካ ትምሽኮት ዝመፅናና ካብ ክመፅእ ከሎ ሓሰኻ ሓስዩ ከ ዝመፅእ ግን ሓሊፍና ከም ዝሕለፍ ንተኣሽሙ የለን ምሮቱ ዝኸፍአ እዩ ነይሩ ፀሓይ ዝበርትዐ ማይ ፅምኡ ከምኡ ጥሜት ከዓ ነይርዎ
4: 17 ክፍሎ ጦር ብዕለት 2/5/1991 ብየማናይ ክንፊ ካብ ሰዓት 11:30 ክሳብ ሰዓት 7:30 ናይ ዕለት 3/5/1991 ሙሉእ ለይቲ ክዋጋእ ሓዲሩ ንግሆ ተፀፊዒ ተመሊሱ ናይ 17 ክፍሎ ጦር መጥቃዕት እናተካየደ ከሎ ብርጌድ 50 ብምሉኡን ሓደ ሻለቃ ካብ ብርጌድ 51 ብምዕራብ ብገማግም ባሕሪ ሰሊኹ ክሳብ በይሉል ገዲም ናይ ቀደም በይሉል በፅሕ እዩ
5: ኣብ በይሉል ኣትኪሉ ፀላኢ ኣብ መወዳእታ ብገምገም ሩባ ብገምገም ባሕሪ ገይሩ እዩ እዛ ምስዋኽ መፅያ በዓል ዶክተር ሳሙኤል ዝተታሕዙላ ተጋጥም ብገምገም ባሕሪ እናገበረ እዩ ናብ በይሉል ዝሓለፍ ድሓር ካብቲ ማእከል ግንባር ዘለና ሓደ ሓደ ሓይሊ ተዋፂና ንዑ

0: ሞልሶ ንበይሉል ድሕሪ ኢልያተ ዘላታ በይሉል ብዛሕለና ኣግራብ ኣለዋ ዝዓርከኮይ ታንክታት ተማሊእና ንክልተሰስምሰና ባዓልዮና ስ ተዓገዝ ወዘተ ኣለዎት ታንከኛታት ጎልጎሊት ቦታ ንፀላ ጎልጎል እዩ ንዓና ከዓ ጎልጎል ብላዕሊ ከዓ ፀቕጢ ነይርና ንሕና ኣይፈለጥና በዓል ዶክተር ሳሙኤል ገነበለ ናይ ምትሓስ ኣጋጢሙ ኹን ዘሎ ኣይፈለጥና ብላዕሊ ግዲ እንታይ ኹም ዱ ግዜ ተበልዑ ዘለኹም እንታይ ኹም ሽግርኩም እንታይ ኹም ኩምኩም ብዝኾነ ንስቶም ታንክታት ተሓጊዝና ከዓ ፀራሪግና ፀላኢ ዝቕተል ቀቲልና ናብ ቦትኡ ገብ ኢዞኹም ንምለስ ገርና እያ
1: ብዕለ 3 ወር 5991 ዓ.ም ናይ ምሸት ሰዓ 6 ኩነታት ኣሃዱ ክንፈልጥ ኢልና ኣነን ሳሙኤልን ሳሙኤል ሓኪም ብርጌድ ኣነ ስታፍ ብርጌድ ክልቴና ሰዓት 11 ብሉ ዘርኢት ማኪና ተዳልያ ስለ ዘላ ቅልጡፍኩም ናብ ኣሃዱኹም ተመለሱ ይብለና ከቢል ብረት ኣሃዱታት ንሃና ንዕአን ሓሊፍና እንዳኸና ከለና ሕጂ ንርኢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ዋዳ 7 ኢና ይብሎ ሕጂ ዓፋር ኣምሓርኛ ሳፍ እዮም ዝኽብሉ ኣምሓራ ይ ክመፀንሓና ኢልና ግምት ድማ ኣይነበረናን ማነ ምስ በለና ባዶ 7 ኢና ቀፂልና ናበል ወርሒ ውልጭ ኢለያ ሰዓት 1 ቢሉ ይኸውን እዩ ከምቲ ላይ ከዓ ትረአ ድሕሪ መጀመርታ ድሕሪ ምፅ ኢሉ ቁም ይብለና ጡም ምስ በለና ሕጂ ዋላ ኣያመናን ቀፂልና ቁም ኢሉ ኣብታ ግዜት እያ እጅ ወደላይ ትመፀና እየ ያ ስጋለ እያ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ሕያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።

0: ምትእስራብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል

0: ገዛኻ ፅቢብካ ይመፅኻ
1: ኣላሙና ካብዚ በረኸ ናብ ዝተሓተ ክትወርድ ከለኻ ግድን ዓቕልኻ ክፀበካ ኣብ ዝተቕመጥቲ ኾንካ ግን ትለምዶ ትዋሃዶ ዳሓር ድማ ኣብ ሃሩ ጥራሕ ኣባይተ ድህቢ ኣብዚ ገማ ግን ባሕር ዘሎ ህይወትከ ብዓብኡ ኣብዚ ምቕማጥካ ሃለዋ ስድራይ ክፈልጥ መሓገዘኒ
0: እንድዕ እምበር ብዙሕ ምስጢር ሓቢእካ ኣለየኻ ዘለኻ
1: ከምቲ መዓመታት ዝዓብየኪ ልዕሊኺ ጉዳያት ክህልውኒ ግድን እዩ
0: ናይ ምንታይ ጉዳያት
1: ናይ ህይወት ህይወት ለማፅ ኣይኮነትን ፈተነታት ዝበዝሐ ንገለ ብህፃኑ ንገለ ምስ ጎበዘ ንገለ ብሽምግልንኡ ትፈታትኖ ናተይ ድማ
0: እንታይ ሞናትካ
1: ኣነ ሓደ ካብቶም ብህፃንነቶም ዓለም ብቕርና ዝተቐበለቶም ወድዛ መሬት ወረ ወዲ ዝባሕሪ
0: ኣባህለኻ ይተረዳእኒ
1: ድሓን ሕጂ ምኒባስ መፅእ ኣላ ንገርግሱም ንኽ ኣብኡ ክቕፅለልክ እየ ኩሉ ብዛዕባ ህይወተይ ዝፈልጦ ሓቂ ክነግረክ እየ ንስኽ ድማ ከምኡ ተወሓሒጥና ሓፀና ንገብር

0: አንታ ተመስገን ወደይ እዛ ጣምት ሽምካስ ካን በዛ ሳጓይ ሐሲሳ ባጻ ካብዛአቱ ብዘይ ካወደ ጠይፎር ብስምካዝ ጽዋዓ ካሰባይ ሰማዕኩ
1: ሐቂ ካለ ኸባባ ኣበስመራይ ብስመይ ዝፍለጥ እምበር ኣባጽዕ ብስመይ ሓቲትካ ይትረኽበኒን ኢኻ ብወዲ ጠይፎር እየ ዝፍለጥ
0: መቸም ደሓና ይጽላአኒ በል ሎሚ ጉዳይ እንተወዲአስ ጽባሕ ንግሀ ንገዛ ይክነቅል
1: እንታይ ዝህውኻ ኣለካ ዓርቢ ብሓደ ዘይንድብ
0: ሓንታ ተመስገን ወደይ ዓርቢ ትኸዱ ሶኒ ትምለሱ ኣብ ሰሙን ክልተ መዓልቲ ተብኩሩ ተኾንኩም ደኣ ማእስኹንኩ ዝሰርሑ
1: ኣይትረስዕ ባንተ ባባ እዚኣ ብዙሕ ግዜ ሓቲትካ ንለኻ ስራሕና ምርምር ባሕሪ ወፍሪ እዩ ክንወፍር ከለና ቀዳም መሰንበት ለይቲ ቐትሪ ንብልኒ ኢና
0: ብዘይ ካብ ዛዕባ ዓሳ ካልእ እንታይ ከይትመራመሩ ኢኹም
1: ዓሳ ሓደ ካብቲ ጸጋታት እዩ ጸጋታት ባሕሪ ካብ ጸጋታት መሬት ስለ ዝበዝሕ እቲ ንመራመሮ መወዳእታ ይብሉን
0: ብዛዕባ ታሪክ ናይቲ ባሕሪ ኸ ተጽንዕዎ ዶ
1: ንሱ ዝምልከቶም በቲ ዓውዲ ዝተምሃር ኣለዉ ንዓና ይምልከተናን እዩ
0: ኣይትጋገ ተመስገን ወደይ ታሪኽ ንዅሉ ብማዕረ እዩ ዝብጽሖ ስለምንታይ ተመስገን ከም ዘውጻእኩልካ ኢደይ ኣበይን ብኸመይን ከም ዝተቖረጽኩ ሓቲትካ ንኳ ዘይትፈልጥ
1: እንቲ ሓተትናኩም ኣይትምልሱ ባዕልኻትኩም ኣይትነግሩ ታሪኽኩም ምዕላል ኣነነት ኮይንና ተስማዓኩም ኣንተባባ
0: ከምዚ ገይረ ምባል ዋላ ንዓይ ኣይብርሃንን እዩ ባህሊ ህዝባዊ ግንባር እውን ኣይኮነን ሕጂ ግን ሕማቕ ኣሎ ጽቡቕ ኣሎ ታሪኽ ስዒድ ብግቡእ ክትፈልጥ ደልየካ ኣለኹ ታሪኽ 77 እዩ

0: ሄሎ ማሕታ ማሕታ ትሰምዓኒ ኣለኻ? ፀላይ ጉራት ሰሊና ማይ ፈሊልናሉ ድሮ ልዕሊ መዓናጡና ተዋሒጥና ኢና ንዋጋእ ዘለና ሞት ምዎቱ ምፀላእ ልጊብካ በለና።
1: ተረዲአካ ኣለኹ፣ ማዕበል ይከታተለካ ኣለዎ። ከም ዝጥዕመኩም ጌርኩም ውፅ
2: ብርሃነ ጢፉር ተሪፍና ኣለኩም ሰባት ምናልባት ኣብታንዓመተረ ዝነበረ ፅዕ ተደብዳብ ኣብኣ ተሪፉ ኣፈይተ
0: ክልቲኣትኩም ዳሃበ ጌርኩም ኣርኩም ኢና ሓሊፍና ኣለና
2: ዋልጦዋልጦ

0: ድሓር ንዓይን ነቶም ኣዲኦም ዝመተቶም ክልተ ቆልዑን መኪና ረኺቦም ንሰሎሙና ሰዲዶምና።
1: ግን ምዝ ክትዕለን ፅናሕካ ናይ ስዒድ ታሪክ እንታይ ምትእሰር ኣለዎ?
0: እዚ ከም ወደይን ከም ሓውኻን ምሳና ዝዓበየ ስዒድ ሓደ ካብቶም ቆልዑ እዩ።
1: እዋ እቲ ካልኣይ ኸ?
0: ጓል እያ። ንልዕሊ 4 ዓመታት ስድራ ስዒድን ሓፍቱን ከጣይቕ ኮለል ኢለ፣ መወዳእትኡ ግን ተዓዊተ። ደሃይታ ምስኡ ዝነበረት ሓፍቱ ረኺበ። ስድሮኦም ግን ብ77 ናባፅዕ ብደብዳብ ጸላእ ጠፊኦም እዮም።
1: እንታይ ዝበልዎ ሽግር እዩ? እንኳዕ ድማ ናታ ደሃይቲ ረኽበ። ኣበይ ደ ኣላ?
0: ስዑድያ ኣላ። ምእንቲ ርእሱ ስዒድ ንባፅዕ ወሪዱ ስለ ዘሎ ኣብኡ ኸለና ደሃይ ሓፍቱ ኸነበሱረ ኢና።
1: ንኺድ እምበር እዚ ዳዕዋ ዓልሕደር ዘየድልዮ ዓብብ ስራት እንድዩ

0: ስዒድ፣ ሕጅስ ምስ ባባ ብርሃነ ኢኻ ዓብኻ ማለት ድዩ?
1: ኣብ ቤት ትምህርቲ ሰውራ እየ ዓብ። ወዲ 2 ዓመት ስለ ዝነበርኩ ብዛዕባ ሓፍተይ ስማ ይኹን መልክዕ ኣይዝክሮን እዩ። ባባ ብርሃነ ምስኡ እንከ ውላዱ ተመስገን ካብ ቤት ትምህርቲ ሰውራ ኣምፅኡ ክሳብ ዩኒቨርስቲ ብፅሕኒ ሰብ ኮይነ ነቲ ሰብ ዝገበረን ህዝብን መንግስትን እናበርከትኩ ድማ ምሳኺ ተራኺብና
0: ዳይ ሓፍትኻኸ
1: ንፁር ሓበሬታ እኳ ይብለይን። ኣብዚ ቀረባ እዋን ግን ባባ ገለ ተስፋታት ሂብኒ ኣሎ። ሕጂ ናብኡ ኢና። ኣብዚ ባፅዕ ምስ ተመስገን ሓወይ እዩ ዘሎ።

0: ባሕርና ክንዲ ተዓቒርዎ ዘሎ ማይ ክንዲኡ ዝኸውን ደም ሰማእት ኣለዎ። እቶም እትመራመሩሎም ዕምባባታት ባሕሪ ኣብ ዕፅምቲ ተጋደልቲ እዮም በቒሎም፣ ብደም ተጋደልቲ ድማ ጠጢዖም። ስለዚ ባሕርና ደምና፣ ዓፅምና፣ ህይወትና እዩ። እይ ተመስገን ወደይ፣ እንታይ ደኣ ዝኒ ኢልካ?
1: ኣብዚ ቀረባ እዋን ጥልቀት ንምርምር ምስኣተና ካብ ብርክን ታሕቲ እግሪ ተጋዳላይ ምሽድኡ ኣብ መንጎ ትዕፅምቲ ዕምባባታት ባሕሪ ዓንቢቡ ፀኒሕና ኣነን ካልኣይን ገሪምና ንቤተ መዘክር ድማ ረኪብና ሕጅ ብኡላ
0: ሓደ መዓልቲ እውን ኢደይ ትረኽባ ትኸውን ኢኻ። ጎኒ ጎኒ ዝሞያኹም ነዚታት ኣብ ግምት እቲኹም ተመራመሩ። እዚ ቐሊል ረኽበት ኣይኮነን። ዋዕዳ ሓን መጻኹም ዞም ደቀይ፣ ሎሚ ሓደ ዓብ ብስራት ከበስረኩም እየ። ቅድሚኡ ግን ስዒድ ወደይ፣ እቲ መናብርተይ ትኾነ ንጓል መሪፅ ኣለኹ ምስ በልካኒ ዝተባሃልናዮን ቃል ዝተኣታተናሉን ትዝክሮ ዶ? ስዒድ ወደይ፣ ንልዕሊ 4 ዓመታት ብዛዕባኻን ብዛዕባ ስድራኻን ካብ ምሕሳብ ዓዲ ይዋዓልኩም፣ ክዕወት ድማ ተስፋ ገብር። ኣብ ልዕሊኻ ዘለኒ እምነት ትፈልጥ ኢኻ። እንተኾነ ሓንቲ ዝላበወካን ቃል ክትኣትወለይ ዝደልየካን ወላ ምስታት ፈትዋ ትኾን ቅድሚ ቓል ኪዳን ኣብ ሳሕታን ዝበሃል ከይትወ
2: ካብ ፍቓድካ ወፅእ ይፈልጥ። ንብድሕሪ ሕጂ እውን ኣይክወፅን። ቃል ኣእትወልካ ቅሰን። ብዛዕባ እዚ ትሰከፍ። ዘኪረዮ ዘኪረዮ ባባ፣ ተጠራጢርካ ዲኻ? ኣብ ቃል እየ ዘለኹ። ቀንዲ ንባፅዕ መምፂኢና ድማ ዝሮስ ዘይኮነ ስራሕ እዩ። ኣብ ጉዳይና ኢና ዘለና።
0: ኣገናዕ ዝወደይ ዕጫኻ ዕጫ ብዙሓት ኤርትራውያን መግዛእቲ ዝፈጠሮ ዕጫ እዩ።

0: ሕረ ክርኽ ዝብለኒ ጉዳይ ስለ ዝነበረ ሎሙ ተዓዊተ ኣለኹ። ድሃይ ሓፍትኻ ረኺበ
1: ዋ እንታይ ትብላ ኣለኻ ባባ? ናይ ብሓቂ ዓበ ብስራ ኣበይ ኣላ?
0: ስዑድያ ኣላ። ኣብ ዝቐረባ ግዜ ክትመጽ እያ። ጓላ ድማ
1: ዋው ጓልካ ኣላታ?
0: ኣላታ። ዝገርም ኣጋጣሚ ሙና
1: እዩ እሞ ሙና
2: ሰዒድ
0: ሙና ጓል ሓፍትኻ እያ። ተንስእ ስዒድ ወደይ። ሙና በቲ ሓደ ወገን ጓል ሓፍትኻ፣ በቲ ሓደ ወገን ድማ ጓል ስውእ ብጻይካ እያ። ኣቦኣ ንእንቲ ልዑላውነት ሃገር ኣብ ወራር ወያነ ዝተሰወአ ጅግና እዩ። ሙና ጓል ህዝቢ እያ። ጾር ሙና ድማ ጾር ኲላትና እዩ። ተመስገን። ነዚ ምስ ባሕሪ ዝተኣሳሰር ታሪኽ ዝምልከቶም ኣለዉ እናበልካ ሸለል ኣይትበሎ። ፀሓፍዎ፣ ፀሓፍዎ፣ ፀሓፍዎ።

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ረሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቐርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ጸኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ጸኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ስዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ኣባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳምያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኔኪነት ኣስመራ ተፀንቢሩ ብዓውዲ ማቴርያል ማናጅመንት ማለት ምሕደራ ንዋት ተመሪዑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ህይወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዝንባለ ይሪኦም ናብ ማኣዲ ናይ ስነ ጥበብ ኣብ ዓብ ድርኽት ሂቦም ማለት እዩ ንክሳተፍ 2012 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪኡ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከምዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ። ካብቲ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርሳስ ትሕዝ፣ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪኡ ከዓ እቲ ናይ ዩቲዩብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኹዎስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብዚ ሓሸ ደረጃ ንምብፃሕ ሰርሕ ዘለኹ ማለት እዩ።
0: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሓቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ።
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል ኣታ ናይ ቀዳሜቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ኮሚኒቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ ስለእንዳመዝገብካ እንዳተማሃርካ ስለዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ። ዘይውዳእ ተመክሮ እያ ትብል እቲ ትትሕዝቶታት ናይ ተቕባኣታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ። ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይረ እዮ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ። ተን ሶሎ ዝገበርኩን ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ቲ ሰንሰለታዊ ምትሕሓዝ ዘለዎን ገይረ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ዝጀሚረ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅድቕ ባ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣውን ብዙሕ ጽልዋን ለውጡን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእይሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩውነታዊ እዩ ዝብል ብትግርኛ ክትርጉሞም ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪእየሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለ ጠቕ ናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእካ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎካ ነቲ ምውሃድ ናይቲ ሕብሪ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብኡ መንገዲ ኒ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካ እዩ። ድሕሪ ዝመፅእ ከዓ

ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከሎ ከዓ ንሱ እቲ ኢንስፓይሬሽን ናተይ ሲ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ ኒ ግን ዝያዳ ኣብ ፖርትሬት ኣብ ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ ዝሰርሕ ማለት እዩ። ስራሕተይ ስ መብዛሕትኡ ናብ ዝነበለ እዩ እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐ ሳብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነኻ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንሱ እዩ እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ዝኾኑ ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ ሓመኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ዝብድሀካ ንክሰርሖ ማለት እዩ ኣን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐም ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተጥፍኦ። ስለዚ ናይ ምጥማት ዓቕምኻ ውን ተመስክሮ ኣሎ ሓደ ቅዲ ነቲ ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዑኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖም ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ የ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ ናይ ብዙሓት ዓበይቲ ዝተመስክረሎም ስነ ጥበበኛታት ስራሕት እናደጎምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ኣብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ ብተን ሰለስተ መሰረታውያን ሕብርታት ዝበሃላ

ካልኦት ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ። እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን፣ ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። መብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ። ንሳ ንሕዳ ፅፊፍካያት ናይ ብርሃን ፅላሎትን ዝምድናታት ክትፈልጡ ኢኻ። መሰረት ግን እቲ ናይ ርእሳት ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መወከስታ ውን ክትወስደሎ ትኽእል ኢኻ ነቲ ስእሊ ብዘየገድስ ናይ ርእሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃቅኡ ፈጢርካዮ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቅብኣ ከዓ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ። ስለዚ የኣኽለኒ ብዝበልከየስ ተቋርፅ ኢኻ።

0: እዚ ኣብ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ኢኸ መወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ እቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ ምፅ ኢሉ ክርያ ንከሎ ትህቦ ባህታ ዝዓበየ ነገር ማለት እዩ፣ ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅባእ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበልናዮ ብርሳስ ጀሚርካ ንድሕዳ ናብ ሕብሪ ተኸይድ ኮንካ ናይ ሕርሳስ ስራሓት ኣፅፋ ቢረስ ከመይት መፀለይ ትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። ስለዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ። ኣብ መስርሕ ግን ሓንቲ ከምቲ ሚት ስራሕ ሰሪሒ ከም ውፅኢት ናቱ ማለት እዩ እየ ሰሪሕ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደ

0: ዝነበርኩ ኣብ 224 መስለኒ እንተዘይተጋገ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለሲ ናይ ርሳ ስራሕ ኣየቋረፅኩን። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተ ማለት እዩ። እዚ ብምሉእ ትሰርሖ ዘለካሲ ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂዋት ኣይፀልኦኮን ነሶ ካብ ዝሰርሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ እቲ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዕበየ መፂኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዘዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቀፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ። ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ። ሕጂ ስቱድዮ ንእሽተ እያ፣ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካሲ ንከባቢ 300-400 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብኡ ከዓ ብዝተጋነነ ካብ ትፅቢት ናወፀአ ከማንፂ እቲ ቪውስ ከይዱ። ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙዩ ናብ ተኸታተልቲ ዘቐርብ ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀብኣይ ማቴዎስ እንታይ እዩ?
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ፣ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ። ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ምርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ዝስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነ ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅ ቅብኣ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮዊንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአን ተን ኣብኡ ዘሳትፋ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፍቱው እዩ። እቲ ምንታይ ኣይትድምስስኒኻ ይረኣየካ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርኣይ ኢለ እየን ፅአን ዜን እተን ክልተ ናይ ስኬች ቡክ ተመክሮታት ዝስራሕ ኩለን ማለት እዩ ዓበይቲ ስነ ጥበበኛታት ንሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል دارغا زين تن

0: ጀሚራ ክሳብ ሕጂ ስራሕ ኩለን ዝቐዳሕ ኮነን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣብ ኣብ መስርሕ ዝብል ማለት እዩ።
1: ከምቲ ኣብ መእተዊ መደብና ዝገለጽናዮ ቀብኣይ ማቴዎስ ካብዞም ክበሃሉ ዝጸንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ ምምልኻዕ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።
0: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘ እዩ ናይ ኢንተርየር ዲዛይን። ስለዚ ፅባቐ ትፈጥረሉ ማለት እዩ በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እዩ ዝሰርሐሎም ነረ ሽዑ ካብ ወፅኢ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮምለ ኣምላ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይስ ብከምኡ እየ ጀሚረ እየ ማለት እዩ።
1: ኣብ መወዳእታ ስነ ጥበበኛ ቀብኣይ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ቅዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሕ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተባሃልና ብምሕታት ኢና ተፋኒናዮ።
0: ስእሊ ዳርጋ ንኩሉ ይፀልዎ ዩ ከም ቋንቋ ስለ ዝኾነ ወላ ደለኻዮ ሓሳብ ወላ ናብቲ ኤኣይ ንድሕዳ መፅኢኻ ደለኻዮ ሓሳብ ሲ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ እቲ ኣብ ሓንጎልካ መፅኢ ዘሎ እቲ ብሕልምኻ መፅኢ ዘሎ ስእልታት ገለገለ እዩ ሰብ ኣሎ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም። ስለዚ እቲ ቅብኣ እቲ ስእልታት ሲ ንኩሉ እዩ ዝፀሉ ከም ቋንቋ ስለ ዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ ክዛረበሉ ደሊ ንሰራሕ ኣለና ዝሓሸ ደረጃ ንበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ ናቶም ፃዕርኻ ዝያዳ ወሳኒ እዩ ማለት እዩ። ስለዚ ወላ እውን ዝኾነ ክሕግዞም ዝደልዩ ክሳብ ዛ በፂሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም ብሎ ገለ ሕቶታት ምሃብ ከዓ ክንደጋገፍ ንኽእል ኢና ማለት እዩ። ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሩ ክሳብ ዝውዳእ ቪድዮታት ንምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንድሕዳ መፂኦም ንከዓ ተመክሮ ይክህቦም በታ ዘላት ማለት እዩ በታ ዘላት በፂሕያ ዘለኹ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ።
2: ፀርጉ ስነተይ ዝተቐበለ ሓደራይ ዝፀረግን መን
3: እወ ፀርጉስነትኪ ዝተቐበለ ሰውራ እዩ እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳ እዩ።

كما يعلقي كما ينابر أبوي كثلك حد جنة قدم ممو

0: سلامتنا تقبلوا فنونا منك التالتركو وزخوركم تعذبتنا كمي ويلكم فرق معالتن فرغان أخيلون لهم عربع سرت ربعتنا حسست لالو هاجراون هاجراون زينات تحيز لكم قريبا زلغو في المنزومي نمك تالكم بخبر نعدمكو باندرست زينا فلا چنفرت مرتزو وادبوب نعب النتاوين ممهران دقان استيو ኣብ ሓመልማሎ ኣብ ምምስራሕ ፉል ዝነጥፋ ደቂ ኣንስትዮ ኣብ ናብርአን ንምሕያሽ ከም ዘረኣያ ገሊፀን ኣብ ዞባ ማእከል ትሕዝቶ ባንክ ደም ንምስሳን ልዕሊ 130 ክረፂት ደም ተለጊሱ ብመስመር ኣርክቲክ ክካየድ ትወጢን ዘሎ ንግዳዊ ንጥፈታት ህንድን ሩስያን ካብ ዝመፅእ ዓመት ከም ዝትግበር ተሓቢሩ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ኣፅዋር ክትሽምት መዲባ ፕረዚደንት ፑቲን ንሃገሩን ጃፓንን ኣብ ዘከራኽር ደሴታት ኩሪል ዕደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎ ዝርዝር ዜና ንመምሃራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምምሕያሽ እወታዊ ተራኽም ዘለዎ ዝፍለጥ እዩ ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ኣተባቢዕ ኣሎ ነቲ ስነ ስርዓት ዝተኸታተለት ወኪል ኤርና ሸዊት ገብረ ብርሃን ዘዳለወቶ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ
1: ጨንፈር ትምህርቲ ዞባ ደቡብ ብ12 ሓሳብ ከተማ መንደፈራ ኣብ ዝወደቦ መደብ ካብ 12 ዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር ተወፋይነት ኣብ ስራሕ ምድላውን ምትግባርን ውጥን ምህሮ ምምሃርን ምስትምሃርን ዝምድና ምስ ወለድን ሕብረተሰብን ከምኡውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረኻሒታት ናይቲ ሽልማት መንባሮም ተሓቢሮም ሓላፊ ጨንፈር ትምህርቲ መምህር ህብተዝጊ ኪዳነ እተ ንሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓ ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእትዎ ንምግባሩ ከም ዝስራሕ ኣነፂራ ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቆፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነፅር
0: ኣብ ንዞባ ሓመልማሎ ምምሕዳር ከባቢ ሊበና ካብ 223 ብማሕበር ተጠርኒፈን ኣብ ምምስራሕ ፉል ዝነጥፋ ዘለዋ 20 ደቂ ኣንስትዮ ኣብ ናብርአን ምምሕያሽ ከም ዘረኣያ ገሊፀን ንሳተን ኣብ ዝሃቦ ርእቶ ነፍስኻ ንምኽኣል ዝግበር ወፍሪ ብሓያልን ዘየቋርፅን ናይ ስራሕ ተበግሶ ምስስነ ኣድማዐ ስለ ዝኸውን ውህደተን ኣደልዲለን ይነጥፋ ከም ዘለዋ ሓቢረን ኣብ ሃማድአ ዞባ ዓንሰባ ሓላፊት ማሕበራዊ ኣገልግሎታትን ምክትታል ፕሮጀክትታትን ወይዘሮ ትርሓስ ንርኣዮ እቲ ብደቂ ኣንስትዮ ዝምርሓ ስድራ ቤታት ነፍሰን ክኽእላ ዝተበገሰ መደብ ኣተባብዓ ከም ዝኾነ ብምጥቃስ እተን ደቂ ኣንስትዮን ዝካየዶ ዘለዋ ፃዕሪ ሞጒሳ ሓላፊት ቤት ፅሕፈት ኣማድአም ንእዞባ ሓመልማሎ ወይዘሮ ፋጥና ዓለን ሓላፊ ምምሕዳርን ፋይናንስን ናይቲ ንእዞባ ኣቶ ዓሊ ማሕሙድን ብወገኖም ጥርናፈ ሓይሊ ምዃኑ ኣሚነን ዝወሰድኦ ተበግሶ ንካልኦት ኣብነት ከም ዝኾነ ብምግላፅ ንምስራሕ ፉል ንምግቢ ሰብን እንስሳን ዘገልግል ምህርቲ ስለ ዘለዎ ክተባባዕ ዝግብኦ ስጉምቲ ምዃኑ ኣብሪሖም ኣብ ዞባ ደቡብ ንዞባ ማይ ዓይኒ ኣብ ወቕቲ ክራማት ክኽሰት ዝኽእል ሕማም ዓሶ ንምቁፃር ዝዓለመ ፃዕርታት ይካየድ ኣሎ በዚ መሰረት ኣብ ምሕዳራት ከባቢ ዑናዋጦት ሰርዐ ቀላይ በዓል ቤት በዓልቴት ሓድሽ ዓድን ሓውሲ ከተማ ማይ ዓይኒ ናብ ዝንጥርነፋ 26 ዓድታት ፀረ ጣንጡ መድሃኒት ተነፂጉ በቲ ካብ 26 ሓምለ ክሳብ 7 ሓሰ ዝተካየደ ወፍር ምንፃግ 3972 ኣባይቲ ከም ተሸፈነ ሓላፊ ህዝባዊ ጥዕና ናይቲ ንእዞባ መንእሰይ ኣኽሊሉ ስዮም ሓቢሩ መንእሰይ ኣኽሊሉ ስዒቡ እቲ ዝተኻየደ ንጥፈት ኣድማዕ ውፅኢት ንኽርከቦ ነበርቲ ስሩዕ ወፍራታት ብምውዳብ ከባቢኦም ብፅሬት ክሕዙን ኣብ

እቲ መድሃኒት ዝተሰበነ ናውንስያ ክድቁስና ዘኻኺሮም ሓላፊ ኮማዊ ሆስፒታል ንእዞባ ማይ ዓይንን ነርስ ተስፎ ገብሪ ሂወት ብወገኑ ወፍሪ ምንጻግ መድሃኒት ተርኡ ምቁፃር ሕማም ዓሶ ልዑል ምዃኑ ብምጥቃስ ነበርቲ ምልክት ሕማም ዓሶ ምስ ዝስምዖም ተቐላጢፎም ናብ ሕክምና ክመፁ ተላብዮም። ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንክ ደም ብምስሳን ዘይትትካእ ሂወት ንምድሓን 133 ቅርፂ ደም ተለጊሱ። ኣብቲ ካብ 27 ሓምለ ክሳብ 8 ሓሰ ዝተካየደ ወለንታዊ ልግሲ ደም ክፍሊ ማይ ጨንፈር ሕግን ስርዓትን ማእከላይ ቤት ፅሕፈት ምምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋድልቲ ብሌቃ ተሳቲፎም። እቲ መደብ ነቲ ኣብ እዋን ክራማት ዘጋጥም ሕፅረት ቀረብ ደም ንምምላእ ከም ተካየደ ካብ ወደብቲ ዝተረኽበ ሓበሬታ ነፂሮም። ሃገራዊ ባንክ ደም ኤርትራ ደቂ ኣንስትዮ ብዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር። ኣብ ዝተፈላለዩ ሃገራት ዝነብሩ ዜጋታት ንመሰሰን ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፈያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮ። በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 127,606 ናቕፋ ኤርትራውያን ነበርቲ ሎጋን ከተማ ዩታ 3,440 ዶላር ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናቕፋ ከምኡውን ኤርትራውያን ተቐማጦ ከተማ ኦረብሩሽ ወደን 36,486 ናቕፋ ንመሰሰን ማዕከን ሕድሪ ሰማእታት ወፍዮም። ብዜካዚ ብማሕበር ሕልናዊ መኸተ ዝፍለጡ ነበርቲ ጀርመን ዜጋታት 504 ዩሮ ኣብ ዝተፈላለዩ ሃገራት ኤውሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3300 ዶላር ኣባላት ማሕበር ምትሕጋዝ ደቡብ ሽወደን 2100 ዩሮ ማሕበረኮም ኤርትራውያን ኣብ ዮሽክን ከባቢኣን ኖርወይ 32211 ናቕፋ ኤርትራውያን ተቐማጦ ከተማ ኦሽክ ሽወደን ድማ 26300 ክሮነር ኣብ ኣንጎላ ዝቕመጥ ዜጋ ድማ 7800 ናቕፋ ንምንባይ ስድራ ስዋኣት ኣበርኪቶም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ህንዲ ምስ ሩስያ ብመስመር ኣርክቲክ ከተካይዶ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ዝጅምር ሓቢራ። ንቕርብነት ህንዲ ዝመጎሰት ሩስያ ብወገና ንትግባር እቲ ንግዳዊ መደባት ዝምልከት ፅዑቕ ንጥፈታት ተካየድ ከም ዘላ ኣፍሊጣ። እዚ ሓድሽ ንግዳዊ መስመር ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀጥታ ወቕልውላው ክስዕብ ንዝኽእል ንግዳዊ ብድሆታት ዘቃለለ ርእሲ ምዃኑ ካብቲ ክልቲአን ሃገራት ክጥቀማሉ ዝፀንሐ መስመር ዝሓፀረ እዩ። በዚ ድማ እቲ መደብ ክትግበር ምስ ጀመረ ኣብ ምድንፋዕ ንግዳዊ ዝምድነን ዝፃወቶ ተራ ብቐሊል ከም ዘይጥመት ብኣጉኡ ይጥቀስ። ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልዋጠን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይስርሓ ከም ዘለዋ ይዝሕበር። ባህርያዊ ጋዝ፣ ነዳዲ፣ ምህርቲ ሕርሻ፣ ወታደራዊ ንዋትን ማሽነሪታትን ካብቶም ንግዳዊ ምልዋጥ ዝግበረሎም ቀንዲ ፅላታት ምዃኖም ፀብፀባት ይረድኡ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ፅዋር ክትሽምት ምዃና ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልፀ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኮይናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊፁ። እቲ ውጥን ኣካል ናይቲ ሃገር ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትር ፍሊጡ ኣሎ። ኣስታት 3.5 ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ 35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ከም ዘለዋ ትሕብር ፀኒሐ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርክን ዝፀንሐ ዘይምቅዳዊ መሊሱ ከኽርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ። ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓንን ኣብ ዘከራኸራ ደሴታት ኮሬል ዑደት ብምክያድ ካብ ጃፓን ተቃውሞ ገጢምዎ። እዚ ፕረዚደንት ፑቲን ናብተን ደሴታት ዘካየዶ ናይ ፈለማ ዑደት ኣብ መንጎ ክልቲአን ሃገራት ንዝፀንሐ ናይ እጀታ ክርክር መሊሶ ከም ዘጋድዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቂሱሎ። ሩስያ ግን እተን ደሴታት እጀታ ምዃነን ብምሕባር ነቲ ካብ ጃፓን ዝቐረበላ ወቐሳ ነፂጋቶላ።
ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልተን ሃገራት ካብ 1945 ክከራኸርአን ከም ዝፀንሓ ይግለጽ። ከም ሳዕብየን ናይዚ ድማ እጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከም ዘይከኣላ ጸብጻባት የረድኡ። ቱርኪ ንፍልስጥማውያን ትገብሮ ኩሉ መዳያዊ ደገፍ ብዝለዓለ መልክዑ ከም እትቕጽሎ ፕረዚደንት ጣይብ ኤርዶጋን ሓቢሮም። ፕረዚደንት ኤርዶጋን ነዚ ገለጸ ምስ ፕረዚደንት ርእሰ ምምሕዳር ፍልስጤም ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ኣብ ዘካየዶ ዝርብ እዩ። ሃገሩ ነቲ ኣብ ወሽመጥ ቃዛን ምዕራባዊ ገማግምን ዝካየድ ዘሎ ወታሃደራዊ ተጻብኦታት እስራኤል ብትርኽን ትቃውሞ ዝሓበረ ፕረዚደንት ኤርዶጋን እቲ ኩነታት ሰላማዊ ማዕልቦ ክረክብ ተካይዶ ጻዕሪ ከም ትሐይሎ ረዲ እዩ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ዝሓለፈ ቀረባ መዓልትታት ዝኸተሞ ስሉሳዊ ወታሃደራዊ ውዕል ዞባዊ ፀጥታ ንምውሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብቲ ርክብ ኣሚቶም። ንተበግሶ ቱርኪ ዝመጎሰ ፕረዚደንት ማሕሙድ ዓባስ ብወገኑ ፍልስጤም ምስ ቱርኪ ዘለዋ ኩሉ መደው ዝምድናታት ንምስፋሕ ከም ትሰርሕ ኣነፂሮም። እስራኤል ካብ መወዳእታ 2023 ውሽመጥ ቃዛ ወታደራዊ ወፍሪ ክተካይድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልጽ ጸኒሓላ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ጸብጻባት ውድብ ሕቡራት ሃገራት ገሊፆም። በዚ መሰረት ኣብታ ኤስያዊት ሃገር ኣስታት 4 ሚልዮን ቆልዑ በቲ ተርእዮ ተጠቂዖም ከም ዘለዉ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ኣብ ዝሓለፈ ወርሒ ሓምለ ምግላጹ ዝዝከር እዩ። እቲ ክስተት ሳዕብናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተኸያየደ ግዳማዊ ወታደራዊ ምትእትታዊ ምዃኑ ይጥቀስ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከብቅዑ እኳ እንተኸኣለ ሓድግታቱ ገና ይቕፅል ከም ዘለዮም ጸብጻባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጹ። ኣፍጋኒስታን ብባህርያዊ ጸጋታት ብቐንዱ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ጸጥታዊ ጸገማት ኣብ ረብሓ ከተውዕሎ ከም ዘይከኣለት ይሕበር። መጠን እስትራቴጂካዊ መኽዘን ነዳድ ኣሜሪካ ውሽጢ 43 ዓመታት ንፈለማ እዋን ናብ ዝተሓተ ደረጃኡ ከም ዝወረደ ጸብጻባት ጸዓድቲ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዱ ከም ዘሎ ዝገለጹቶም ጸብጻባት እቲ ክስተት ድሕሪ 1983 ናይ መጀመርያ ምዃኑ ረዲኦም። መጠን ኣህላኽነት ምስ ዘይንኪ እቲ ኣሃዝና ብትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመ ዘሎ። ኣብ ዞባ ማእከላይ ምብራቕ ተኸሲቱ ዘሎ ጸጥታውን ወታደራውን ቅልውላው ከምኡውን ኩናት ዩክሬን ከፊላዊ ጠንቅናይት ምንቁልቋል ክኸውን ከም ዝኽእል ይጥቀስ።

ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ሓመል ማሎ ኣብ ምምስራሕ ፉል ዝነጥፋ ደቂ ኣንስትዮ ኣብ ናብርአን ምምሕያሽ ከም ዝረኣያ ገሊፀ። ኣብ ዞባ ማእከል ትሕዝቶ ባንክ ደም ንምስሳን ልዕሊ 130 ክረፂት ደም ተለጊሱ። ብመስመር ኣርክቲክ ክካየድ ተወጢኑ ዘሎ ንግዳዊ ንጥፈታት ህንድን ሩስያን ካብ ዝመፅእ ዓመት ከም ዝትግበር ሓቢሩ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ኣፅዋር ክትሽምት መዲባ። ፕረዚደንት ፑቲን ንሃገሩን ጃፓንን ኣብ ዘከራኽራ ደሴታት ኩሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎ። ለሰዓት እዚ ዝተዳለዎ ዜናታት ተዛዚምሎም ስትሮፍ መድዋትና ንሓድገኩም ብወገነይ ሰላም ዓልቲ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብክብሪ ዕድም ውርድራት እዚ ሓይሊ ኣየር ኣብ ዝቐፅለሉ ፀሓይ በርቂ ንሓሊበት ብገፊሕ ውፅኢት ስዒራታ
1: ውርድራት እዚ ሓይሊ ኣየር ኣብ ዝቐፅለሉ ፀሓይ በርቂ ንሓሊበት ብገፊሕ ውፅኢት ክትስዕራን ከላ ኣባላ ሮቤል ኣንዳማርያም ሃትሪክ ሰሪሖም ብውዕውዕ መንፈስ ሰላሰል ዘሎ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብረቡዕ ብፀወታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ቀፂሉ ነይሩ ኣብ ጥዕለቲ ፈለማ ዝተጋጠማ ጋንታ ደቂ ተባዕትዮ ፀሓይ በርቅን ሓሊበትን ኮይነን ንፀወታ ሙሉእ ብምሉእ ዝተቋፀረት ጋንታ ፀሓይ በርቂ ኣብ ካልኣይን መበል 29 ደቃይቅ ካብ ሴም እዮብ ኣብ 10ይን ኣብ መበል 15 ከምኡውን መበል 65 ደቃይቕ ድማ ካብ ሮቤል ኣንደማርያም ኣብ መበል 63 72 ከምኡውን 87 ደቃይቕ ብመንገዲ ዮናስ ሰረቀ ናኦድ ክፍለ ማርያምን ዓብድልዋስዕ ሳልሕን 3ለስተ ሸወታት ብምውሳኽ ኣብ ልዕሊ ሓሊበት ብገፊሕ 8 ባዶ ውፅኢት ተዓዊታ ብዘካዚ ኣብቲ ዕለቲ ውርድራት ኩዕሶ መርበብ ደቂ ኣንስትዮ ተኻይድ ነይሩ ፈንቅል ንመሰረት ሕድሪ ንዊና ብተማሳሊ ውፅኢት ክልተ ባሮ ስዒረነን ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ሎሚ ዓርቢ እውን ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂሉ ክውዕል ምዃኑ ስታፍ ሓበሬታን ጎስጓስን ሓይሊ ኣየር ሓቢሮም
0: ክረምታዊ ውርድራት ግራስሩት ይቕፅል
1: ክረምታዊ ውርድራት ግራስሩት ብካልኣይ ዙርኡ ይቕፅል ኣብ መንጎ 16 ንእሳን ዞባታት ማእከል ዝካየድ ዘሎ ውርድራት ተካኣት ስፖርታውያን ግራስሩት ትማል ሓሙስ ኣብ ናይ ውርድራት ኩዕሶ እግሪ ብናይ ትሕቲ 13 ዓመት ኣብ 4 ሜዳታት ቀፂሉ ውዒሉ በዚ መሰረት ኣብ ናይ ደቂ ተባዕትዮ ቲራቨሎን ፓራዲዞ 3 ባዶ ሰረጀቓ ናባሻውልን ሓደ ብሓደ ማእከል ከተማ ንሰንበል 10 ባዶ ፀፀራት ን4 ስምራ ሓደ ባዶ ማይ ተመናይ ንጋዛ ባንዳ 2 ብሓደ ጋለ ነፍሒ ንዕዳጋ ሓሙስ 2 ባዶ ኣኽርያ ንገጀረት 3 ብ2 ጎዳይፍ ንበሪኽ ድማ 3 ባዶ ብዝኾነ ውፅኢት ስዒረነን ኣብ ናይ ደቂ ኣንስትዮ ድማ ባሻውልን ትራቨሎን ባዶ ባዶ ክፈላለያን ከልዋ ማእከል ከተማ ን4 ስመራ ሓደ ባዶ ፀፀራት ንሰንበል 2 ባዶ ማይ ተመናይን ገዛባንዳን ሓደ ብሓደ ጎዳይፍ ንኣኽርያ 4 ብባዶ ብዝኾነ ውፅኢት ተፈላለየን ኣብዚ ከይተጠቕሰ ክሓልፍ ዘይብሉ ኣሎ እንተኮይኑ ኣብ ዝካየድ ዘሎ ክረምታዊ ውርድራት ንኡሳን ዞባታት ንኡዞባ ሰረጀቓ በሪኽ ጋለ ነፍሕን ንኩሉ ብድሆታት ሰጊረን ዘመዝግብኦ ዘለዎ ዓወት ምስጋና ዝግበአን እዩ ክረምታዊ ውርድራት ግራስሩት ብግጥማት ኩዕሶ እግሪ ሎሚ ዓርቢ እውን ብናይ ትሕቲ 15 ዓመት ኣብ 4 ሜዳታት ቀፂሉ ክውዕል እዮም
0: ባርሴሎና ንኣካፋሊ ሲቲ ሮድሪ ንምፍራም ዘቕረበቶ ዳግማይ ጠለብ ተነፂጉ
1: ካብ ዝሓለፈ ወርሒ ኣትሒዙ መዕለቢኡ ሲኢን ውፀንሐ እሞ ኣብ ዝሓለፈ ሰሙን ግን ናብ ባርሴሎና ክሰጋገር ከም ዝደሊ ድሕሪ ዝሃቦ ቃል ስዒቡ ቀዳማይ ጠለብ ባርሴሎና ነዚ ዕውት ባሎንዲኦር 224 ዝኾነ ኣሳሪ ኣካፋል ሲቲ ሮድሪ 39 ሚልዮን ፓውንድ ሒዛ ዝሓለፈ ሰሙን ዝቐረበቶ ድሕሪ ምንጻጋ ንሆ ድማ ትማሊ ካልኣይ ጠለብ 55.5 ሚልዮን ፓውንድ ወይ 65 ሚልዮን ኤሮ ዳግማይ ብሲቲ ተነጺጉ እዚ ካልኣይ ንዝተመሓየሸን 65 ሚልዮን ኤሮ ጠለብ ሒዛ ንሮድሪ ንምዕዳግ ዝተመልሰት ባርሴሎና ብማንቸስተር ሲቲ 80 ሚልዮን ኤሮ ወይ 60 ሚልዮን ፓውንድ ክትበፅሕ ተነጊራ ንኻልኣይ ግዜያ ተነፂጋ ዘላ ባርሴሎና ን80 ሚልዮን ኤሮ መልቅቕ ዋግኡ ከይበፅሓቶ ሲቲ ከምዘይተሰማምዓ ተረዲኣ ብሳልሳይን ዛዛምን ጠለብ ቅድሚ ሓደ መስከረም ሞስኮት ምስ ስጋር ተፃወቲ ምዕፃው ክትበፅሖ ትፅቢት ይግበር ሲቲ ንሮድሪ እንተ ኣፋንያ ንኣካፋሊ ቸልሲ ኢንዞ ፈርናንደስ ክትዕድጎ ከም ትኽእል ይግመት እዚ ከምዚ ኢሉ እንከሎ እውን ሲቲ ንሮድሪ ናብ ባርሴሎና እንተፋንያቶ ከም መተካእታ ንወዲ 25 ዓመት ኣካፋል ቸልሲ ኣርጀንቲናዊ ኢንዞ ፈርናንደዝ ንምዕዳግ መደብ ከም ዘለዋ ክግለጽ ጸኒሕሎም ቸልሲ ነዚ ጉዳይ ኣመልኪታ ንሲቲ ዝሃበታ ናይ ግዜ ገደብ ኣውፂኣ ኣላ እቲ መልእኽቲ እምበኣር ከምዚ ዝብል እዩ ንኢንዞ ናይ ምዕዳግ ድሌት እንተሎ ክሳብ ሎም ዓርቢ ሰዓት 5 ድሕሪ ቐትሪ 120 ሚልዮን ፓውንድ ተዳልዩ ክቐርብ ከም ዘለዎ ንሕብር እዛ ሰዓት እንተ ተሰጊራ ግን ንኢንዞ ኣመልኪቱ ዝመጽእ ጠለብ ክስማዕ ከም ዘይኮነን ንሱ ድማ ምስ ክለቡ ተጸንቢሩ ንሓዳስ ዓመት ክዳሎ ምዃኑን ነፍልጥ ዝብል እዮም ቸልሲ ሰዓት ትቕፅር ሲቲ ድማ ተሓስብ ምስ ሓድሽ ኣሰልጣኒ ሲቲ ኢንዞ ማሬስካ ኣብቲ 18 ኣዋርሕ ምስ ቸልሲ ኣብ ጸንሓሉ ግዜ ጽቡቕ ርክብ ከም ዝመስረተ ዝንገረሉ ኢንዞ ፈርናንደዝ ብ222 ዩ ካብ ቤኒፊካ ብ106 ሚልዮን ፓውንድ ናብ ቸልሲ ተሰጋጊሮም ሲቲ ንኢንዞ ክሳብቲ ተነቢሩላ ዘሎ ደረት ግዜ እንቲ ኣፈሪማቶ ድሕሪ ኣንደርሰን ብ116 ሚልዮን ፓውንድ ካብ ኖቲንጋም ፎረስ ናብ ሲቲ ዝተሰጋግረ እቲ ዝኸበረ ጸወታይ ኣብ ታሪክ ሲቲ ክገብሮ እዩ
0: ራይንደርስ ናብ ስዑድ ዓረብ ተሰጋጊሩ

0: ራይንደርስ ንሲቲ ተፋንዩ ናብ ስዑድ ዓረብ ተሰጋጊሮም ኔዘርላንዳዊ ወዲ 28 ዓመት ኣከፋፋሊ ትጃኒ ራይንደርስ ብ61 ሚልዮን ኤሮ ካብ ማንቸስተር ሲቲ ናብ ስዑዳዊት ክለብ ኣል ቃዲሻ ተሰጋጊሮም ካብ ልምምድ ምስ ሲቲ ርሒቑ ጸንሐ ራይንደርስ ሓደ ካብቶም ዝሓለፈ ዓመት ምስ ብዙሕ ተስፋታት ካብ ኤስ ሚላን ብ55 ሚልዮን ኤሮ ተዓዲጉ ዝነበረ እዩ እንተኾነ ግን ኣብ ትሕቲ ጓርዶላ ክሰርሕ ኣይከኣለን ሕጂ እውን ማሬስካ ክምስጥ ብዘይምኽኣል እዩ ናብ ሊግ ስዑዲ ተፋኒዩ ዘሎ ሓደ ዓመት ኣገልግሎትን 7 ሚልዮን ኤሮ ከሲባን ሲቲ ሕጂ ሸይጣቶላ ኣፈናዊ ስምዕ ኣብ መንጎ ሲቲ ስዑዳዊት ክለብ ኣልቃዲሻን ራይንደርስን ዝተዛዘመ ኮይኑ ዝቕፅል መስርሓት ኣብዚ ቀረባ መዓልትታት ክትግበር መደብ ኣሎ ካብ ሽያጥ ሮድርን ራይንደርስን ክሳብ 140 ሚልዮን ኤሮ ክትበፅሕ እትኽእል ሲቲ ንመልቅቕ ዋጋ ኢንዞ ፈርናንደስ ክትበፅሖ ድፍኢት ዝፈጥረላ መስርሕ ምዃኑ ይግለጽ። ካብ ዜናታት ሲቲ ከይወፃና ሳቪኒዮ ካብ ሲቲ ክወፅእ ምዃኑ ይንገር ኣሎ ብመሰረት ፋብሪዚዮ ሮማኖ ኣብቲ ትማል ድሕሪ ቀትሪ ዝተኻየደ ልምምድ ጋንቲኡ ዝበኾረዚ ብራዚላዊ ናይ ክንፋት ቃዒ ቅድሚ ሳምንታት ንሲቲ ክወፅእ ምዃኑ ሓቢርዋን ናብ ሰሜን ለንደን ቶተንሃም ክሰሃገር ከም ዝደልውን ድላይ ከም ዝረኣየን ሓቢሩ እዩ ዝቕፅል ስራሕ ናይ ቶተንሃም ዝርብ ምስ ሲቲ ኮይኑ ገለ ምንጭታት ግን ምብኳር ካብ ልምምድ እዚ ወዲ 22 ዓመት ናይ ክንፍት ቃዒ ብሕማም ክኸውን ከም ዝኽእል ይነግሮም።
1: ኢጣላዊት ክለብ ናፖሊ ንተኸላኻሊ ቸልሲ ባዳሺል ብልቓሕ ኣፈሪማቶም
0: ኢጣላዊት ክለብ ናፖሊ ብልቓሕ ንወዲ 25 ዓመት ናይ ማእከል ተኸላኻሊ ቸልሲ ቦኖይት ባዳሺል ከም ዘፈረመት ሓቢራ ናፖሊ ብ3 ሚልዮን ፓውንድ ክፍሊት ምስ ጸኒሑ ዝውስኾ 1 ሚልዮን ፓውንድ ኮይኑ ከም ተወሳኺ እውን ብ27 ሚልዮን ፓውንድ ብቐዋምነት ከተፈርሞ ምርጫ ክህልዋ እዩ ዘይካዚ እውን ናፖሊ ንሰሙናዊ መሃያዚ ፈረንሳዊ ክትሽፍን እያ።
1: ኣርሰናል ንእንግሊዛዊ ተኸላኻሊ ኮንሳ ትደሊ
0: ኣርሰናል ንእንግሊዛዊ ወዲ 28 ዓመት ናይ ማእከል ተኸላኻሊ እዝሪ ኮንሳ ከተፈርም ምስ ኣስቶን ቪላ ሓድሽ ዝርርብ ከም ጀመረት ቢቢሲ ስፖርት ሓቢራ ካብ ዝሓለፈ ቀረባ መዓልትታት ኣብ ልዕሊ እዚ ተኸላኻሊ ተገዳስነት ከተርኢ ዝጸንሐት ኣርሰናል ነቲ ሒዛቶ ዝቐረበት 30 ሚልዮን ፓውንድ ከተማሓይሾ ከም ትኽእል ይንጋር ብወገን ቪላ እውን ትሕትቲ ዝጠለበቶ 60 ሚልዮን ፓውንድ ክትሸጦ ከም ዘይኮነት እዩ ዝሕበር ድሕሪ ዋንጫ ዓለም ክሳብ ሕጂ ናብ ጋንቲኡ ዘይተመልሶ ዘሎ እዚ ተኸላኻሊ ዝሓለፈ ዓመት 48 ግዜ ንቪላ ተሰሊፉላን ጽዋ ኤሮጵያን ሊግ እውን ዓቲሩን እዮም ኣርሰናል ድሕሪ ንብሩኖ ካብ ኒውካስትል ምፍራማ ኣንፈታ ናብ ምክልኻል ጌራ ከም ዘላ እዩ ዝንገረላ።
1: ፈራንቶረስ ናብ ፒኤስጂ ተጸምቢሩ
0: ፈራንቶረስ ምስ ፒኤስጂ ተጸምቢሮም ወዲ 26 ዓመት ንስጳኛ ዋንጫ ዓለም 2026 ዝዓወተ ሸቶ ኣብ ልዕሊ ኣርጀንቲና ዘመዝገበ ኣጥቃዒ ፌራንቶረስ ብ50 ሚልዮን ኤሮ ወይ 42.7 ሚልዮን ፓውንድ ካብ ባርሴሎና ናብ ቻምፒዮን ኤሮጳ ፒኤስጂ ተሰጋጊሮም ብዛዕባ መስርሕ ምስጋሩ ንምክእታል ኣብዛ ሰሙን ካብ ልምድ ክለቡ ባርሳ ክበኩር ፍቓድ ዝተዋህቦ ቶረስ ዝሓለፈ ዓመት ብማህረምትን ጉድለት ብቕዓትን ኣብ 11 ፀወታት ናይ ላሊጋ ጥራዩ ንባርሴሎና ወኪሎም ብ222 ካብ ሲቲ ናብ እስጳኛዊት ክለብ ባርሴሎና ድሕሪ ምስጋሩ ድማ 21 ሸወታት ካብ 49 ሓፈሻዊ ዝተሰለፈሉ ከመዝግብን ከሎ 3 ቀረብ ንሸቶ ንባርሳ ኣበርኪት እዮም ምስዕውት ባለንዲኦር 225 ዝኾነ ዑስማን ዶምበለ ተወዳዲሩ ኣብ ማእከል ምጥቃዕ ንምስላፍ ከቢድ ስራሕ ዝፅበዮ ቶረስ ካብ ባርሴሎና ክወፅእ ዝመርፀሉ ምኽንያት እታ ክለብ ኣገዳሲ ተፃወታይ ምዃኑ ክተርእዮ ስለ ዘይከኣለት ምዃኑ ኣነፂሩ ነይሩ እዩ ብሳሰልጣኒ ፓሪስ ሉዊስ ኤንሪኬ እውን ኣብ ባርሳ ኣጥዕዩ ዝፋለጥ እዩ ፓሪስ ንብራድሊ ባርኮላ ናብ ሊቨርፑል ምናልባት እንተተሰጋጊሩ ብምስጋያ ንቐዳማይ መስመራ ካብ ዘለዎ ብቕዓት ከይወርድ መተካእትኡ ብኣግኡ ዝዓበሰቶም።
1: ባርከስ ክቡራትን ክቡራን ተኸተልቲ ንሎም ዘደለ ናይ ዕለታዊ ዜና ስፖርት እዚ ክትከታትልዎ ፅንሐኩም እዩ ነይሩ ምስ ደረፉ መደባትና ንሓድገብኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩርን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ብከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረጽንዓቱም እቲ እምባ እውን ማይ ከምዝዘ

መቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍጸም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩን ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ኣቕምን ብቕዓቱን ብልክዕ መስፈር ምምዛን ከኣ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝ ሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ ትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ኣገባባት ንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ከልና ተኽሲ ንደግ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎት ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ጣዕቅም ምፍንታት ውቃዕ ብሚል እዩ ዝብለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተማዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ። ምትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ነ ዓቐን ፍንታት ውቃዕ ክምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም። ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባብ ኣረኻኽባ ርሕቀትና እዩ ዝመርኩ ሽጉጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ብምክንያት ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደኣ ብሽሕን 600 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ200 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝእትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልትኻ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 1100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነውሱ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታት ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ።
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ።

እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን እቲ የማናይ ዘሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቃጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቃፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነ ክናሮ ንከይመፅእ ወላ እኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታት ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልና እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናገበርናሉ ማለት ከባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ፍልጠትና ተሓርሓሪ ሓይሉ ምስከንፈለት ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢት 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ዕርድ ናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحله بالنسبه في هذا العام اذا راينا التحركات العدو اكثر واكثر اللي قام فيه هو الجيش الشعبي خلال الخطوط الورى للعدو في دواحي مدن اسمراء وبالذات في جنوب وهذه التحركات العسكريه هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي الموجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابقونات كمدرخ كفلتات نابزبا وحيلتات ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ እዩ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቐለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸዓ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራይ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
2: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያ ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና ማለት እዩ እዚ ናይ ደብር ሓሊፍ ዶባ ፍዓበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረየ ድፋዓት ብምሉእ ምስኡ ምስ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ዝግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸት ካብ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደውኡ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋ ኩሉ ድዋሃት እቲ ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ እቲ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበሩ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ ቀልጢፉ ምስተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንክግቢሉ ማለት እዩ ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ጥነት ዳርጋ ኮነ ክበሃል ክኣል እዩ ኣብ ቅድሚ ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለ ማለት እዩ ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ነርተ ትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ነበሩ ፅዋር ብዙሕ ይፍላይ ቁርብ ከዳናጉየካ ዝግባእ ማለት እዩ ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእን ተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይፍ ኢሉ ማለት እዩ በዚ ምስ ከምዚ ጠሚርካ ርኢኸያ ሲ ኣይነበሮን
3: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክ እንታይ ስምዒት ተሰምዐካ
2: ፅቡኦ ሰማዓከራይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ካጥሙተ ለዚ ምስ ከምዚታት እ ብዙሕ መስመራት ንዕኡ ተዓፂዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍ ዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወታሃደራቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዖ እዩ

ትላ ተሓርሓሪ ሓይሉ ምስ ከንፈለ ካብ ዕንጋለዲ ህፃን ምስ ተፈለ ሓይሊ ሓባይ ሽባር ካብኡ ተላዓለ ፀቕጠትናትሓርሓሪ ሓይሉ ምስ

0: ድሕሪ ሓፈሻዊ ምዝላቅ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ፀረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኾ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ዳሓንደ ሰልተካሉ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዕራሪ ኢኻ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳናት ነበረት ነዋይ
2: ትበሃላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትበሃላ ኩሉ ዘለትብሎ ስዚ
1: እዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑኡ ፀፊፍ ተቢልካሲ ብወገና ድልው ዘሎ ኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም። ናይ መጀመርታ ህቦብላ ንፋስ ጥፍኣት ክሸቦ ጀመረ። ወታደራውያን ኣማኽርቲ ሕብረ ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዚ ናይ ካልኣይ ብርጌድ ኣሃዱ ስጋብ ንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ክቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጢኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ፀላኢ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየ ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብዝ ሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ እኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ ተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስከ አበቃበት ጊዜ ጀምሮ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብቃም ጨዋይ ብሕዳይ ናብ ድሕሪት አንሰሓቡም አንፈቶም አጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 ካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ዩችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንታ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዚኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅንሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ገርና ንሕና ደሽካ ብቴን ኳ ብዙሕ ሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናመጠረሽታ ኣብዚ ካላስ ኣውሪድኒያ ዛዕባ ተቃውሞናትን ብዙሕ ኣይርእና ንሕና ዝተዓቕምናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ብርተ ኮይኑ ስማኣኒ ከምኡ ተፀቢና ግን ምስ ርኤና ከዓ ከምዚ የ ፀቢና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳንጣ እዩ ተመልክተልካ ዝሃል
3: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
4: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካም ስማረኩም?
3: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
5: ብደንደን ዲቡ ኩነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያደበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትር ከማን ቃተልና ዲቡ ዋላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
6: ያለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርእን ከየጥፋእ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይልና ይፅ

0: ካልኣይ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰቦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእ ወይ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ ኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናገበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን፣ ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ፣ ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነን።

0: ራቦታት እምበኣር ከስሎሚ ካብዚ ንትርብሊ ክትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹሞ እንትመፁ ሱቢቶ።
1: እሺ ጐይታ።
0: ወዲ ኣለኹ እንዲያሙ።
2: ኣይ ረአይ በሉ ካብተን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ኢና ክንገብር? ኣብ ምንታይ ኣድያና ዳ ክንኣቱ?
4: ንኺድ እምበር ካብዚኦም ዳ ፍትሒ ተረኺቡ ንኺድ
2: ንኺድ ወይ

0: እዋ እዞም ሰብኣይ ደኣኒ ከምዚኢሎም ጠፊኦም ትማለ በቕ ትማለ ምስከሉስ ድሓ ይብሉ ገለ ይብሉ እዋ ኣነ ጉዳእ
1: ማካ ድሓ እንደቐኒኺ
0: አልሓምዲላህ ድሓ እንዲኹም ደኣኒ ከምዚኢልኩም ጠፊኹም ቀኒኹም
1: ክላ ናይ ድሓንን ደይድሓንን ገዲፍ ክግዳ ተበጎስ እንዶ ኢሎም ናይ ኣለው
0: ናበይ
1: ንትርብሊ
0: ትርብሊ እዋ ኣነ ተሓሳረይ ኣንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዑ መኸፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኺ ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳን ዓርከይ ሕረሰላ ኽብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብክ ጽቡቕ እንተደይ ኮይኑ ኸዓኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ምስክረግሙእ

0: ባሻይ ከመይ ውዕልካ?
1: እግዚኣብሄር መስገን።
0: ድሓን ዶ ውዕልካ?
1: መስገኑ።
0: እዞም ስድራ ተፋኒኻ እዮም ዶ መፅኻ?
1: ተፋኒየ እዮም ወ ኣበይ ዳ ክንኣቱ?
0: እዋኣንኻ ተፋኒየ እዮም እየ መፅሕ። ሽምባን ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና፣ ግን ጠፊኡና። ደንጉና ድሓቀ
1: ደንጉና ጥራይ ወረኻ ቕስለና እዩ
2: ወይ ኣንዶ ኣሕዋተይ። ኣይ ከመይ ካሓዲርኩም?
0: ድሓንዲ ሓዲርካ ከመይ ሓዲርካ?
2: ደንጉዮኩም ዶታ
0: ደንጉኻና ጥራሕ እዩ ወረ እንታይ ኻኹንካ?
2: እንታይ ኮይነ ዘይከውን እቲ ምፍልላይ ደቂዕምናታ ተዳናፊቐ
1: ኣተለፋኒቕካ ንሕና ግዳ ሓቦጭቦጭቦጭባጭ ኢልና ኣሎ ተዳናፊቕና ኩላና
0: እዎ ወረኻኡ ዝኸፍእ ኸይመፃና ከሎ ቀልጢሕና ንኺድ
1: ንኸይድ ዕረ
3: እወጅ ምፍልላይ ክሓስም እወጅ ፅምዋ ክሓስም
4: ሓደርክን ማካ ኸመልክን ሓዲርክን
3: አልሓምዱላህ ደሃበየ ድሓንዲ ሓዲርክን
4: መስገን መስገን ደሓኔ ኣትን ማካ ሓፍተይ ትመሃያና ዳ እንታይ ዳ ወሪድዎም የጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዝኣሎም ዝሰዱልና ደቀይ
3: ንድዕሎም እንታይ ከ ፈሊጠልክናኒ
5: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
3: አልሓምዱላህ ሓበይ ሓጂ
5: ንሓን ደለኹም
3: እቶም ርሕቡ
5: ረሓብ ርከብ ረሓብ ርከብ ባልያ መፅኢክን ኣሎ ባልያ ባልያ ካይ ደንጎይኽን በፅሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
3: ሕረ ኣበሓጀ ድሓን ዋዕሉ
4: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ድ ኣጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንኺድ ንዓናይ
3: ሰይ ኣይ ብርክቲ እንዲኽን እንት ንድሃብ ሓፍተይ ንዓናይ በላ
4: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እትናብለ እንድን ደለዋ ጥንቅቕ በላ ይኽን
3: ኣጆኹን ነዛ ነፀላኸን ሒዘ ደድሕሪኽን ዘይከይድ
6: እንታይ ፀጎሚ እዩ እዚ ኩሉ ሰብ ልኢኽና ኣለንሲ እንተኮይነን እዚአን ጠፊአን
4: ንዓንኩም ጎይታይ
6: መስገን ድሓ ንደ ውዒል ክል ብኡ ፅጋዕ ፅጋዕ በላ ንዕዝ ከስኺ መን ሽምኪ
3: ማካ
6: ማካ ማካ ማካ ማካ ኤኮ ማካ መሓመድ
3: ኣብት
6: መን ሽሙ ሰብኣይኪ
3: እዋይ ጉድመፂኒ እዋይ እንታይ እንቲ ክብል ኣቱን ጎይታይ እዚ ደፍተር ኩምሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታስሙ ምስ በትሐዙ ንስ ዩ ክብለኩ
6: ኣቲ ክንደይ ኣብዚ ዘለዉ ብዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊኺ ንዕስካ ክልትፍና በጃክልናኪ
3: እዋይ እንታይ እየ ድብሎ ኣንተ እንታይ ዳ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ቅምጥ ኢሉ ነብዩ ዝመስል
6: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስከ በጃክልናኪ
3: እዋይ ጉድረኪ ኣንቲ እንዳሃበየ እንታይ ደ ንክንገብር
4: ኣትን ማካ ሓፍተይ እሞ ባዕለይ ዶ ክነግሮም
3: እወይ እቲ ፍታሕስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነ በላ ንገሮም
4: ጎይታይ ሽምባን ሽንካሓ እዮም ድበኸሉ
6: እንታይ ደኣ ከምኡ ደይ ትብላ
4: ኦ ሽም ሰብኣይካ እምበር ዘይስመ ኮይኑ እወን
6: ክላኽላኽላ ኣብዚኣ ጥራይ ፈርሚ ኖ ዶ ትረ ኳትሮ ፍኒታ ንዕ በዓልቲ ሪጋ መን ሽሙ ሰብኣይኪ
4: እዋይ ወይ ለከ ጉድ ረኺብና ንዕነ በላ ከምታ ዝነገርኩልክን ንገራለይ
6: እንታ ቐልጥፋና ዶ
3: ሕራይ ኣንቱም ጎይታይ ሸቃ ገረዝግሄር እዮም ዝበሃሉ
6: ኣትታይ ዳ ኹም ደይ ትብል
3: ኣትስማእቶም እምበር ዘይስመ ኮይኑና
6: ንዕነ ንዕነ ንዒ ቕልጥፊ ኣብዚኣ ፈርሚ እንኪ ኖ ዶ ትረ ኳትሮ ጭንከ ኒት ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦት መፃ ተዘየለ ክምለስ እዩ ደመስግን
3: ወለከትጉድና ኣንተ እንታይ ዝበለ ፈኽራ ዳ ኣሉ እዙ
4: ሱቕ ባበላ ብኣምኾታ ሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ

0: በል ንዕሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለኒ ምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
1: እዎ በላ ካብ ሰሩ ማዕቶ የውፃና ንዓና ይበላ ድሃበየ ንዓና ይደኣኒ
0: ግር ንዓና ይበላ ሕረ
2: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣብ መኸወሊ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣብ መኸወሊ ዘይብሉ ቀላጥ ቦታ ሽን ውዒልና መፅና ፅቡቕ ዶ
3: ክላኽላኻ እስኻ በራሕ እንተ ደኣ ኮይኑ ዓዶም ደኣ ኣምንታይ ክሸይን ደሊኻ ኣይነግርብ ደለዎሚ ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
1: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖኖ ኩላ ግዲ ኮይኑሲ ለይትን ቀትርን እየ ድዝክራ
4: ኣይ እምበኣር ክትብጎስ ከለኻኻ ኣቕነኒ ኸለኻ ደይተስምዓና ዳ ወዘይ
1: ከስማዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
5: ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
1: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
5: ኣነ ኸይደ ሸሪናይ ድሓን ዋዓል ማማይ ድሓን ዋዓል
1: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
5: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
1: እልክዋ ንብለኩም ሃያበሉ ናትኩም ከኣስከ
4: በላ ንኻ ኸስማዓኩም
3: ሓስኩም ስማዓናበ
4: መቸም ታ ሰበይተይ ቁኖ ንድያ ትፈቱ መንስያት ትርኢ ትህነን ከማይ ርኢኹም ሕጂ ኣነ ከዓ ክደርፈላ የበለ ስምዑኒ
3: ሃይበለ ስማዓ ንሓረ
4: ጓሉ ብቀሺ ዘራጥን ፍትወክሎ መረፀ ለተ ሃይማኖት
5: ጓሉ ብቀሺ ዘራጥን ፍትወክሎ መረፀ ለተ ሃይማኖት
4: ጓሉ ብቀሺ ዘራጥን ፍትወክሎ መረፀ ለተ ሃይማኖት
5: ጓሉ ብቀሺ ዘራጥን ፍትወክሎ መረፀ ለተ ሃይማኖት
3: በላ ና ክስማዓኩም እየ ሃስምዑኒ
4: ሕራይ ኣስማዓና
3: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
5: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
3: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኽዮ ሸህ
5: ባልያ ሰሪደልክ ሎኸ ኣምቢርከዶ ሎኸ ሰቲኸያሻሄ
3: ጓልዶ በሳይ ጓልዶ በሳይ
5: ጓልዲ በሳይ
3: ሶብየልን ንዕናይ ምሳይ
0: ወዳእትኸ ታ ፈፂምልና እምበር
4: ረአ ይበሉ ከምዛ ጥን ክብሉና ዝፀንሑ ካብታ ጥዕም ትዕላልና ክኸሊፎምና ክሉፍ በሉ
1: ክልኣ ባዕሎም ይፍለጡ ንግበር ነግዳእ
3: ጓልዶ በሳይ ጓልዶ በሳይ
5: ጓልዲ በሳይ
3: ሶብየልን ንዕናይ ምሳይ ጓልዶ በሳይ ጓልዶ በሳይ
5: ጓልዲ በሳይ
3: ሶብየልን ንዕናይ ምሳይ
1: ሶብየልን ንዕናይ ምሳይ
5: ሶብየልን ንዕናይ ምሳይ
1: ሶብየልን ንዕናይ ምሳይ

0: ሰማይ ሰማይ ትኸይድ ከም ግመ ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለኸ መዓልካ ሽሙ ዘይስመ ለለኸ መዓልካ ሽሙ ዘይስመ
1: መካ መካ የሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ድሓንደ ውዒልክን
0: ድሓንደ ውዒልክን ድሃበየ ኣትናፍቖት እንዲበዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖት ወበዚሕና
2: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየመንታኹም
3: ሰግለለደድኹን ለለየመንታኹም
4: ሰግለለደድኹን መዓልክን ስገትን እውይ እንትን ንመን እዝርኢ ዘለኹ
5: ኣተን እዚኦም ዳ ባሻይ እንድዮም ግዲ
3: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቁርሱስ
0: ኣቶም ባሻይ

0: ገዛ መፂኹም ይሕዋትኩም ከዳ ኣበይ ገዲፍኩሞ?
1: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስኮንካ ዓድኻ ገዲፍካ ብ ዓድኻ ምስከድካ እንታይ ዳ ደሊኽን ተሪቦም እዮም
2: መይታብ እዮምካ
1: እስካ ሓንሳ ሱቕ በላ ህወት እዛ በዓልቲ እንዳይ ደኣ ኣበይ ከይዳ?
3: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይትዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከ ዓሪፈን ሰብ ድበፅሑ ይበፅሑኩም
1: እወ ኣነ ሓፍተይ መወዳእትኡ ስምበኣር እዚ ኮይኑ ዕጫና
4: ከንፈረንካ ጥልያን ፃዕዳ ስኒ ፈላላይና ኽፉ መጋቡሬ ዘእመርግም ሰምና ዝወደ ሰምና ዝወደ
1: ዘእመርግም ሰምና ድወደ ሰምና ድወደ
4: ከንፈረንካ ጥልያን ፃዕዳ ስኒ
1: ጥልያን ፃዕዳ ስኒ
4: ፈላላይና ኽፉ መጋቡሬ
1: ኽፉ መጋቡሬ
4: ዘእመርግም ሰምና ዝወደ ሰምና ዝወደ
1: ዘእመርግም ሰምና ድወደ ሰምና ድወደ
4: ተካል ግብሩ ሰምና ዝወደ ሰምና ዝወደ
1: ተካል ግብሩ ሰምና ድወደ ሰምና ድወደ
4: ተካል ግብሩ ሰምና ዝወደ ሰምና ዝወደ
1: ተካል ግብሩ ሰምና ድወደ

0: ብሙሉኦም ኣባላት ማሕበር ምትሕግጋዝ ቀዳማይ ዙርያ
1: ኣራይ
0: ብምሉኦም ሓይልታት ምክልኻል ኤርትራን 39 ዙርያን
1: ኣራይ ተማ
0: ንኣኸኻ ሰዓድ
1: ይቐኒልና ሽክራን ይቐኒልና ይበረኸት ይቐኒልና መርሓባ ሽክራ ለክ መርሓባ ከማን ቴሌፎን ላትና ሃሎ
2: ሃሎ
1: ሃሎ ደባይዋ መርሓባ
2: ኣክላብቶ መልፎ

0: ወለጋ ባለ ለማሽ
1: አራይ
0: አኖሪጄ
1: ተማም
0: አይተሐጎስኩም ጠን ያኸን ዓኸኻ
1: ሓራይ ይቐኒ የለ ሽኩረን ስታስተኽል ዓብ ይቐኒ የለና ሽኩረን
0: ለማልም ለማልም ከዓ
1: ሓራይ
0: ንኻልኦት መሳርሒ ኸዓ ኩሎም
1: ተማም ኩሎም ሰምዑኻ ኣለዎ ይቐኒ የለና ስታዝ ተኽል ዓብ
0: ቀነይ ኣይወዳኹን ዝዓ
1: ሓራይ ጠዋሊ
0: ነዚ ምዕቡል ህዝቢ ኤርትራ ምዕቡል ህዝቢ ኤርትራ ኣብዚ መፍየካ ተሓድር ኣብዚ ፀሓይ ዝወድኣካ ትድቅስ ከራቂ የለኸታሪ የለ ኣብዚ ባንክታት ዝተርአ ብመሸማዕ ብሳንጣ መሸማዕ ዓበይቲ ሰባት ለልድሪጋ ክገብሩ ከለዉ ዝሰርቅ የለ ዝጥምት ምስርቂ የለ ነዚ ምዕቡል ህዝቢ ኤርትራ ባህልካ ኣይተቋርፆ ቆፅሎ በልለይ
1: ሓራይ እንሻላ ሓራይ ስታስተክልኣብ ሽኩራን
0: ዓፍዋን ዓፍዋን ሰላም ምሸት
1: ሽኩራን ይቐኒ የልና ሰላም ቅንያቸ ሽኩራን ለክ መርሓባ ሓራይ እምበኣር ዝሓበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ደርፊ ኣኸብለኩም ደርፊ ብቋንቋ ናራ ናይ ድምፃዊ ዑስማን ዑመር ኮማ ትብል ቀሪብና ኣለና ማለት እዩ ናብ ኣኸብለኩም እየ

0: ሕረ እምበር ዝሃበኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅአትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ወዲ ፈረጅ ይበሃል ካብ ባረንቱ።
0: ሓራይ ከመይ ውዒልካ ወዲ ፈረጅ?
1: ላሓንና መስግን
0: ክትፈደል ቀፅል።
1: መጀመርታ ንምሉ ስድራቤተይ
0: ሓራይ
1: ንሓፍተይ ምግሎ ትርከብ ዝሃረብ ኣብግር
0: ተማም
1: ንሓፍተይ ከጂጀ ፈረጅ
0: ሓራይ
1: ንሓፍተይ ሳዕድየ ፈረጅ
0: ተማም
1: ንሓወይ መሓመድ ፈረጅ
0: ሓራይ
1: ኣብ ግፅር ዝርከብ ሓወይ ኣሳዲ ፈረጅ
0: ተማም
1: ንእሳብ ፈረጅ
0: ሓራይ
1: ኣብ ሱዳን ዝርከብ ዑመር ባብክር ሓወይ
0: ተማም
1: ንብሉ ስራሕተኛታት ቤት ምግቢ ይኮተላ
0: ሓራይ
1: ንና ቤት ምግቢ ይኮተላ ኣተው ዓጨበና
0: ተማም ሓራይ
1: ንኣኩም ከዓ
0: ሽኩረን ወዲ ፈረጅ ሽኩረን ለክ ይቀኒልና ከማን ቴሌፎን ኣለትና። ሃሎ
2: ሃሎ ሃሎ ሰዓት ሰላሙ ዓለይኩም።
0: መርሓባ ዋዓለይኩም ሰላም ወረሕመትላ ወበረካቱ።
2: ጅምዓ ሙባረካ።
0: ኣላ ይባርክ ፊክ ያ ረብ። ቢን መዓየ
2: ማዓክ ሰዒድ ዓብዱልዓሊም።
0: ኣህለን ቢክ ያ ሰዒድ ትፈضል።
2: መርሓባ ዓይዛ ሃኒ ንገዛ ንክብርቲ ወላዲተይ ካብ ጎሊት ትርከብ።
0: ተማም ሓራይ
2: ስዕድ ስራጅ በያን።
0: ተማም
2: ከምኡውን ነቦይ ዓብዱልዓሊም ዓብዱልቃድር ኣሕመድዜን።
0: ጠይብ
2: ከምኡ ከ ኣብ ሱዳን ትርከብ ሓፍተይ ሓያት ዓብዱልዓሊም ዓብዱልቃድር።
0: ተማም
2: ምስ በዓል ቤታ ኣወል ኸይር ዑስማን እድሪስ።
0: ተማም
2: ምስ ኩሎም ደቃ።
0: ተማም
2: ከምኡውን ደቀይ ሙባረክ
0: ረያን
2: ኣሕመድ ነጃሕ ረያን
0: ጠይብ
2: ነፍሪ
0: ተማም
2: ዓብዱልቃድር.
0: ተማም ጠይብ
2: ከምኡውን ንክብርቲ በዓልቲ ቤተይ ኣማል ክያር።
0: ተማም
2: ከምኡ ከዓ ንኩሎም ህዝቢ ኤረትራ ማለት ብሎም ኣብ ውሽጢ ናብ ደገ
0: ሕራይ ሽኩረን ሰዒድ ኣላ ይኸሊክ
2: ዓይታት ምክልኻል
0: ተማም ሽኩረን ሰዒድ ኣላ ይኸሊክ ከማን ቴሌፎን ኣላትና። ሃሎ ሃሎ ሃሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: ሄሎ
0: መርሓባ መርሓባ መን ክብል?
3: ናሄር ካብ ኣስመራየ።
0: ከመይ ውዒልክና ሄር?
3: ከመይ ውዒልኩም?
0: ፅቡቅ ሓቢብታና ቀፅሊ።
3: ንሓወይ ኣሚናዳብ
0: ሓራይ
3: ንኣደይ ሙዚት
0: ተማም
3: ንኣኮይ ሸሌ ንሓስነይ ዘውዲ
0: ሓራይ
3: ንሓስነይ ቆንጅት
0: ተማም
3: ንሓፍተይ ምርያም
0: ሓራይ
3: ንሓፍተይ ህያብ
0: ሓራይ
3: ንጎረባብትና ኩላቶም
0: ሓራይ
3: ኩሎም ህዝቢ ኤርትራ
0: ተማም
3: ንዓኹም ከዓ
0: ሓራይ ይቀኒልና ናሄረይ ሽኩረን ሓቢብታና
3: ፕረዚደንት
0: ሓራይ ይቀኒልና ናሄ ቻው ሓቢብታና ይቀኒልና ናሄረይ ሽኩረን ሓቢብታና መርሓባ ብኪ። ሓራይ እምበኣር ዝኸበርኩም ተዓዘብትና ሕጁን ናብዚ ቀፂላ ትስዕብ ዘላ ደርፊ ኣሃብለኩም። ደርፊ ብቋንቋ ቢዳወየት ናይ ድምፃዊ መሓሙድ ዓብደላ ሓዋር ሸክ ኢና ክንከታተል ማለት እዩ። ንዓ ተኸታቲልና ሕጂ እውን ክንምለስ ኢና። ምሳና ፅንሑ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምታት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረን ኣሎ። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነይቲ ክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንስ ካልየ ንስ ብለብካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕሉ እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ። እንዳሓር ኣብቲ መዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ። ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓቢኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሓሰ ሰዓት 2:40 ድሕር ቀትሪ ድግማ ሓሙስ 20 ነሓሰ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ንሎሚ ብምክንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘለዉ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘለዎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘለዎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ ናይ ዝህያው ኣብነት ዝኾነና ድማ ኣብ ኣዳራጅ ስሪ ዝርከቡ መንእስያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ ነዚ እውን ስጋ ፍፃሚ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራ ጉደ ይበሃል። ኣቅርብ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምቡቆ ኣፕ ዝበሃል ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህንፃናት ጀሚርካ ክሳብ ዓበይቲ ዘለዉ ቋንቋ ትግርኛ ገይሮም ከም ድምሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍሊ ናይ ቅድሚ ትምህርትን መምሃሪት ኣላትና ካልእውን ሰማሰቀለቃላት

0: ናይ ቁፅር ግድላትን ናይ ሓበሻ ናይ ሓበሻ ስእልታት ድኾኑ ጂግሳው ብስእልታት ፋሕድ በሉ ምግጣምን ናይ ቃላት ድለዩን ኣፕሊኬሽናት ኣለውና በዚ ከዓ እቶም ትግሪ እቶም ቆልዑት እንዳተዛናግዑ ንክምሃሩ ኢንስተድ ኦፍ ኣብ ክንዲ ኣብ ግዜኦም ኣብ ጌም ምፅዋትን ኣብ ቪድዮ ንምሕላፍ ኣብ ብሞባይል ኣፕሊኬሽናት ገይሮም ንክምሃሩን ክመራመሩን ማለት እዩ እንደሎ በዚኣ እንዳሕራ ጀሚርና ተቐዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ ስእልታት ኤንድ ግድላትን ዝተፈላለዩ መላመዲታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ ካልእ ናይ ዝተማሳቀለ ቃላት ኣላትና ዝተማሳቀለ ቃላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቃላት ትግርኛ ምምሃር ማለት እዩ ካልእ ውን ናይ ግድል ደደ ትብላ ኣላትና ናይ ቁፅሪ ኣፕሊኬሽን እሳ ከዓ 8 ካርድስ ኣለውና ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልኣ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ ናይ ወርድ ሰርች ወይ ትግርኛ ቃላት ድለዩት ን ከኣላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላ ኣፕሊኬሽን እሳ ከዓ ጥቕማ ከዓ ፋሕድ በሉ ቃላት ኣለዉ እቶም ፋሕድ በሉ ቃላት ኣብ 8 ብ8 ቻዓተ ብቻዓተ ዝኾነ ሰጠሬጅ ፋሕድ በሉ እዮም ንዕኦም ምላይ ማለት እዩ ነቶም ቆልዑት እንዳዘናጋዕካስ ትግርኛ ምምሃር ማለት እዩ ዝቐንዲ ኤምናትና ኣብ ዓድና ዘለዉ ክኾኑ ይኽእሉ እዮም ንወላ ኣብ ደገ ዘለዉ ክኾኑ ይኽእሉ እዮም ከምዚ ኣፕሊኬሽናት ብበዝሒ ተሰርሖ ክኸውን ይኽእል ግን ቀንዲ ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰርሖም ዘለዉ ቅድሚ ሕጂ ተሰርሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለ ዘይኮኑ ነቲ ትግርኛ ናይ ዓድና ስለ ደይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ነቲ ናትና ትግርኛ ናብ ደገ ንምባል ማለት እዩ
1: ሰላም እንኳዕ ብድሓን መፃኹም ስመይ ሚካል ተወልደ ይበሃል ካብ ዞባ ማእኸል ኣስመራ የ መፀ ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄርኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ ኣብዚ ኣዝማሪኖ ኣለና ኣብዚ ከርከደ ሚም ኣሎብዚ ሞሪንጋ ኣበሱዳ ቅንፍር ኣብ ዓኸ ከምኡ ንንጣጢዕ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ እዚኦም ኣብዚ ንሪኦም ዘለና 8ቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቕ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ እቲ ቐንዲ ምስጢር ኣብዚ ንሪኦ ዘለና ባህርያዊ እዩ እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ እቲ ቐንዲ ብሉፅ ነገር ኣብዚ ደጊመ ክገልፆ ዝደሊ ድማ ባህርያዊ እዩ እቲ ዘይቲ ዝኾነ ኬሚካል ዝኣተዎ ወይ ዝተወስኾ ነገር የብሉን ባህርያዊ ካብ ምዃኑ ዝተላዕለ ድማ ፅቡቕ ዝኾነ ውፅኢት ኣለዎ ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብኒሎ ማለት እዩ ከምኡ ውን ካልእቲ ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን እታ መወዳእታ ክገልፆ ወይ ከድመቆ ዝደሊ ነገር እንታ ደኣ ኣሎ ከዓ ኣብዚ ቻርት እውን ገሊፀ ኣለኹ ባህርያዊ ፀጉሪ ብባህርያዊ ፍርያት ዝብል ማለት እዩ ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ እየ ክሕብር ዝደሊ ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍሊ ኣካላቶም ኣዝዩ ፅቡቕን ብሉፅ ንምዃን ከተባብዒ ፈቱ ይቐኒለይ
2: ዓዲ ኤርትራ ማዳ ስደተይ ዓመት ዓመት ኦልመይትዝ
3: መጀመርታ ብሌን በረኸ ትበሃል እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ እያ ትፍለጥ ብሓፈሻ ንኤርትራ ከነፅናዓ ኤንድ እቲ ዘሎ ቦታታት እውን ክንፈልጦን ገምጋማት ክንወስድና ትሕግዘና ማለት እዩ ብኸመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያ ኣላ ማለት እዩ እጂ ንኤርትራ ክንሪያ ተደልና እቲ ካርታ ኤርትራ ብ2ዲ ከተርእየና ትኽእላ ብተወሳኺ ውን ብ3ዲ እውን ከተርእየና ትኽእላ ማለት እዩ 3ዲ ተልያ እውን ካልእ ፕሌን ወሲኻ እያ ተርእየኒ ማለት እዩ እዚኣ ስራሕ እዚኣ ንተምሃሮም መምሃራንን ንኤርትራ ዝያዳ ንኸፅንሕዋ ንኽርድእዋ እያ ትሕግዝ ተወሳኺ ኦፍላይን ስለ ዝኾነት እውን ኣብ ዝኾነ ቦታ እዛ ላፕቶፕን ዝኣፕሊ

ሽ እንተለና ሒዝናያ ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት እውን ክንደልን ክንረክብን ንኽእል ኢና ማለት እዩ። ንኣብነት ሕጅብ እዚኣ ናብ ተሰነይ ክኸይድ ተደለየ ንኣብነት ተሰነይ ኢለየ ከእትወላ ደለኒ ተሰነይ ኣንፃህለ ኣላ ከም ዓዲ ኢላ ታውን ኢለ ኣርያት ንላ ማለት እዩ። ኣብዚ እንድሕር ጠዊቐ ኣብ ተሰነይ ትኽኢላ ናብ ተሰነይ ወሲዳ ንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእንላ እታ ከተማ ብምልእታ ምስናታ ሩባዊ ሓይዛ እንቲ ብምሉእ እቲ ስንጭሮታት እቲ ጎቦታት እውን ተርእንላ ማለት እዩ። ብቪው ድሕር ኣቕሪብያ ንድሕር ኣርሕቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታይ ክትገብረለይ ትኽእላ ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብቲ ዲ ክቕይረ ኣብቲ ከባቢ ዘሎ ዓድታት ብምሉእ ተርእንላ ንኣብነት ዓሊ ግድር ኢላ ዚ ተርእንላ ዓሊ ግድር ኢላ ኣብዚኣ ተርእንላ ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ እንድሕር ደለየ ክንደይ ኪሎ ሜትር ክወስደለ እዩ። ብፅርግያ እንድሕር ከይደ ብቆራጭ እንድሕር ከይደ ክንደይ ኪሎ ሜትር ክወስደለ እዩ። ብምሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእላ ማለት እዩ። ኣብዚ ቆይ ተምሳ ኣለና ናህና ኣብ ዛራውት ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ለየ ዘለኹ ብምሉእ እዚ ኣርያትኒ ዘላ እዚ ምልክት ገይራ ሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብ ተሰነይ ናብ ዓሊ ግድር ሓንፃህለ ኣላ ባዕላ እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክቡ ን ትነግረኒላ 599 ሜትሮ ብረኸ ዘለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእላ ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትኒላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ነጊራትኒላ ብሳሕቲ ማለት እዩ። ካልእ እታ ክትገብረለይ ትኽእላ እንድሕር ኣብዚ ከባቢ እንድሕር ናይ ሩባዊ ሓይዛት ኣሎ። እዛ ስራሕ እዚኣ እውን ነቶም ሲቪል ኢንጂነርስ ማለት ኣብ ድሌት ዘለዎም ዲጋታት ንክሰርሑ እቲ ሩባ ከቲሮም ስለ ዝሰርሑ ኣብቲ ከባቢ ዲጋ ክንድምታይ ሜትሮ ብረኸ ሃልይዎ ክስራሕ እዩ ክንድምታይ ሜትር ኪብ ክሕ ዘሎም እዩን ኣናላይዝ ክትገብረሎም ትኽእል ማለት እዩ። እዚታያ ትገብር እዚኣ ኣብዚ እዛ ብጫ ዝርአ ዘለኹ ሕንፃት ናይ ሩባ መንገዲ እያ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ተደለ ኣበይ ኣበይ ከምዲ ክተርአየ ዝሕብራ ማለት እዩ። ካብዚኣ ክሰባ ብዚኣ ከቲራ ክሕዛ ደለየ ኣለኹ ነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለ ይደለየ ኣለኹ ማለት እዩ። ሕጂ ተወሳኺ እንድሕር ዲጋ ክሰርሕ ተደለየ ስንጭሮታት እውን ከልየኒ ክከበለ ያለን ትማይ ኣብዚ ተይላትንላ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ደለዎ ቦታ ድለይ ኢላትንላ ኣብ ዓበት ከምታውን ኢላ ዝ ካልኣይ ኣምፃህለ ኣላ ማለት እዩ። ኣብዚ ኣብ ዓበት ሕጂ እዚ ብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላ እዩ ማለት እዩ። ባዕለይ ምስ ጠወቅኩ ኣናለሲስ ክትወስደ ኣናላይዝ ትገብረላ ማለት ገምጋም ትወስዳ ኣላ ማለት እዩ። ሕጂ ታዲጋ ኣብዚኣ ከም ትስራሕ ትሕብረኒላ ዘቀያሕ ምልክት ገይራ ሃለያ ዘላ ኣብኣ ከም ትኽተርያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎካ ትራሕሲ ትሕብረኒላ ማለት እዩ። እጂ ንመፃ እውን እቶም ንኣብነት ፅርግያ ካህንፅ ተደልዩ ዚ ከባቢ እዚ ካብቲ ራሕ ስሪሕ ዮ ክሰርሑ ኣለኒ ምክንያቱ እቲ ራሕሲ ኣርኪቡ ነቲ ፅርግያ እውን ድግሬድ ማለት ከባላሽወለይ ስለ ዝኽእል ማለት እዩ። ስለዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእላ ማለት እዩ። ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ እቲ ቮሊም ናቱ ማለት ቲ ማይ ክሕዘለይ ዝኽእል ካኒ 7.51 ሚልዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ። ካልእ ብተወሳኺ እውን ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት እውን ነዚ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ። እጂ ኣብቲ መሬት ኣብቲ ዙም ኢንጌሮሞ ዘሎ ማለት ቀሪቦሞ

0: ዘለዉ ቦታ ክንድምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣሎ ዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ ድብዚኣ ኣብዛ ሌየርስ ዝብል ምርጫ ማለት ኦፕሽን ካኣት እዛ ኮንትርስ ትብል ደላ ቦክስ ኣብዝ ደላ ንዓ ከም ክመርፃ እዩ ማለት እዩ ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እዳበልኩ እውን ክባኽእለ እዩ ማለት እዩ እጂ ገምጋም ትበኒላ ማለት እዩ እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያት ንላ ማለት እዩ ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ዚ ናይ 250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይድ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይድ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያ ተን ዝደለየናዮም ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል እያ ማለት እዩ ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ ንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደሊና ኣብ ናይ ሕርሻ ቦታ ኣብዚ እታ ኤርያ ክመርፃ እዩ ማለት እዩ እታ ዝመረፅካ ቦታ እቲ ቦታ ድፈልጠቲ ኮይነ ብልክዕ ጠዊቐ ክበየት ምርጫ ማለት እዩ እቲ ኤርያ ሕጂ እቲ ዝርግሐ ናይቲ መሬት 52.015 ኪሎ ሜትር ስኩር ኤርያ ካቨር ክገብር ከም ዝኽእል እቲ ናይ ወፍሪ ቦታ ወይ ከዓ እቲ ናይ ሕርሻ ቦታ ክትነግረኒ ትኽእል እያ ማለት እዩ ብተወሳኺ እውን ኣብዚ ኣብ መንጎ ክልተ ቦታታት ዝመረፅናዮ ምርጫ ቦታታት ደሎ ናይ ዲስተንስ ማለት ርሕቀት እውን ክትነግረኒ ትኽእል እያ ማለት እዩ ኣብዚኣ ለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላኻ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ እቲ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ ዲስተንስ ከም ዘለኒ ትነግረኒላ ማለት እዩ እዚኣታ ስራሕና ማለት እዩላ ኣብ ልበይ ንኽ ሰራውሪ
1: ደሞይ መብፅዓሎኒ ሰራይ ብመጀመርያ ሽመይ መምህር ሮቤል ኣብርሃም ይበሃል እዚ ኣዳሊና ለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙኡ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድመዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ ስለዚ ካብቲ ሒዝናዮ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገር ምዕብልቲ ኮይና ክትርከብ እንተ ደኣ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ኣለና ማለት እዩ እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም ይረዳእና ስለዚ ኤኣይ ብብዙሕ ነገሩ ዋላ እኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናደለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለውና ማለት እዩ ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከምዚ ገይሩ ክዕዘብን ካብዎም ክመሃርን ከምዝኽእል ኢና መደባ ዳሊና ዘለና ማለት እዩ ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብ ትማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለውና ማለት እዩ ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ኮይኖም ትማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለኻ ነቲ ሰብ ትማሊ ባህሉን መንነቱን ክብሩን እንዳገደስካ ነቲ ሰብ ከም ትኸይድ ዝገብር ማለት እዩ ስለዚ ካብቶም ኣብ ሕብረተሰብና ካብ ትማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትናን ኢና ተኪርና ዘለና ባህሊ ክንብል ከለና ኩሉ ግዜ እቲ መንነት ኤርትራ

ኢትዮጵያውያን ክገልፅ ዝኽእል ነገራት ኣለና። እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም። ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፉ ወይ ዳርጋ ናብ ብያት ገፁ ከይዳሉ። ስለዚ ማኣድና ዝምዃኑ ትባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ። ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይ ተቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከም ምኳኑ ወይ ድማ ብናቱ ባርኮት ከም ዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ። ብሓፈሻ ድማ ነቲ ኣብ ውሽጣ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልካ መንነትካን ተነፅሮ ማለት እዩ። ከምዚ ብንሪኦ ዘለና ድማ ዋላካ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ክኾኑ ኩሉ ቪድዮታት ክኾኑ ኩሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እዳዳለና ንህዝቢ ንምህር። ብሓፈሹ ድማ ዝኩሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኩሉ ነገራት ዝማዕበለትን ዝበልፀገትን ሃገር ንምርካብ ስለ ዝኾነ ናይ ዝኩሉ ውፅኢት ድማ ብከም ዝኣመሰለ መፃኢት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ። ስለዚ ንከም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንከም ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃኢ ንፅበዮ ቦታ ስለ ዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፆታ ከይፈለየ ዕድሚ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕብት ሃገር ኩሉ ግዜ ጉዕዞና ንቅፅል ዝብል ከምዚ ድማ መዘምንታ ስእሊ ጌርና ኣለና ማለት እዩ።

መጀመርታ ስመይ ሰጊድላኣብ ሓጎስ ነጋሺ ይበሃል። ካብ ዞባ ማእከል ኣስመራ ማለት እዩ። ሒዘዮ መፅእ ቀሪበ ዘለኹ እዚ ካብ ጉሓፍ ፍሓም መምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም መምስራሕ እትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ መስራሕ ሓሊፉሎ ካብዚኦም ግን ንኣብነት እቶም ጓሓፍ ንብልሕ ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ። እዚ ናይ ካንሸሎ ዝቐምቀም ፍየሮታት፣ ርሺ፣ ዒባ፣ እዚ ናይ ድኽዑ ናይ ደርሁት ክኾኑ ይኽእል። ዝተፈላለዩ ዋላታ ናይ ምርዓ ወረቐት እውን እታ ትንስነስ እውን እሳ ውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ጌራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና እንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና ፍሓም ክንቅይሮ ንኽእል ኢና ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘና ኣላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ኸዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራ ኣላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ኸዓ ካርቦን ጥራሕ ደይኮነ ካብ ጓሓፍ ክሳዕ ዝኾኑ ኸዓ ሓደ ናይ ገዛ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል 200 ጋዛት ክኾኑ ይኽእሉ ትክክል ሎን በዓሉ ጨና ውን ኣሎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦኔት ጌራት ለና ኣላ። ብድሕሪ ካልእ ማሽን ካኣላትና ካልእታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልና ኸዓ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸይቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልና ኣላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፅእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሕ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሕ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ ጌራ ምስ ወፀትልና ተሚስና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር

0: ነቲ ሓደሓደ ውን ሓሊፍና ዝፀንሐ ፐርሰንት ከዓ ዝወሓደ ፐርሰንት ወ 5% ውን ሓሊፍና ክኸውን ስለ ዝኽእል ንዕኡ ከዓ ከም ብሓዱሽ ኣብዘየቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸ ኣውፂና ኸ ናብ ሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንኸምዚ ንክሰርሕ ዘበለኒ ኸ ነዝህሉ ኩነታት ናይ ሕፅረት ቀረብ ፍሓም ዘሎን ነቲ ክብሪ ዕዳጋ ዘሎ ንምፍታሕ እዩ እግረ መገድና ኸ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየ ሳይ እዚ እዩ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ኸ እቲ ጓሓፍ ንሕና ጉሒፍና ኢልና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ኸ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ውን ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚኣ ትመስል ማለት እዩ። እዛ ሒዝያ ቀሪበ ዘለኹ ለማዓንቲ እዚኣ ትመስል ሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነዋዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ዘሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እተ ተጠቒምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እየን። በዚኣ ናተይ ከዓ 250 ግራም ተጠቒመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ጠሙ ከዓ ኣብ ጥዕና ክንመፅእ ከለና ከዓ እቲ ሓደ ክሳይ ዝበዝሐ ካርቦን ኣለዎ እዚ ከዓ የለን እንተበለ ከዓ ዝወሓደ ካርቦን ከዓ እዩ ማለት እዩ። ብጥዕናኻ ድሓሸ ማለት እዩ።
1: ሓቂ ዘግሃድኪ ናይ ህዝበይ ክብሪ ዳዕረዋዕላና ንፅብ
2: ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪንግ። እዚኣ ከዓኒ ፕሮጀክትና ማለት እዩ ሽማ ከዓኒ ዲዛይን ኤንድ ፋብሪኬሽን ኦፍ ኮምቢኔሽን ቴሌስቱ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዚ ዓድና ሓርሱ ከለዉ እንታይ ይገብሩ ማለት እዩ ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲዮም ሽዑ ካልኣይ ግዜ እንታይ ገብሩ ማለት እዩ ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ። ሽዑ እቲ ካልኣይ ግዜ ሳሳ ግዜ ቀቀያይሮም መሕረሲ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ንዑ ንመቆጣብ ማለት እዩ ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተን መሳርሒ ማለት እዩ ትራክተር ቶመቶ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት እያ ማለት እዩ። ሕጂ እዚኣ ዲዛይን ከዓኒ ሰለስተ ክፋል ኣለዋ ማለት እዩ። እዚ ቀዳማይ እዚ ሮታቪተር ይበሃል። እዚ ካልኣይ ከዓኒ ቲቺዘል ፕላው ይበሃል። ሳሳይ ከዓኒ ባንድፎርመር ይበሃል ማለት እዩ። ሕጂ እዚ ቀዳማይ ቲቺዘል ፕላው ዝበሃል ልክ ከምዚ ናይ መጋዝ ባህሪ እዩ ዘለዎ ማለት እዩ። ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ። እዚ ከዓኒ በዛ ዲናሞ እዚኣ ማለት እዩ። እዛ ዲናሞ እዚኣ ምስተሰት ነዚ ሮታ ቤተር እዚ ክሳብ ትገብሮ ማለት እዩ። ከተዝሮ ጅምር ማለት እዩ። ሕጂ ከተዝሮ ከላ እንታይ እያ ትገብሮ ማለት እዩ። ኣብዚ ውሽጢ ሓንቲ በበል ጌር ኣላ ማለት እዩ። ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ። ቅልጣፈ ክሳይ ትገብረለይ ማለት እዩ። ትቋፃፀረለይ ማለት እዩ። ሕጂ እዚኣ እዛ በበል ጌር እዚኣ እንታይ እያ ትገብሮ ማለት እዩ። ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ። ድሕሪ እዚ ቅልጣፈ ናቱ ማራ ክሳይ ኮይኑ ማለት እዩ ነቲ ሓመድ ናተይ ክብትንአለይ ማለት እዩ። ነታን ከይብትነ ኢልና ኢና ንዓይትና ማለት እዩ። ሕጂ እዚ እንታይ ዝገብር ማለት እዩ ኣብቲ ቀዳማይ ዝገብርናሉ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይ ከያርሞ ከሎ ማለት እዩ። ማይ ከያርሞ ከሎ እንታይ ኣለዎ ማለት እዩ ደረቕ እዩ ነይሩ ማለት እዩ። ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ። ካልኣይ ከዓኒ ምስኡ ከዓ መዓት ፀሃያያት ኣለዎ ማለት እዩ። ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ ሓይሊ ዘድሊ ስለ ዘድልየና ብከምኡ ነዚ ኢትኛይ ማለት እዩ። እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ዝፀንሐ ዓመት የራሳርሶን ነቲ ፀሃያይ ከዓኒ የኣሌለይ ማለት እዩ ሽዑ እዚ ካልኣይ ዝኸኣኒ እቲ ቺዘል ፕሎ ዝበሃል ማለት እዩ። ልክዕ ከምዚ ናይ ማሕረሻ እዩ ዘሎ ካብ ኣንግል ናቱ ከዓኒ 105 ዲግሪ ማለት እዩ ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣትዩ ልክዕ ምስ መሬትታ ክገብር ማለት እዩ ንክትከል ጠቕመኒ ማለት እዩ። እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎ ኣብዚ ካልኣይ ዝገበርናዮ ከዓኒ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ ልክኣትዩ ነቲ ዘርኢ ከዓኒ እቲ ዘድልዮ ማይን ኣየር ንክዕቅብ ማለት እዩ ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜትር ንውሽጣት እዩ ይሓርሰለይ ማለት እዩ። እዚ ሳሳይ ከዓኒ ክሳይ ዝገብር ማለት እዩ ባንፎርመር ባህር ማለት እዩ። ልክዕ ከምዚ ናይ እዚ ቺዘል ፕላው ዘርክቦ ማለት እዩ ልክዕ ከምናቱ ስራሕ ኣሎ ተወሳኺ ግን እንታይ ይገብር ማለት እዩ እዚ ቺዘል ፕላው ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ እንዳውፅ እዩ ዝኸይድ ማለት እዩ። ካናዳ ውፅኡ እንዳኸይደ ከሎ ከዓኒ እቲ ካናዳ ምውፃእ ንምንታይ ጠቕሞ ማለት እዩ ማይ ካህር እንከሎ ማይ መታን ኮንዘርቭ ክገብር እቲ ሶይል ማለት እዩ ኮንዘርቭ ምስ ገበረ ካልኣይ ከዓኒ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓት ንክበቁል ማለት እዩ መስርዕ እዩ ዘትሒዞ ማለት እዩ። ስለዚ እዚኦም ሰለስትዮም ፓርቲ እንታይ ይገብሩ ማለት እዩ ተሓባቢሮም ነቲ ሃገራት ማለት እዩ ካብ 1ሰሻ ክንሓርስ ኢልና ንደጋግሞ ነቲ ሃገራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ። እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሚ ማለት እዩ ብዝኾነ እያ ትጉተት ማለት እዩ ተደሊና ብዕራይ ክንጎታ ንኽእል ኢና ተደሊና መኪና ወይ ከዓኒ ትራክተር ጌርና ስሳን ገብራ ንኽእል ኢና ሕጂ ኣብ ብዕራይ ተመፂና እንታይ ኢና ንገብራ እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይከዓ ባትሪ ንድሕሪ ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ እዚኣ ትቕየር ትኽእል እያ ወላሓን ፀገም ይብላ ብናፍታት ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል ማለት እዩ። ኣብ መኪና ተኮይኑ ግን ካብታ መኪና ታክንወስ ንኽእል ኢና ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ሳንገብሮ ንኽእል ኢና ማለት እዩ። እቲ ሳሳይ ከዓ እታ ናይ ትራክተር ከዓኒ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ እዛ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ከም ካብ ናይ ትራክተር ሓይሊ ከምትወስድ ንገብራ ማለት እዩ። ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምቹእነቱ ቦ ዝበዝሕ ሓይሊ ገይሩ ካብ ናይ ዲናሞ ዝለዓሊ ተሓይሉ ማለት እዩ ብዝሓፀር ኣሳላጣ ከዓኒ ክሰርሐለ ይኽእል ማለት እዩ።
3: ሙሉእ ስመይ ኣማኒኤል ኣንጎሶ ይበሃል። ካብ ከረን ካብ ሚኒስትሪ ሕርሻ የመፅ ብምህንድስና ሕርሻ ከዓ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከዓ ፀርሕ ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዝየን መፅኦ ዘለኹ ዝተመሓየሸ ቆፈታት ናይ ንህቢ እዩ። እቲ ዝተመሓየሸ ቆፈታት ናይ ንህቢ እንብሎ ዘለና ብክልተ መንገዲ ተዳሊሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓየሸ ቀሪቡ ዘሎ እዩ። እቲ ቆፈታት ናይ ንህቢ ብክልተ ሞዴል እዩ ተዳሊ ዘሎ። እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነፍልጠት ዝተደገፈ ዓይነታት ቆፎ እዩ። እዚ ቶባር ሃይቭ እንብሎ ወይ ጋብላዊ ቆፎ ዝበሃል ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረስቶት ናይ ኤርትራ ከም ምንጪ ዘላቂ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህብ እያ። እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረስቶት ዘለዉ እቲ ላንግስትሩዝ ዝንብሎ እናተደራረበ ዝኸይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረስቶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህብ እዩ። ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሓሉ ማለት እዩ። እጅቲ ካብዚ ናብዚ ዘሎ ንውሓት ፍርቂ ሜትሮ ወይ 50 ሰንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሰንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሰንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሰንቲሜትር ጎኑ ክህልዎ ከሎ 50 ሰንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሰንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሓ ከም ተቐዲመ ዝጠቀስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ኣዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕቲ ጋብላዊ ቆፎ እቲ ቶባር ሃይቭ ንብሎ ማለት እዩ ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮዝ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎ ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ እቲ ንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ መእገድ ንብላ ባይ ዲዛይን ማለት እዩ። እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ እያ። ካልእ እዚኣ ኸ እታ መጋረድ ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር ንጥቀመሉ ዓይነት እንታይ ይበሃል እዩ ማለት እዩ። ንምግራድ ሓሓሊፉ እንተኸይሰርሕ ንምግራድ ንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት ንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ናይ ሓሰኻ ንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና እታ ኩን ኤክስክሉደር ንብላ ማለት እዩ ወይ እታ መእገዲ ንብላ ንኣ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ። ካብዚኣ ንላዕሊ ዘሎ ተማዓርካ ልክዕ ከምቲ ኣብቲ

መናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሽል ፋርመርስ ዝጥቀምሉ ልክዕ ከምኡ ከዓ ፅሩይ ፃዕዳ ማዕራ ኣለና ማለት እዩ። ልክዕ ከምዚ ክጠቕሶ ዝፀናሕኩ ከዓ እዚኣውን ልክዕ ብክልተ ኣገባብያት ዳሎ፣ እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ፣ እንተዘይኮይኑ ድማ ከምቲ ናይ ጋብላ ወቐፎ ንብሎ ማለት እዩ። እቶም ባርሃይፍካ ኣለዎ እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ። ኣብዚ ከዓ ትብዚ ዝስራሕ መዓልካ ኣብ ማሽን ተኣሲሩ ተፀሚዑ ትወለላ ንኮይኑ፣ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረስቶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ። ዜነ ዘለዋ ይቐኒየሎ።

መጀመርታ ሙሉ ስሜ ሰናይ ኣቕባ ዝግበሃል ተማራይ ረብይ ዓመት ሕርሻዊ ምህንድስናይ ካልእ እዚ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ። እዚ ኩሉ ሰብ ከምቲ ጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ድቆርፅ ነሮ ቅድሚ ሕጂ ላሜራ እሱ ዘይፀገም ኣለዎ ሕጂሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክጠባብቦ ክእል እዩ። ረብይካ ረጉድ ናይቲ ላሜራ ከ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ እጂ ነዚ ጉለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ። እዛ ማሽን ሓደ ዓቐን ባዕላ በዚ ዓቕ ተወስድ በቲ ስኻዳፍ ዓቐን ናይ ዓቐን ጉድለት ጠፊኡ ከሎ ማለት እዩ። ካልኣይ ኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ። ካብኡ ቀፂላ ኸ ስልጥነትካ ማሽን ስለ ዝኾነት ከዓ ሓደ ሰብ በይኒ ኮይኑ ኦፐሬት ገብራ ክእል እዩ። በዚ ኣላተ ናይ ሓይሊ መቆፃፀሪ በዚ ርግፅ ብላ እናገብረት ትኸይድ ማለት እዩ። ካልእካ ርጉድ ናይ ላሜራ ክሳዕ 2 ሚሜ ዝበፅሕ ርጉድ ዘለዎ ላሜራ ኸ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ።

0: ፅሩራ
1: ሽመይ ዘከርያ ስበይን ይበሃል። ኣብ መሕዘን ሰንዓን ይነጥፍ ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ዳርጋ 7 ኩንታል ዕፉን ኣብ ሰዓት ጨጭፋ ትበካ ማለት እዩ። በዚ እቲ ሱማይ ወፅእ በዚ ከዓ እቲ እኽሊ ኣብ ክሻይካ ትቕበሎ በዚኣ መእተዊት ናተያ ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትፅሕን ከዓ እዛ መካኒዝም እዚኣ ተቐይራ እዚኣ ንኣብነት ዘና 4 ብሎ ንፈቲሕካ ነዛ ካቨር ኣሊኻ እታ ውሽጢ ደላ ተፈቲሓ ወፅያ እዚኣ ከዓ ልክዕ ኣባ ተኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ከዓ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሽን ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ስማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት መግቢ እንስሳ ንድሕር ኮይኑ ቁርቢ ህፍቲ ማቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይረ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስት ንምድላውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ የድወስዘሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዖ ኩና ላቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው እውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት ውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባእ ጥራሕ ስለ ትወሃብ ትኩለስ ንክተውፃእ ፀገም የብሉ እንተ ሓሰር ደለዎ ክኸውን ከሎ ግን ኣብቲያ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእል ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር እያ። ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለን ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረን ኣሎም ኣለዋ። ብዓብኡ ግን እዚኣ ብጣዕሚ የደፊ የላ ንምንታይ እቲ ሽግር ናይ ሓረሶትና ስለዝተገንዘብ

0: ዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነፀረካ እንዳበለ እዩ ደብል ነይሩ። እዚኣ ምስ መፀት እዚኣ ሳላ ተሰሪሐ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንኽእክበን ይሕግዞ ማለት እዩ። ቃንጫ እውን ከምኡ ተጣሒነን ብግቡእ ካ ተን ቃንጫ ንማ ኣማዓላ ይውዕላ።
1: ኣራይ ስመይ ዮናስ ሓደራ ዘሚክኤል ዝበሃል ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብናዮ ዘለና ስራሕ እዚ ብኦልዮ ጉርሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኸውን ናይ መጠቃ መቕለዊ ብኦልዮ ጉርሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ። እዚ ከዓ እንታይ እዩ እቲ ኦልዮ ብርሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ። ኣብ ክንዲ ዝጓሓፍ ናብ ጥቕሚ ነውዕሎ ኣለና። እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፎ ኣሎና ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ። ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብርሻቶ ኣብ ማይ ትረአ ፈሲሳ ስጋብ 1,000,000 ሊትሮ ማይ ክተባላሹ ትኽእል። ኣብ መሬት እንተ ተኳዒ ከዓኒ እቲ ዝተኳዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈ ኣለና ማለት እዩ። ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ኣብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ ኣብ ናይ ማሕበራት ኣብ ናይ ሰራዊት ኣብ ክንዲ ብዕንጨይትን ፀብሐን የፍለ በዚኣ ንሪኣ ዘለና ብ5ሽተ ሊትሮ ሓደ ሙሉእ ናይ ሓደ እኩብ ሰብ ናይ 50-60 ሰባት መግቢ ከነብስል ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ኸይድ እዩ። ኤሌክትሪክ ካየድልዮን እዩ ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ይኽእል ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ይኽእል። ሕጂ እቲ ጥቕሚ ናይ ዝንታይ ካብ ቦታ ናብ ቦታ ኣብ ዝኾነ ቦታ ክነንቀሳቀሶ ንኽእል ብሕሱር ኣቑሑት ከዓኒ መግብና ከነብስል ንኽእል ኣግራብ ኣይንቆርፅን ኢና ፍሓም ኣይንጥቀምን ኢና ማለት እዩ። ከምኡ ሉሴሶ እዚ ከምኡ እዩ ናይ መጠቃ እውን ከምኡ ማለት እዩ። ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብ5ሽተ ሊትሮ 75 ኪሎ ዓተር ክንቀልቡ ንኽእል። ከምኡ እዚ መጎጎ ኣቕሪብና ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ። እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብርሻቶ እዩ። ብ5ሽተ ሊትሮ ከዓኒ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ እውን ይኹን ሰንኪትና ክንውድእ ንኽእል። ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ ጋዝ ይሃሉ ኣይሃሉ ኣይንሽገርኒ ኢና ማለት እዩ። ካልእ ኣቕሪብና ዘለና ከዓ እዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ። እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነይረ ብፒቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነይረ። ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ። እዚኣ ከዓ ፍልይ ዝበለት እንታይ ዘብላ ናታ ሞተር ኣለዋ ብድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል። ኣብ ውሽጢ ሓደ ሰዓት ከዓኒ 19 ተቐሚጦ ከተኽይድ ትኽእል። ናይዚኣ ፍልይ ዘብላ ነገር እንታይ እዩ ተጎሲሳ እያ ትኸይድ ሓሰር ንበይኒ እያ ተውፅኦ እኽሊ ከዓ ንበይኒ እያ ተውፅኦ። ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል። እቲ ካልእ ጥቕሚ ናይ እዚኣ እንታይ እቲ እኽሊ ክኽየድ ከሎ ኣይስበርን እዩ። ናቲ እኽሊ ትሰብር ተደኣ ኮይና ንመግቢ እምበር ንዘርኢ ኣይከውን እቲ ሓደ ብልጫ ከዓ እስ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ።
2: ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂ ንዝተምሃሮ መንእስያት ፅልዋ ንምፍጣር ከምኡ ድማ ኣብ ናሓድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልዋጥ እዩ ነይሩ። ክቡራት ተኸታተልትና ኣዳራጂ ስሪሕ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ድማ መንእስያት መፂኹም ክተሳተፉ በዛ ኣጋጣሚ እዚ ክዕድም ይደሊ። ደጊምና ርሑስ ቅንያት ፌስቲቫል ኤክስፖ 2026 ንኽሉና።

ብመሳኽቲ ቴሌቭዥናትኩም ኣቢልኩም መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹም ምዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታሊት ፊልምን ሓደ ድሕሪ ሓደ ሰርዒና ቀሪብናልኩም ኣሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊኢና ክነፍልሞ ብሓባር ናብ ስትድዮ

ኣካላዊ ቋንቋ ክንብል እንከለና ሓደ ካብ ኣገባብ ምትሕልላፍ መልእኽቲ እዩ። እዚ ከዓ ሰባት ማለት ሓሳባቶም፣ ስምዒታቶም ዋላ እውን ባህርያቶም ብዙሕ ክትብለ ትኽእል ኢኻ። ሓደ ሰብ ተሓጒሱ ድዩ ሓዚኑ ዘለዎን ካብ ገፁ ኣንቢብካ ክትርድኦ ትኽእል ኢኻ። ሓደ ካብ ኣገባባት ናይ ኣካላዊ ቋንቋ እዩ። እብዛ ስዕባ ተቐርብ ትሕዝቶ መደብና እምበኣር ብዛዕባ ኣካ ዝብል ትሕዝቶ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ ተኸታተሉ።

ኣብነት ሰባት ክሕስቡ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ፣ ብብዝሒ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ነዚ ኣካላዊ ቋንቋ ኢና ነንብቦ። ርኢኻ ሕጂ ከምዚ ኣቕይሮ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ድሕር ይዘውር ኣሎ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብ ዘሎ ኣብ በዓል ጥልያን ድሕር ድኣ ከምዚ ኢልና ሓደ ጥልያናዊ ሕጂ ቁፅሪ ሓደ ማለት እዩ ሕጂ ገለገለ ሰባት ትርኢኢኻ ቴሌፎን እንዳተዛረቡ ከለዉ

0: ና ድማ ኣካላዊ ቋንቋን ቋንቋ ምልክትን ኣብ ኣድላይነቱ ንጥቀመሉ ኣገባብ ኣረዳዳእና እዩ። ናይ ሎሚ ዛዕባና እምበኣር ኣካላዊ ቋንቋ እዩ። ኣካላዊ ቋንቋ ብተፈጥሮ ዝተዓደልናዮ ተወሳኺ ቋንቋና ኮይኑ ካብ ሰብ ናብ ሰብ ድማ ይፈላለ። ኣብ ዝተፈላለየ ስምዒትን ኩነታትን ድማ ይግለጽ። ብዛዕባ ዝርእስቲ ኣስፊሑ ዝገልጸልና መምህር ሙሴ መንግስቱ ኣብ መደብና ዓዲምናዮ ኣለና። ሰናይ ምክታል። ፈለማ፣ ኣካላዊ ቋንቋ እንታይ ማለት እዩ?
1: ኣካላዊ ቋንቋ ንብሎ ሓደ ክፋል ናይ ቋንቋ ኮይኑ ወይ ብእንግሊዝኛ ቋንቋ ቦዲ ላንጎጅ ኢና ንብሎ። ሓደ ካብ መንገድታት ናይ መተሓላለፊ ናይ መልእኽቲ እዩ። ዝኾነ መልእኽቲ ክነመሓልፍ ከለና ቋንቋ ንጥቀም። ስለዚ እዚ ኣካላዊ ቋንቋ ንብሎ ኣካላዊ ምንቅስቃስ ብምግባር ንገብሮ ናይ መልእኽቲ ምትሕልላፍ መስርሕ እዩ። ኣብ ዝበዝሕ እዋን እዚ ኣካላዊ ቋንቋ ነቲ ናይ ኣፋዊ ቋንቋ ወይ ከዓ ቨርባል ኮሚኒኬሽን ንብሎ ተኪእዎ ወይ ከዓኒ ኣሰኒዎ ክኸይድ ይኽእል እዩ። ብዙሕ ግዜ ከም ኣብነት ዝኾነና ንኣብነት ፍሉ ኣዝዮም ፍሉጣት ዝኾነ ናይ ኣካላዊ ቋንቋ ዋላ ንሕጂ እንዳተዛርብ ከለኹ ኢደይ ይንቀሳቀስ ኣለኹ። ኢደይ እቲ ምንቅስቃስ ናይ ኢድ ሓደ ካብቲ ኣካላዊ ቋንቋ እዩ። ጠመተ ናይ ዓይኒ ሓደ ካብቲ ኣካላዊ ቋንቋ እዩ። ኣብ ገጽና ንሪዮ ስምዒታት እውን ኣብነታት ናይ ኣካላዊ ቋንቋ እዩ ማለት እዩ። ስለዚ ኣካላዊ ቋንቋ እዚ ክኸውን ከሎ ኣብዚ ሕጂ ክንዘራረበሉ ከለና ግን ብናይ ስነ ቋንቋ ደይኮና ርኢና ክንዛረብ ብናይ ስነ ልቦና ምስ ባህሪ ወይ ከዓ ብሄቪየር ብዝብል ኢና ክንዘራረብ ማለት እዩ። ኣዝያ ኣገዳሲት ኣብዚ ግን ኣብ ፆታ ዘሎ ፍልል እዩ። መፅናዕቲ ከም ዝሕብሮ ደቂ ኣንስትዮ ብብዝሒ ኣካላዊ ቋንቋ ይጥቀማ የንብባ እውን ሕጂ ካብቲ መፅናዕቲ ሕጂ ከምምክንያት ዘቕርብዎ እንታይ እዩ ሕጂ ብፍላይ ደቂ ኣንስትዮ ቆልዓ ምዕባይ ወሊደን ዳዕበያ ብፍላይ ዝበለፀ ክሳ ይገብራ ኣካላዊ ቋንቋ ናይ ምንባብ ክእለት ኣሉ። ምክንያቱ ከባቢ ክልተ ዓመት ዝኣክል ምስ ህፃን ብኣካላዊ ቋንቋ ጥሕን ክዘራርባ ዝፀናሕ። ስለዚ እዚ ከም ምክንያት ክኸውን ይኽእል። ስለዚ ብተፈጥሮ ደቂ ኣንስትዮ ሞር ኣንበብቲ እየን ናይ ኣካላዊ ቋንቋ ብተወሳኺ ድማ ይጥቀማሉ እየን እውን።
2: ዓለም ከምዝሓሰብካ ይ ከምዘይኮነ ዳ ሕጂ ዝርዳእካ ዘሎ ኣንታ ዘምና ኣሽባ ደባማት ኣይኮንኩም
3: ናድያ ዘነጋሽ በጃ ክንባ በጃ ክንባ ማሓራኒ ስራሕ እኮ ይውዕለን ንእሽተይ ክዕርፍ ደኺመ እየ ዘለኹ
2: ስራሕ ዝወዓለ ከምዚ ከማኻ ኣይምድርን።
0: ሓደ ህፃን ዝወርሶ ኣካላዊ ቋንቋ ካብ ወለዱ ምዃኑ ወለዱ ድማ ኣካል ሕብረተሰብ እዮም። ሕብረተሰብ ድማ ብባህሊ ዝወቀበ እዩ። ስለዚ እቲ ህፃን ብተዘዋዋሪ መንገዲ ካብ ባህሊ ሕብረተሰቡ ይመሃር ወይ ይወርስ ኣሎ ማለት እዩ። ኣብዚ ክምለስ ዘለዎ ሕቶ ኣካላዊ ቋንቋ ይውረስ ጥራይ ድዩ ዋላስ ንመሃሮ ኢና?
1: እዚ ኣብታ መጀመርያ መእተዊ ዝበልክዎ ብዛዕባ እዚ ኣካላዊ ቋንቋ ክንዛረብ ከለና ብዓይኒ ባህሪ ብዓይኒ ስነ ልቦና ኢና ንዛረብ ዘለና። ስለዚ ናብታ ናይ ስነ ልቦና እንታይ እዩ ዘፅንዕ? ስነ ልቦና ባህሪ ደቂ ሰባት እዩ ዘፅንዕ። ስለዚ ብዛዕባ ባህሪ ደቂ ሰባት ክነፅንዕ ከለና ሕጂ ሓደ ኣካላዊ ቋንቋ ሕጂ ሓደ ባህሪ እዩ። ሓደ ንገብሮ ኣክት እዩ፣ እቲ ንገብሮ ምንቅስቃሳት እዩ። ስለዚ ዝኾነ ይኹን ባህሪ ውፅኢት ናይ ክልተ ነገራት እዩ። ውፅኢትን ብተወሳኺ ምትሕንፋፅ እውን ኣለዎ። ውፅኢት ጥራሕ ዘይኮነ ምትሕንፋፅ እውን ኣለዎ። ሶ ዝኾነ ይኹን ባህሪ ካብ ንወርሶ ክኸውን ንኽእል፣ ብተወሳኺ ድማ ካብ ከባቢና ንመሃሮ። ስለዚ ክልተ ዓበይቲ ነገራት ኣለዎ። እሶም ጥራሕ ዘይኮኑ ግን እቲ ምትሕንፋፅ ናይ ክልቲኡ እውን ዓብይ ተራእዩ ዘለዎ ኣብ ባህርና። ስለዚ ብሓፈሽኡ ኣካላዊ ቋንቋ ስለ ንዛረብ ዘለና ኣካላዊ ቋንቋ ውፅኢት ናይ ተወርሶን ውፅኢት ናይ ኣከባቢና ካብ ኤንቫይሮመንት ንመሃሮ ነገር እዩ ማለት እዩ። ንኣብነት ኣብ ገጽና ነሪኦ ስምዒት፣ ንኣብነት ሰብ ክሕጎስ ከሎ ዘርእዮ ፍሽኽታ፣ ዘሕርቕ ነገር ክርኢ ከሎ ዘርእዮ ምፅውዋጋት፣ ዳርጋ ኣብ ኩሉ ዳርጋ ኣብ ኩሉ ባህልታት ወይ ከዓ ኩሉ ህዝብታት ኮመን እዩ፣ ተመሳሳላ እዩ፣ ዓለም ለኻዊ እዩ። ስለዚ እዚ እንታይ ኢልና ክንግምት ንኽእል ኣብ ከለና በዓልና እዚስ ገለ ተወርሰ ነገር እዩ ማለት እዩ። ኣብ ደቂ ሰባት ጥራሕ ዘይኮነስ ዋላ ኣብ ገለገለ እንስሳታት እውን ይረአ እዩ። እዚ ኣብነት ቆልዓ ኢድ ናይ ምጥባው ባህሪ ተወርሰ ነገር እዩ እምበር ስለዚ ማህርናዮ ወይ

0: ካልእ ነገራት ኣይኮነን ማለት እዩ። በንጻሩ እቲ ካብ ከባቢና ንወርሶ ነገራት ድማ ኣለና። ንኣብነት ሰላምታ ምስ ሰባት ሰላም ክንበሃል ከለና ንኣብነት ኣብ ዓድና ሕጂ ሰላምታ ብኢድና ሰላም ንበሃል፣ ንሰዓዓም ብነብስና እውን ንተናኸፍ። ኣብ ካልእ ዓድታት ድሕር ዳኣ ከድና ምትንኻፍ የብሉ እውን ትርሕሕቕ ኢሎም ሰላም ክበሃሉ ንርኢ። ዝኾነ ናይ ኢድ ምንቅስቃሳት ምልክታት እውን ንገብሮ። እዚኦም ኩሎም ሕጂ ገሊኦም ካብ ሓደ ከባቢ ናብ ካልእ ከባቢ ድሕር ፈላለዩ ኣለው ውፅኢት ናይ ከባቢ እዩ። እቲ ከባቢካ ይምህረካ። ስለዚ ከም ቅቡል ትወስዶ ሞ ብኡ ጌርካ ትኸይድ ማለት እዩ። ስለዚ ውፅኢት ናይ ክልቲ ኢና ክንብሎ ንኽእል ማለት እዩ።
1: ባህሊ መሰረታዊ ነገር ናይ ሓደ ሕብረተሰብ እዩ። ባህሊ ኣነባብራ፣ ኣዘራርባ፣ ኣካይዳን ኮታስ ኩሉ ዝምህር እዩ። ኣብዚ ባህሊ እንብሎ ዘለና እውን እቲ ኣካላዊ ቋንቋ ብኡ ይጽሎ እዩ። ምክንያቱ ኣብቲ ኣካላዊ ቋንቋ ይውረስ እዩ ክንብል ዝጸንሐና ኣርእስቲ ካብ ባህልን ኣከባብን ስለ ዝጽሎ እዩ። ብዓብኡ ኣብ ሓንቲ ሃገር ዘሎ ባህልን ኣካላዊ ቋንቋን ኣብ ካልእ ሃገርን ባህልን ኣዝዩ ፍልሊ ይህልዎ።
0: ሕጂ ኣበይ ንመፅእ ኣለና? ሕጂ ኣብታናይ ካብ ከባቢና ንወርሶ ኢና ንመፅእ ዘለና ብበዝሒ ማለት እዩ። ሕጂ ባህሊ ሓደ ዓብይ ፀላዊ እዩ ነዚ ናይ ኣካላዊ ቋንቋ። ምክንያቱ ባህሊ ኣብቲ ከባቢካ ዘሎ ነገራት ብሓንሳብ ተኣኪብካ ትገብሮ ነገራት ስለ ዝኾነ፣ ስለዚ ብብዝሒ ኢና ንብል ዘለና እምበር ኣብቲ ተወርሶ እውን ቁሩብ ክህሉ ክእል እዩ። ግን ብብዝሒ ኣብቲ ካብ ከባቢና ንምሃሮ ብብዝሒ ኣሎ ማለት እዩ። ንኣብነት ክንገልፅ እንድሕር ኮይና ሰላምታ ናይ ኢድ ከምዚ ቀድማ ቢለ ኳ ኢልያ ፀኒሐ ሰላምታ ናይ ኢድ ንኣብነት ገለገለ ባህልታት ኣዝዩ ምትንኻፍ ዝበዝሖ ኣለዎ። ምትንኻፍ ዝበዝሖ ክብል ከሎ ክተሓቃቀፍ፣ ሰላም ክበሃል ከሎ ብኢድካ ትተሓሓዝ ገለገለ። ኣብ ገሊኡ ከ ኣዝዩ ዓቀባዊ እዩ ተረሓሒቁ ሰላምታ ገብር። ንኣብነት ሕጂ ኣብ ዓድና ሰላም ንበሃል ንሰዓዓም ተናኸፍ ገለገለ ኢና ኣብ ሰላምታና። ኣብ ጃፓናውያን ትርኢና ሕጂ በጀካ ምስጋድ ካልእ ኣብ ሰላምታ ምስጋድ እያታ ሰላምታ። ኣብ ህንዳውያን ትርኢና እታ ናይ ሰላምታናቶም ዘርእዋ ከምኡ እያ ማለት ሕጂ እዚ ካበይ ዝመፀ ሕጂ ካብ ከባቢ ካብ ባህሊ ናብ ባህሊ ስለ ድፈላለ ካብ ሓደ ከባቢ ናብ ሓደ ከባቢ ይተላለፍ። ካልእ ከም ኣብነት ክኾነና ንኣብነት ሕጂ ኣብ በዓል ስዑድያ ሕጂ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ድሕር ይዘውር ኣሎ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብል ዘሎ ዋላ መራሕቲ ገለገለ ንሪኦም ኢና ከምኡ ኢሎም ሒዞሞም ክኸዱ ገለ ንሪኢ ማለት እዩ። እዚ ኣብ ምዕራባዊ ዓለም ድሕር ከምኡ ክገብር ሰብ ርእዎ ሕጂ ከም ሓደ ዓብይ ነውሪ ክውሰድ ይኽእል።
1: ኣካላዊ ቋንቋ ከምቲ ኣቐዲምና ዝገለጽናዮ ብስምዒትን ኩነታትን ዝድረኽ ወይ ዝግለጽ ቋንቋ እዩ። ኣብዚ ድማ ነቲ ከንብቦ ዝከኣሎ ሰብ ኣዝዩ ጐሊሑ ይርአ። በዚ ድማ ጠባይን ስምዒትን ሓደ ሰብ ክንርዳእ ንኽእል። ንኣብነት ኢዱ ኣጣሚሩ ኮፍ ዝብል ሰብ ከም ዓቀባዊ ይግለጽ፣ ካልእ እውን ኣብ ግዜ ዝርርብ ኣእጋሩ ብዘይ ዕረፍቲ ንቕንቕ ዘብል ዘሎ ሰብ ናይ ዘይርጉእነት ምልክት ምዃኑ መጽናዕታዊ ጽሑፋት ይገልጹ እዮም።
0: እዚኣ ሕጂ ኣዝያ ኣገዳሲት ሕቶ እያ እዚኣ። ምክንያቱ ንድሕር ደኣ ንፈልጥ ኣለና ኮይና ከነምስሊ እውን ንኽእል ኢና ማለት እዩ። ኣብነት ሓንቲ ሓደ ሰብሲ ከምዚ ዓይነት ኣካላዊ ቋንቋ እንተገይሩስ ይሕሱሎ ማለት እዩ። ንድሕር ደኣ ተባሂልካ እተን ዝፈለጥካየን ነገራት ናይ ሓሶት ምልክት ዝኾና ከተምስሊ ኢልካ ክትፍትን ኢኻ ማለት እዩ። ግን መፅናዕትታት ከም ዝሕብርዎ ዋላ ብዚ እውን ሕጂ ብዙሓት ሰባት ይፍትኑ እዮም። ግን ንነዊሕ ግዜ ይከይድኒ ምክንያቱ ተኣሲርካ ኢኻ ትኸይድ ነቲ ክተምስል ኢልካ ኢኻ ትገብሮ ዘለካ እምበር ናይ ብሓቂ ባህርያት ናትካ ስለ ዘይኮነ እዩ። ብብዙሕ ሕጂ ኣብ ምንታይ ይረአ ሕጂ ኣብ ፖለቲከኛታት ሕጂ ብብዙሕ እዩ ዝረአ ኣብነሲ ዋላ ሓሪቆም ከለዉ ገለ ከምዚ መስለኒ ፍሽኽ ባበሉ ገለ መለ ገለ ስልዎ መስለኒ ከምዚ ሓቂ ዘይኮነ ፍሽኽታ ምሻ ኣሎ ፍሽኽታ ኣብ ገፅና ንረአ ኣብ ዓይንና እውን ብፍላይ ይረአ። ስለዚ ይረአዩ እቲ ናይ ምምሳል ምዃኑ። ስለዚ ንኸነምስል ኣዝዩ ካብ ዝሽግረና ነገር ከዓኒ እቲ ባዮሎጂ ናትና እዩ። ናትና ኩነታት ናትና እቲ ባዮሎጂ ናትና ንኣብነት ኣብ ምሕሳው ብፍላይ ሕጂ ከም ኣብነት ክንወስድ ኣብ ምሕሳው ሕጂ ሓደ ሰብ ክሕሱ ከሎ ብብዝሒ ኒውራል ኢምፐልስ ይኸይድ ኣብ ሓንጎልና ብብዝሒ። ስለዚ

0: ብብዝሒ ናይ ኒውራል ኢምፓልስ ናይ ነርቨስ ምንቅስቃስ ኣብ ብዙሕ ኣካላትና ከይድና ክንትንክፍ ንግደድ። ኣብነት ሰባት ክሕስቡ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ ብብዝሒ ምዃኒ ምክንያታዊ ዘይኮነ
1: ኣካላዊ ቋንቋ ንዝርድኦ ወይ ንዘንብቦ ኣዝዩ ገላጽ እዩ። እቲ ብኣፍ ወይ ብኣፋዊ ቋንቋ እንብሎ ክግለጽ ዝኸብድ ብኣካላዊ ቋንቋ ክግለጽ ንዕዘብ ኢና። እዚ ግን ብኣካላዊ ቋንቋ ምሁር ወይ ድማ ብተፈጥሮ ኣካላዊ ቋንቋ ዘንብብ ሰብ ጥራዩ ዝጠቅም።
0: ብኸመይ ከነንብቦ ንኽእል ተረኣናዮ መጀመርያ ወይ ከምዚ ኣገባባት ሰለስተ ኣገባባት ኣለዋ ቅልል ዝበላ ናይ ብኸመይ ከነንብብ ግብኣና ዝብል ንእሽተ ናይ እንግሊዝኛ ቃላት ኣለዎን ብክትርጉመን ክፍትን እየውን ሕጂ ሓደ ተቐዳመይቲ ዝብለና ሪድ ቦዲ ላንጉጅ ኢን ክላስተር ዝብለና ሕጂ ብክላስተር ብጣምራ ጠሚርና ከነንብቦ ንፈትን። ንኣብነት ሓንቲ ነገር ጥራሕ ርኢ ኣቢልናስ ከምዚ ማለት እዩ ከምዚ እዩ ማለት እዩ ክንብል የብልናን። ሶ ንድሕር ደኣ ብጣምራ ነንብቦ ኣለና። ንኣብነት ሕጂ ሓደ ሰብ ክነብዕ ንሪኦ ክነብዕ ስለ ዝረእኽዎ ጥራሕ ሲ ሓዚኑሎ ማለት እዩ ከምዚ ሽግርዎ ኣሎ ከምዚ ኮይኑ ገለገለ ክህወ ከይብለ እዩ። ኣብነት ካልእ ነገራት ከ ካልእ ኣካላቱ ከ እንታይ ይብል ኣሎ ነቢዑ ኣሎ ግን ቢ ተሓጒሱ ኮ ክኸውን ንኽእል እዩ ዝሰብ እዚ። ስለዚ ብጣምራ ክንሪኦ እንተርኢናዮ ዝቐለለና ከነንብቦ ይቐለልና። ሓደ ካልኣይ ሉክ ፎር ኮንግሪንሲ ይብል ተሰማምዓነት ኣብ መንን ኣብ መንን ኣብቲ ኣካላዊ ቋንቋን ኣብቲ ኣፋዊ ቋንቋን ይሰማምዑ ዘለዎ ክልቲኦም በቲ ገለ እንዳበለካስ በቲ ሓደ ከዓኒ ኣንጻር ድሕር ዳኣ ኮይኑ ሕጂ መፅናዕትታት ገለ ከምዝብሎ ቁርቡካየ ኣብ ገሊኡ የጠራጥረካ ዋላቲ መፅናዕትታት እውን ድሕር ክልቲኡ ምስምማዕ ዓብስ እቲ ኣካላዊ ተቐበሎ ምክንያቱ ኣካላዊ ሓቂ ክኸውን ዝኽእል ብለካ እዩ ገለሰብ። ስለዚ ከምዚ ተሰማምዕነት ተለዎ ኮይኑ ዝበለፀ ርድኢት ይሕድረልና። ሳልሰይትን ቀንዲ ገዳሰይትን ሪድ ኢን ኮንቴክስት ቦዲ ላንጉጅ ከነንብብ ከለና ኢን ኮንቴክስት ናንብቦ። ኢን ኮንቴክስት ማለት ምስቲ ኩነት ዘለዎ ነገራት ርኢኻ ኢኻ ከተንብቦ ትኽእል። ንኣብነት ኣብዛ ቀዲምና ኣብነት ሂብያ ፀናሕኩ ሲ ሓደ ሰብ ሲ ነቢዑ ጥራሕ ኢልናስ ሓዚኑ እዩ ዘሎ ኣይንብልኒ ኢና። ምክንያቱ ገለገለ ሰባት ኣዝዮም ዝተሓጎሱ እውን ካብ ክቱር ተሓጓስ ክነብዑ ክእሉ እዮም። ገለገለ ሰባት ካብ ክቱር ጓሂ ክነብዑ ክእሉ እዮም። ስለዚ እንታይ ያ ነራታ ኩነት ኣብቲ ከባቢ ምፅእ ኢልና ንድሕር ዳ ርኢና እያ እታ ኮንቴክስት እታ ኩነት እውን ክትነግረና ስለ ትኽእል እታ ናይ ኣካላዊ ቋንቋ ጥራሕ ዓይንውሰዳ። ኣብነት ሓደ ሰብ ኣብ ሽጉርቲ ንድሕሪ ቅርዲ ዳ ኣሎ ክነብዕ ንቡር እዩ። ምክንያቱ ካብቲ ሽጉርቲ ዝወፅእ እንታይ ድበሃል ንዓይንና ስለ ዘንበዓና። ስለዚ ከም ኮንቴክስት ክንሪኦ ኣዝዩ ኣገዳሲ እዩ። ስለዚ ዘን ሰለስተ ነገራት እተን ኣዝየን ንክነንብብ ዝሕግዛና ነገራት እየን።
1: መን ከ ኣካላዊ ቋንቋ ከንብብ ኣለዎ ወይ ዝያዳ ዘገድሶ ኣካል መን እዩ?
0: ታል ዳሕራይ ዘምፃኽያ ፅቡቅ ትሕቶ ግን መን እዩ ሞር ዝበዝሐ ክጥቀመሉ ዝግብኦ እንድሕዳ ኢልና ከምቲ መጀመርያ እውን ዝበልክዎ ብብዝሒ ዝጥቀመሉ መን እዩ እንድሕዳ ኢልና ምስ ሰብኣውነት ምትእስሳር ዘለዎ ስራሓት። ንኣብነት ሕጂ ሲ ሓደ ፖሊስ ከፃሪ ከሎ ፅቡቅ ክእለት ናይ ዝምንባብ እንድሕር ዳ ኣለዎ ኮይኑ ሓቂ ድ ዛርብ ዘሎ ሕስወን ድ ዘሎ ፈረድቲ መምሃራን ሕጂ እንዳምሃሮ ከለዉ ሲ ኣብ ክፍሊ ተምሃሮ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ኣካላዊ ቋንቋ ኢና ነንብቦ። ርኢኻ ሕጂ ከምዚኣ ቀይረሎ ከምዚኣ ዶ ክዕርፎም ከምዚኣ ዶ ንብለሉ ብከምኡ ምክንያት ምስ ሂማኒቲ ዝኸይድ ስራሕ ዘለዎም ሰባት ብጣዕሚ ብዛዕባ እዚ ተዝፈልጡ ተዘንብቡ ሓጋዚ እዩ ዝኸውን ምክንያቱ ሕግዞም ይኽእል እዩ ማለት እዩ።
1: ኣብ መዓልታዊ ንጓዓዞ ሂወትና ምስ ብዙሓት ሰባት ንራኸብ ኢና። ኣብዚ ድማ ንረዳድኣሉ መገዲ ይህሉ። ንዝያዳ ስምምዕን ርድኢትን ድማ በቲ ኣዳዊ ቋንቋና ንረዳዳእ። ኪንዮ ኣፋዊ ቋንቋ ግን ኣካላዊ ቋንቋ ድማ ኣዝዩ ዓብ ተራ እዩ ዝፃወት። እቲ ክትብሎ ዝደለኻሞ ዝኣብየካ ይገልፀልካ። በቲ ሓደ ኣሉታዊ ሸንኹ ድማ ተወርሳዊ ስለ ዝኾነ እቲ ክትገልፆ ዘይደለኻ ወይ ክትሓብኦ ንዝደለኻ ስምዒት ከውፃልካ ዝኽእል

0: ሓይሊ ኣለዎ።
1: ብጥቕሚ ክጅምር ቀዳማይ ካብ ጥቕምታት ናይ ኣካላዊ ቋንቋ ግቡእን ዕቡትን ዝኾነ ዝርርብ ንገብር። ኣብነት ክንዛረብ ከለና ብክልቲኡ ተጠቂምና ብኣፋዊ ቋንቋ ተጠቂምና መሊስና ከዓኒ ናይ ኣካላዊ ቋንቋ ድሕዳ ተጠቂምና ንፁር ዝኾነ ሓበሬታ ልክዕ ዝኾነ ሓበሬታ ዕውት ዝኾነ ከዓ ንገብር ማለት እዩ። ከም ካልኣይ ናይ ካልኦት ሰባት ድሌት እንታይ ኢንቴንሽን ኣለዎም እንታይ ስምዒት ኣለዎም ከዓና ክነፅነቅ ክንፈልጥ ይኽእለና ማለት እዩ። ርኢ ብምባል ንሰባት ከመይ ኣሎ ደስ ኢልዎም ዘሎ ስምዒቶም ከመይ ኣሎ ድሌት ኣለዎም ዶ ሰልችዎም ዘሎ ገለ ንክንፈልጥ ይጠቕመና። ሓደ ከም ጉድኣት ድረአ ሕጂ ብጌጋ ምርዳእ እዩ። ብጌጋ ምርዳእ ከምቲ ቀዲመ ኢልዮ ፀናሕኩ ኣብ ሓደ ሕብረተሰብ ካልእ ትርጉም ኣለዎ፣ ኣብ ካልእ ሕብረተሰብ ካልእ ትርጉም ኣለዎ። ዋላ ኣብ ሓደ ሕብረተሰብ ከለካ እውን እቲ ዝገበርካዮ ኣካላዊ ምንቅስቃስ ካልእ ትርጉም ክህቦ ክእል እቲ ሓደ ኣካል ማለት እዩ። ሞር ኣተኩሮ ንምሃብ ኣብ ኣካላዊ ቋንቋ እቲ ኣገዳሲ ዝኾነ ክፋል ናይ ቋንቋ እዩ። ምክንያቱ ንሕናሲ ከምዚ ኮነልና ሓሲብና ኣሉ ገለ ዘይኮነስ ከይተረዳእና እቲ ነብስና ባዕሉ ዝገብሮ ምንቅስቃስ እዩ። ስለዚ ኩሉ ግዜ ከም መመላእታ ኮይኑ ነቲ ኣፋዊ ቋንቋ ይጠቕመና ኣሎ። ጠቃሚ ብምዃኑ ግን ገለ ጉድኣት ከይመፀና ከምቲ ዓንቲ ወይ ዝገለፅናዮ ብፍላይ እዞም ምስ ብዙሕ ባህልታት ኣብ ዝተፈላለየ ብሄራት ኣብ ዝተፈላለየ ከባቢታት ንንቀሳቀስ ሰባት ዋላ ጋዜጠኛታት እውን ገለ ክንጥቀመሉ ዓይነት ኣካላዊ ቋንቋ ንግርጭት ንባእሲ ንገለ ከይዕድመታን ኣፍልጦና ተንዕቢ ፅቡቅ እዩ እምበር ሓደ ሓደ ቋንቋ ስለዝኾነ እዚ ኣገዳሲ ነገር እዩ።

0: ኣብ ማእከል መዘናግዒ ማይጃሕጃሕ ማእከላይ ሲና ዘለና ክቡራት ተዓዘብትና ኣብዚ ቦታ ኮይና ክንሰኣል ስለ ዘፍቀዱልና ኣዝና እናመስገና። ናብዛ ስዒባ ትቐርብ ትሕሶ መደብና ይኸስግረኩም። ካብተን ማለት ዝኾና ትሕሶታትና መደብ ኣሰራርሓ መግቢያ ወትሩ ሰንበት ዝተፈላለዩ ዓይነት ኣሰራርሓ መግቢ ተርእየና ዘላ መምህር ዝጋርያ ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ እናግበርኩ። ናይ ሎሚ ትሕሶኣ ኸ እንታይ ክኸውን ብሓባር ኢና ክንሪዮ ናፍታ መደብ ክንሰግር።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ኩሉ ግዜ ልምድና ብስጋ እዩ ሃምበርገር ንሰርሖ። እስከ ብጥረታትን ብሕምልትን ከ ሕጂ ንዕኡ ዘለየና ቅጫ ዳጉሻን ስገም ሓዊስና ዓይንኻ ፅልም ዝበለዩ ክንስንክት ኢና ወይስ ድበዝሐኳ ሰንኪትና ኣለና። ሕጂ እቲ ጥረታት ክብል ከለኹ ዓይኒ ዓተር ዝበሰለ ምስ እንቃቑሖ ማለት እዩ። እንቃቑሖ ካ ሓሙሽተ ገይረ ኣለኹ። ብርስን ፍሩይ ከዓ ኣብሲልና ብኩባያ ጌርና ጥሕንጥሕን ኣቢልና በርተ ዘይጥሓንከ ከዓ ፀገም የብሉን። ጉዕ በርበረን ፃዕዳ ሽጉርትን እንደገና ጅርጅር ዕርብል ጥዑሚ ትሕብራ ናይቲ ጅርጅር ግን በርበረ ፀሊም ከዓ ጨውን በርበረ ፀሊምን

ፋርማጆ ሞሰሬላ ክትገብር ትኽእል፣ ፋርማጆ ክትገብር ትኽእል። ናይ ጥረታት ምስ ኣሕምልቲ ሃምበርገር ብጣዕሚ ኩሉ ግዜ ስጋ እንድዩ ልምድና እስከ በዚ ኸ ክንፈትኖ እጂ ከከምዚያ ገይርና ኢና ንገብራ ንሰንከት ኢና። ሳምሰሰነት ሓደ ኣባል ክመፀልና ከከምዚያ እንዳገበርና ኢና ንሰንከት።

ሃምበርገር ድለስለሰ ድጣዓመ ናይ ጥረታት ምስ ሕምልቲ ምስ ፃዕዳ ሽጉርቲ ምስ ጉዕ ሕራይ እምባሪ ክብራት ተዓዘብትና እቲ ክሰንክቶ ዝፀናሕኹ ካብ ስጋ ክንወፅእ ንግደፎ ይኮንኩ ንድብል ዘለኹ ኣብ መቓሪሕና ኸ ኣብ መቓሪሕና ኣብ ገዛና ዘለዉ ንደቅና ኸ ብርብዒ ኪሎ ስጋ ክንዚ ክመፀልና ይክእልን እዩ ኩሉ በዓል ተወቕጠ ባኒ ገለ ካይወሳሰና ሕጂ ከምኡ ኣየድለየና ካብኡ ክንወፅእ ደሊና ስፕናች ጌርና ጅርጅር ጌርና ስፕናች እውን ክትገብር ትኽእል ኢኻ ጅርጅር ጌርና ሽጉርቲ ፃዕዳን እንደገና ጉዕ በርበረን ዓይኒ ዓተር ብርስን ከዓ ኣብሲልናዮ ኩባያ ጌርና ጥሒልናዮ እዚ ኩሉ ተሓዊሱ ምስ ንቃቕሖ ሰንኪትናዮ ሕጂ ካብ ባኒ ከዓ ዕብይ ዝበለ ሰብ ክህሉ ክእል ባኒ ዘይደሊ ሰብ ክህሉ ክእል ዳጉሻን ስገምን ግን ዘይደልዮ የለን ዳጉሻን ስገምን ኩሉ ዝመክር እዩ ክትጥቀመሉ ማለት እዩ ሕጂ እዚ ኣገባብ እዚ ጌርና ኣመልክዕ ዓቢልና ንጥዕና ዘ ካብዚ ከተርቅቆ ትኽእል ኢኻ ንሕና ናይ ገዛ ኢና ጌርና ናይ ገዛ ኢና ጌርና ሕጂ ቅጫ ዳጉሻ ምስ ስገም ሕጂ ዳጉሻ ልምድና ኣይኮነን ብዙሕ ኣይኮንና ንጥቀመሉ ክንጥቀመሉ ግን ዝፀበቐ ከዓ ናይ ሕምልቲ ሃምበርገር ናይ ሕምልቲ ናይ ጥረታት ንከለ ሓምሊ ጥራይ ዘይኮነስ ጥረታት ከላይ ጥረታት ሓምሊ ዘይኮነስ ከላይ ጥረታት እ እቲ ናይ ዳጉሻ መልክዑ ኣይትፈትዎን ኢኻ ጭሉ ብል ፍሕሻዊ እዩ ግን ጥዑም እዩ ኣብ ኣፍካ ዝድጣዓመ እዩ ዋላታ ፀብሐ ኣቡን ቸሪ እንዲና ንብላ ዋላታ ፀብሐ ኣቡ ምስ ዋላታ ናዕናዕ ፀብሐ ኣቡን ዋላታ ስፕረዝማሪኑ ኣብ ኣፍ ደጌና ኢና ትክልኒ ዘለና ካብ ኸነ ምፅኢና መመልክዒ ስትሮቨሪ

ሕጂ እምበር ክብራት ተዓዘብትና ኣብ ኣፍ ደጌና ኩሉ ክንዘርእ ንኽእል ናዕናዕ ክንዘርእ ንኽእል እንደገና ቆፅል ቫዘሊኮ ረዝማሪኖ እዚ ከዓ ናዕናዕ እዩ መመልክዒ ናዕናዕ ሕጂ ቀንዲ ኣገዳሲ ኮይኑ ደሎ ሕጂ ለ መመልክዒ ኮነና ከዓ ቸሪ ሕጂ ቸሪ ቸሪ ብዝለና ከዓ መሽና ብምሉእ ክንወስዶ ንኽእል ቸሪ መመልክዒ እቲ ድበለፀ ክንጥቀመሉ ቸሪ እዚ ቸ

እዚ ዓይነት እዚ ዝጉዕኩ ስለ ዝኾነ ቸሪ ስኻ ፀብሐ ኣቡን ካብዛ ፍረ እዚኣ ካ ትዘርአ ካብ ካልእ ደይኮነ እዛ ፍረ ኣንቲ ዓቢልካ ንስንስ ተብላ ንኣንቲዕና ነስኒስና ኣለና ሕጂ እንዳመፀ ኣብዚ እውን ኣለና እዚ እቲ ቸሪ ሕጂ ዝኣክለና ኣብ ኣፍ ደገና ኩሉ ክንገብር ንኽእል ኣብ ቴኖ ጌርና ባዘሊኮ ጌርና ኣለና ሮዝማሪን ናዕናዕ ኩሎ ንገዛ ፐርሰሜሎ ንገዛ ካብ ሾቅ ሽጉርትን ኮሚደርን ጥራይና ሕራ ቸሪ ግን መመልክዒ ኩሉ ነገር ክትገብረሉ ትኽእል ናዕና ኣምፂና እንደገና ቸሪ ኣምፂና ፀብሓ እውን ኢና ንብሎ ግን ቸሪ ሕጂ ክትቅርቦ ከለካ ደስ ዝብሎ ብሕልፊ ንቆልዓ ወላ ብደገ ዝመፀ ሰብ ወላ ብደገ ዝመፀ ኸ ክምሳሕ ኢሉ ገለ ዝመፀ ሻሂ ወይ ዝኾነ ዓይነት ኢና ንገብረሉ ሕጂ ምዝ ሕጂ ዓይንብል ንዲና ሻሂ ወይ ከዓ ዝኾነ ዓይነት እዛ ኣገባብ ስጌርና ነቕርቡ ባሬ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕ ናያ ቅጫ ዳጉሻ ምስ ስገም ረቂቕ ጌርና ሰንኪትናዮ ብዙሕ ግዜ ዝወስድ ክስንክቶ ከለካ ረቂቕ ጌርና ድሰንከትናዮ እቲ ሓምልን ብርስን ከዓ ኣብሲልና ድጣሓናዮ ዓይኒ ዓተር ድበሰለ ጅርጅር ሽጉርቲ ፃዕዳን ጉዕን ፋርማጆን ኩሉ ሓዊስና ድሰንከትናዮ ንቁርሲ ክንጥቀመሉ ንኽእል ጣዕሚት ክንጥቀመሉ ምሳሕካ ክንጥቀመሉ ንኽእል ወ ዝኾነ ሒዝናዮ ጨና ገለ ስለ ዘይብሉ ናይ ፀብሒ ኣብ ዝኾነ ቦርሳና ሒዝና ክንከይድ ንኽእል። ስለዚ ካብ ባኒ ወፂና ኣለና ንትጥዕና ደይብሉ ሰብ ባኒ ግደፎ ኣይኮንኩን ዝብል ዘለኹም ስገምን ዳጉሻን ዕድመ ዝደፈአ ጥዕና ድሰኣነ ከምኡ ገይሩ ክጥቀም ይኽእል መልክዑ የብሉን ፀለሎ እዩ ዝመስል ግን ብጣዕሚ ወይቲ ብዙሕ ፅቡቅ ትሕዝቶ ዘለዎ ስለዝኾነ ንጥቀም ናይ ስገም ብዙሕ ተዛሪብና ኢና ዋላ ናይ ዳጉሻ እሱ ስለዝኾነ ከምስ ጌርና ኣለና ወይ ሻ ክትቅርብ ትኽእል ወይ ቡን ክትቅርብ ትኽእል ወይ ማይ ክትቅርብ ትኽእል ዝለኸየ ዓይነት ክትቅርብ ትኽእል ባረ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ዳጉሻን ስገምን ሰንከትናዮ እንደገና ዓይኒ ዓተርን ብርስንን እንቃቆሖን ፋርማጆን ጅርጅርን ጉዕን ፃዕዳ ሽጉርትን ጌርና ድሰንከትናዮ ናይ እንቃቆሖ ጥብሲ ሃምበርገር ኢና ኢልናዮ ዘለና ነዝመስል ዝመፅእ ዘሎ ሰሞን ብካልእ መደብ ስጋ ንረኸብ ድሓንቀኒ

0: ሰላምታና ተቐበሉ። ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 14 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስ ኣቅራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ እናዓደምና ብቐንዲ ኣርእስተ ዜና ንፍልም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋዕትን ወፍያታት ገይሮም። ኣብ ንኡስ ዞባታት ዓዲ ቀያሕን ሰንዓፈን በቕዓተ መካይን ብምርግጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎም። ግብፅን ቱርክን ቅልውላዊ ዞባ ማእከላይ ምብራቕ ብዘተ ንምዕራፍ ፀዓረን ክሕይላ ተሰማሚዐን። ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ 100 ሚእታዊ ተወሳኺ ቀረፅ ከም እትገብር ሓቢራ። ኣሜሪካን 17 መሻርክታን ኣብ ወሽመጠ ፓናማ ሕብራዊ ወታደራዊ ልምምድ ኣካይደን። ዝርዝር ዜና ንመምሃራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምምሕያሽ እወታዊ ተራ ከም ዘለዎ ዝፍለጥ እዩ። ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ኣተባቢዑ ኣሎ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ሸዊት ገብረ ብርሃን ንዘዳለወ ተጸብጻብ ብሚካኤል ሓድጉ ከቅርቦ እዩ።
1: ጨንፈር ትምህርቲ ዞባ ደቡብ 12 ሓሳብ ከተማ መንደፈር ኣብ ዝወደቦ መደብ ካብ 12 ዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ። ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር፣ ተወፋይነት ኣብ ስራሕ፣ ምድላውን ምትግባርን ውጥን ምህሮ፣ ምምሃርን ምስትምሃርን፣ ዝምድና ምስ ወለድን ሕብረተሰብን ከምኡ ውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረብሓታት ናይቲ ሽልማት መንባሮም ተሓቢሩ። ሓላፊ ጨንፈር ትምህርቲ መምህር ህብተዝጊ ኪዳነ እተን ሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓት ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባእ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእትዎ ንምግባሩ ከም ዝስራሕ ኣነጺራ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ፣ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቁፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነጸር።
0: ኣብ ዝተፈላለያ ሃገራት ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋእትን ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ። በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 127,606 ናፋ፣ ኤርትራውያን ነበርቲ ሎጋን ከተማ ዩታ 3,404 ዶላር፣ ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናፋ፣ ከምኡውን ኤርትራውያን ተቐማጦ ከተማ ኦሮብሩር ሽወደን 36,486 ናፋ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ብዘካዚ ብማሕበር ሕልናዊ መኸተ ዝፍለጡ ነበርቲ ጀርመን ዜጋታት 540 ዩሮ፣ ኣብ ዝተፈላለያ ሃገራት ኤሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3300 ዶላር፣ ኣባላት ማሕበር ምትሕጋዝ ዶብ ሽወደን 2100 ዩሮ፣ ማሕበር ኮም ኤርትራውያን ኣብ ዩሽክን ከባቢኣን ኖርዌይ 32211 ናፋ፣ ኤርትራውያን ተቐማጦ ከተማ ኦሼክ ሽወደን ድማ 26300 ክሮነር፣ ኣብ ኣንጎላ ዝቕመጥ ዜጋ ድማ 7800 ናፋ ንምንባይ ስድራ ስዋዕት ኣበርኪቶም። ኣብ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎ። ወኪል ኤሪና ሚሊዮን ኣፈወርቂ ንዘዳለወ ተጸብጻብ ያሲን ሳልሕ ካቅርቦ እዩ።
2: ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ኣብ ዓመታዊ መርመራ መካይን ቦሎ ክላውዶ ዕቱብ ምቁፅፃር ይግበር ኣሎ። ብቕዓት ዘይብላ መኪና ንውሕስነት ተሳፈርትን ንብረትን ኣብ ሓደጋ እተውድቕ ብምዃና ወነንትን መራሕትን መካይን ኣብ ጥዕና መካይኖም ወቕታዊ ተፍትሽን ፅገናን ክገብሩ ኣብ ዝካየድ ዓመታዊ መርመራታት ድማ ዕቱባት ክኾኑ ሞያውያን ኣተሓሳሲቦም። ኣብ ቤት ፅሕፈት ህዝባዊ መጓዓዝያ ዓዲ ቀይሕ በዓል ሞያ ቴክኒክ ተሽከርከርቲ ኣቶ ዳዊት ገብረኣብ ኣብ ዝሃቦ ሓበሬታ ብዝግበር ዓመታዊ መርመራታት ብቕዓት ዘለዋ መኪና ኣብ ፅርግያ ክትንቀሳቐስ ፍቓድ ክወሃባ ከሎ ጉድለት ዝተረኸባ ግና ክሳብቲ ጉድለት ዝእረም ወይ ፅገን ከም ዘይፍቀደላ ኣነፂሩ። ሓላፊ ቤት ፅሕፈት ኣገልግሎት ህዝባዊ መጓዓዝያ ኣብ ንኡዞባ ዓዲ ቀይሕ ኣቶ ብፁ ኣምላኽ ጣዓመ ቦጎኖ መርመራ ቦሎክላውዶ ውሕስነተን ዘይተረጋገፀን ጥዕነአን ዘየተኣማምንን ተሽከርከርቲ ከይህልዋ ዝግበር ኣገዳሲ መደብ ከም ዝኾነ ብምሕባር ዕቱብነት ናይ ኩሉ ወገን ኣገዳሲ ከም ዝኾነ ሓቢሩ። መርማሪ ሓደጋ ተሽከርከርቲ ኣቶ ወልደ ሚካኤል ዕቁባ ገርግስ ብግድኡ ዓመታዊ መርመራ ብቕዓት ዘይገበረት ተሽከርካሪት እንተተረኺባ ብመሰረት መምርሒ ፖሊስ ትራፊክን ሚኒስትሪ መጓዓዝያን መራኸቢታትን መቕፃዕቲ ከም ዝብየነላ ብምግላፅ ኣብ እዋን መርመራ ብገለ መራሕቲ መካይን ዝረአ ናይ ምድንጋር ተግባራት ተወጊዱ ንድሕነት ቀዳምነት ክወሃብ ኣተሓሳሲቡ። መራሕቲ መካይን ብወገኖም ጥዕና መኪናኻ ምፍላጥን ምርጋፅን ብሰንኪ ሓደጋ ንዝወርድ ጉድኣት ምውጋድ ስለ ዝኾነ ሚኒስትሪ መጓዓዝያን መራኸቢታትን ብዝለዓለ ክደፍኣሉ ተላብዮም።
0: ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንኪ ደም ብምስሳን ዘይትካእ ህይወት ንምድሓን 133 ከረፂት ደም ተለጊሱ። ኣብቲ ካብ 27 ሓምለ ክሳብ 8 ነሓሰ ዝተኻየደ ወለንታዊ ልቅሲ ደም ክፍሊ ማይ ጨንፈር ሕግን ስርዓትን ማእከላይ ቤት ፅሕፈት ምምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋደልቲ ብሌቀት ተሳቲፎም። እቲ መደብ ነቲ ኣብ እዋን ክራማት ዘጋጥም ሕፅረት ቀረብ ደም ንምምላእ ከም ዝተኻየደ ካብ ወደብቲ ዝተረኽበ ሓበሬታ ነፂሩ። ሃገራዊ ባንኪ ደም ኤርትራ ደቂ ኣንስትዮ ኣብ ዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር። ዘስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ብዘተ ንምዕራፍ ሓብራዊ ፃዕረን ከም ዝሕይል ኣፍሊጠን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማሊ 13 ነሓሰ ኣብ ግብፂ ኣብ ዘካየድዎ ዝርረብ እዩ። ሚኒስተር በድር ዓብደልዓጥን ሚኒስተር ሓካን ረፊዳን ኣብ ርክቦም ኣብቲ ዞባ ተኸሲት ዘሎ ወታደራውን ፀጥታውን ቅልውላው ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ ከካየድኦ ንፀንሓ ፃዕሪ ከም ዘስፍሕኦ ኣረድዮም። ጉዳይ ወሽመጥ ቃዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዶ ዘላ ወታደራዊ ወፍሪ ደጊመን ኮኒነን ኣለዋ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ቱርኪ ፓኪስታንን ስዑድ ዓረብን ኣብ ዝሓልፈ ቀርባ መዓልትታት ዝኸተመኦ ወታደራዊ ስምምዕ ክትፅንበር ሚኒስትር ጉዳያት ወፃኢ ቱርኪ ሓካም ፊደን ሓቲቱ። እቲ ወታደራዊ ስምምዕ ኣብ ምውሓስ ዞባዊ ፀጥታ ኣገዳስነቱ ልዑል ምዃኑ መራሕቲ ቱርኪ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ። ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ 100 ሚታዊት ወሳኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሩ። ዕላማ እዚ ካብ ዝመፅ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክብ ንምባልን ፀጥታዊ ስግኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊጹ ኣሎም። ብመሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚታዊት ቀረፅ ከም ዝወሰነለን ተፈሊጡ። እቲ ወሳኺ ቀረፅ ንመሳርሒ ናይተን ነፈርቲ ዘገልግል ኣቑሑ ዘጠቓልል ምዃኑ እውን ክፍለጥ ተኻኢሉ ኣሎም። ኣሜሪካን 17 መሻርክታን ን11 መዓልትታት ዝቐፀለ ሓብራዊ ወታደራዊ ልምምድ ኣብ ወሽመጥ ፓናማ ኣካይደን። ዕላማ እዚ ካብ 3 ክሳብ 13 ነሓሰ ዝተኻየደ ሓብራዊ ልምምድ ዞባዊ ፀጥታ ብምውሓስ ሽበር

ኢራን ምስግጋር ዘይሕጋዊ ዕፀ ፋርስ ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም። ተሳተፍቲ ሃገራት ናይዚ ኣሜሪካ ዝመወለቶ ልምምድ ልዕሊ 2,000 ወታደራት ብርክት ዝበላ መራኸብን በብዓይነቱ ኣፅዋርን ከም ዘሳተፈ ተገሊጹ። እቲ ልምምድ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝሓበራተን ሃገራት ዓመታዊ ብስሩዕ ከካየድኦ መዲበን ኣለዋ። ንኣትለንቲካ ውን ሰለማውን ውቅያኖስ ዘረኸበ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ሞያዊ መስመራት ምዃኑ ይፍለጥ። ኣስታት 600ታዊት ናይቲ ብደረጃ ዓለም ዝካየድ ሞያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ጸብጻባት ዘረዱ። ህንዲ ምስ ሩስያ ብመስመር ኣርክቲክ ከተካይዶ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ጅምር ሓቢራ። ንቁርብነት ህንዲ ዝመጎሰት ሩስያ ብወገና ንትግባርቲ ንግዳዊ መደባት ዝምልከት ፅዑቅ ንጥፈታት ተካይድ ከም ዘላ ኣፍሊጣ። እዚ ሓድሽ ንግዳዊ መስመር ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ፀጥታዊ ቅልውሎ ክስዕብ ንዝኽእል ንግዳዊ ብድሆታት ዘቃልል ኣብ ርእሲ ምዃኑ ካብቲ ክልቲአን ሃገራት ክጥቀማሉ ዝፀንሓ መስመር ዝሓፀረ እዩ። በዚ ድማ እቲ መደብ ክትግበር ምጀመረ ኣብ ምድንፋዕ ንግዳዊ ዝምድንአን ዝፃወቶ ተራ ብቀሊሉ ከም ዘይጥመት ብኣግኡ ይጥቀስ። ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልውዋጠን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይሰርሓ ከም ዘለዋ እዩ ዝሕበር። ባህርያዊ ጋዝ፣ ነዳዲ፣ ምህርቲ ሕርሻ፣ ወታደራውን ዋታውን ማሽነሪታት ካብቶም ንግዳዊ ምልውዋጥ ዝግበረሎም ቀንዲ ጽላታት ምዃኖም ጸብጻባት የረዱ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ኣፅዋር ክትሽምት ምዃኑ ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልጸ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡሎም። ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንጽላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ F-35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ክሽምት መደብ ከም ዘለዋ ክትሕብር ጸኒሓ እዮም። እዚ ከምዚ ንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንጸንሓ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ። ናይ መወዳእታ ዜና ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓንን ኣብ ዘከራኸራ ደሴታት ኮሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎም። እዚ ፕረዚደንት ፑቲን ኣብተን ደሴታት ዘካየዶ ናይ ፈለማ ዑደት ኣብ መንጎ ክልቲአን ሃገራት ንፀንሐ ናይ እጀታ ክርክር መሊሱ ከም ዘጋደዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቒሱሎም። ሩስያ ግና እተን ደሴታት እጀታ ምዃነን ብምሕባር ነቲ ካብ ጃፓን ዝቐረበላ ወቐሳ ነፂጋቶላ። ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልቲአን ሃገራት ካብ 1945 ከከራኸረአን ከም ፀንሓ ይግለጽ። ከም ሳዕቤን ናይዚ ናይ ጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከምዘይከኣላ ጸብጻባት የረዱ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም፣ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋዕትን ወፈያታት ገይሮም። ኣብ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናትን ንምክልኻል ይስርሕ ኣሎ። ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ብዘተን ምዕራፍ ፃዕረን ተሓይላ ተሰማሚዐን። ኣሜሪካ ኣብ ልዕሊ እታር ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም እትገብር ሓቢራ። ኣሜሪካን 17 መሻርክታን ኣብ ወሽመጥ ፓናማ ሓብራዊ ወታደራዊ ልምምድ ኣካይደን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

ኣፋዊ ዛንታ ካብ ናብ እናተሰጋግረ እዩ ዝቕጽል። ተባህለን ተገብረን ዝትሕዝትኡ ዕላል ክዕለልን ከሎ ሓንሳብ ሰሚዖም ዘይርስዑ ሰባት ከኣ እንደገና ናብ ካልኦት የሰጋግርዎም። ብኸምዚ መልክዕ ድማ ናብ ንኡስ ወለዶ ይመሓላለፍ። ኣብ መንጎ ክስነድ እንተኽኢሉ ከም ምንጪ ይጥቀስ፣ እንተዘይኮይኑ ግን እቲ እንኮ ምርጫ ኣዘንተውቲ ምርካብ እዩ።

0: ሓደ ካብዞም ኣፋውያታን ዕላልን ኣብ ኣእምሮ ናይ ምዕቃብ ተውህቦ ዘለዎ እምበኣር ተወላዲ ኣርግዛና ንእዞባ እምነ ሓይሊ ዝኾነ ኣቦ ኣቶ ዓንዳ ማርያም ተስፋ ገርግስ እዩ።
1: ሽመዲን ነድክምን ምልጋል መሊዳ ደካ ኣከለፅን ኣከለፅን ከዓኒ ወዲ መን እዩ ወዲ ኣስተናወድ ኣስተናወድካ ወዲ ሰርኩም ዓንኳ ሰርኩም ዓንኳ ካዓኒ ወዲ ስርብድም ስርብድም ወዲ ልፍድም ልፍድም ወዲ ጅር ገደላ ጅር ገደላ ወዲ ኣንበሳ ጅር ኣንበሳ ጅር ሓዉ ጅራ ተቅጭን ሓዉ ጅራ ተቅጭን እዩ ኣንበሳ ጅር ወዲ ሃፀይ ገረ ማርያም ሃፀይ ገረ ማርያም ወዲ ሃፀይ ጠጠው ሃፀይ ጠጠው ወዲ ሃፀይ ትባረኽ ሃፀይ ይትባረኽ ሃፀይ ትባረኽ ወዲ ላሊበላ ላሊበላ ወዲ ቀዳማይ ሃፀይ ገረ ማርያም ሃፀይ ገረ ማርያም ወዲ ጃን ስዩም ሃዊ ግርማ ስዩም ጃን ስዩም ወዲ ጠጠው ደም ጠጠው ደም ወዲ ማራ ገረ ማርያም ወዲ ሃፀይ ወዲ ወዲ ምራራ ገረ ማርያም ወዲ ምራራ ተክሊ ሃይማኖት ወዲ ምራራ ተክሊ ሃይማኖት ምራራ ተክሊ ሃይማኖት
0: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪት ተመሊስካ ወለዶታት ኣፅኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን። ክሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ።

0: እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንእሰያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካዚ ከም መዋዳድሪት እውን ይርእይዋ እዮም። ገለ ሰባት ካብ መረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ ማጫዳ ተኸልአ መምፅኦማ ከብቶም ወሲዶምመን ኣብ ኣኸይዶም ረኺቦምመን ዘገል ድንበልህላ ስበዓል ቆፅሊ ጉድ ፈላሲ እሶም መሪሖሞም ብድሕሪኡ ክመፁ ከሎ እታ እምኒ ኣብኣ ረኺቦማ ምስ ረኽቦ ንመላእ እያ ዛ እምኒ እዚኣ ኢሎም ብልቆታ ፅዒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፅኦማ ሒ ምሶም ፅዋ ማጫዳ ድ ምስ በለ ተዓዲ ኳላ ንሕናብዚ ክነት ርፋ ኢና ኢሎም ዛላ ዓይነት ርፋ ኢና እዚኣ ኣብ ማእኸል ክልቴና እያ ትኸውን ኣብ ማእኸል መራጉዝን ዶብ ዘላታ ኣብ ናይ ተኸላን ናይ ማጫዳን ብመራጉዝ ድርኮ ዶብ ብማጫዳ ዓዲ ቆራይ ብተኸላ ኣረጊ እዚ መኽረም

0: ገዛ ጥረ መቕረብ መዚኣ ኣብታ መንጎኣ ንገሮማ እምኒ ሓይሊ ኢሎም ሰይሞማ ብሓይልና ኣምፂና እየን ኢሎም እንታይ ንበላ ንሰይማ ኢሎም እምኒ ሓይሊ ኢሎማ። ስለዚ ካብ ሊቃውንቲ ዝሰማእኽዎ በዓል መነጊሮምን ይበሃሉ። በዓል ኣባሓጎይ ኣበይ መርያም ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦምኒ ምስታ ተወሳኺ ናይ ባሓጎይ ብድሕሪኡ ካበይ ዳ ሰሚዕኩም ተበልክዎም ንሰሙ እውን ካኒ ካብ ቀንደኛማ ዘር ኣውሮክ ተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ። ስለዚ እዚኣ እዛ እምኒ ሓይል ትበሃል ዘላ ጭቃ ዘይኮነ ሲ ናይ ሙሉእ ሰራይ ሓላፊ ዘገልድሞ ልህላሰ ነሮም።
1: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተጸውዐ እምንያ ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቝ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ ተራ ኣዴታት እውን ዓብዪ ከም ዝነበረ ይዝዝንቶም።
0: ኣበ ቅንሓየላ ሕጊ ክሕግጉ ከለዉ እንታይ ገበርኩም? ኣበ ነሩቲ ዓዲ ሕጊ ክሕግግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም። ኣብ ሽዱሽተ ቦታ ሓጊጎም ምግጣም ሲኢኖም ኣብኣ ግን ገጢም ኣሎም። እቶም ሰብኣይ ኣተ ተስፋፅን ዝበሃሉ በዓል ዓዲ ቕን ሓያላ እዮም ነሮም ለባም ሰበይቶም ከዓ ሓያል ለባም ነረን ይብልዎን። ስለዚ የመኽሮኦም እቲ መካዮ ትምፀ ኣለካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃእ ኢሎማ ሕጂ እንታይ ኢሎም ይብልዎ ንሰበይቲ እንተዳ ወቂዋ ኣብ ገዛእሲ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳ ከ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራይ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ወይላ ኢላ 160 ከኸስ እዙይ ሓዳር ክፈርስ እዩ ኣይከውን ኢላቶ እንዳራኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ። ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠ ትደን ንሱ ከዓኒ ንውሻጠ ከያቶ ውሻጠ ኣትዩ እንተወቂዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም።
1: እዚያታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብይ ተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ። ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል።
0: እተን ሰተኣት ተስዋፅን እተን ሰበይቲ ወይ ብድሕሪኡ ኩላቶም ዓዲ ሕጊ ሓቀኒ ኢሎም በቃ ኣቕመምለን በላሕቲ ክንደይ በላሕቲ ዝነበረ የን ዝሕግጋ ወ ኣርበረቡ ንሰነ ቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሉ እያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዕኡ ትኩኖ ናይ ተሓላዊ እተን ሓሙሽተ መዓልቲ ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሰሙን ሓንቲ ኢልኩም ክትብዎ ዓርቦ ረቡዕ ተባሂሉ በዙ ከዓ ንሰርዓ ጊጎ ኖ በሃል ኣማኺረኖኦም ወ ስታተ ተስፋፅን ቅን ሓየላ ኣብልዎ
1: ኣብቲ ግዜ ማሰን መልቀስን ህቡባት እዮም ነይሮም። ብሓፈሻ ክውደስን ክንቀፍን ክመዓራረን ክእረምን ክስራሐን ክግደፍን ዝተደልየ ሓሳብ ብማሰ

0: ወየ ጭፈራ ዒደራን ካልእን እዩ ዝግለጽ ነይሩ እቲ ቐንዲ መባህሃሊ ማዕከኒ ነይሩ ክበሃሊ ይከኣል
1: ዝበዓል መጫዳ ንበርካ ኣውለኛ ሃበኒ ትወሊ ማዕሾ ከመኢኻ ዲጋት ካሕሳይ በዓል ኣደገልዎ ከመኢኻ ዲጋት ካሕሳይ በዓል ኣደገልዎ ልጋዕ ዝደለየ ልጋዕ ዳኣትህቦ ሕረስ ደለየ

0: ተግባሮምን ክሰምዑዎ ይደልዩ። ማሰኛታት ከዓ እቲ ኣብ ባይታ ዘሎ ልክዕ ምስሎምን ተግባሮምን ይገልጽሎም።
1: ኣበይ ናይ ህዝጊ ዝበሃል በዓል ጠርቀ ኣመራጉስ ነበይ ኣድሽሎምን ከዓኒ ንኣቶ ጉብሳ ኣብሎ ኢሎም ሎም ኣጅንዳ ኣብሎ በለለይ ኣበይ ናይ ህዝጊ ኣብሎ እነበለለይ ሕጂ ኣቶ ጉብሳ እይ ገደ ካብ ዳሕረ ምስ ቦትኩ ስሒ ወዮ ዘይትብለለ ኢሎሞ ከመኻ ጉብሳ ከመኻ ፊደል ሃሁ ከመኻ ፊደል ሃሁ ኣራኢኻ ኣርሓና ኣራሁ ብመሰለላ ዘይተረከብ ገደል ብጎዞሞ ዘይትብተኽ ዓንዴል ከላ ግዳን በዲልካ ከይትኸውን ከይትብደል ንገዳምካ ዝበል ኢሎሞ ብድሕሪኡ ንሶም ናይ ሽዱሽተ ፅብድብዕ ንኣም ነብሩ ኺቦም እንዳኣም ነብሩ ክፈሊሾም ይበሃል ታ ማሰ ወታ ወየ በዲልካ ከይትኸውን ከይትብድል ክላ ግዳን ቀልጢፍካ ንገዳምካ ዝግበል ኢሎም
0: ኣብነት ናይዚ ሰባት እቲ ኮነ ኢሎም ዘጽንዕዎ ጥራይ ዘይኮነ ንእግረ መንገዶም ሕልፍ ክብሉ ዝሰምዕዎ ዘይርስዑ ብዙሓት እዮም። እዚ ተውህቦን ኣስተብሎን ክኸውን ይኽእል እዩ። ብተወሳኺ
2: ክንደይ ዕድመ ጌርካ ኣለኸ እያ?
1: ሰብዓ
2: ሕጂ እሞ እዚ ኩሉ ዛንታታት ብንባብ ድዩ ዝመፅእ ዋላ ብምስማዕ ካብ ዓበይቲ ዝመፅእ ካበይኻ ዝኩሉ ዛንታታት ተዋሃሉ ዶ?
1: ሓደ መፅሓፍቲ ይርአ ብዛንታ ከዓኒ ንዓበይቲ ከምዚኣ ልከፍ ኢለ የሰምዖም ካዝተዛረቡላ ዋላ ደው ኢሎም ድሓን ሃበልና ክብሎ ከለዉ በቃ ሓንጎለ ይቕበሎ ድሓን ሃበልና ኢሎም ንዓዲ ከመስግኑ እውን ከዓነይ ንዝኮነ ኣምዳ ሓዘን እውን ኣምዳ መርዓ በቃ ተባህለ በቃ ይቕበሎ እዩ ሓንጎለይ የፅንዕ ዋላ ኣብ መንገዲ ዝሓልፍ ስኢለ ቃልዓለም ገዳ ይርዮን እየ እንታይ ይብላሉ እየ ዝሰምዕ ዋላ ሕጂ

ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክያ ክትከውን ክቡራት ተዓዘብትና፣ ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ ሰሙን እዚ ዝተካየዱ ፍጻመታትን እንታይ ምስሊ ሒዝሃልና ቀሪባ ኣላ። ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

ዝነኣሰ ፕሮፌሰር ናታን ቶማስ ወዲ 10 ዓመት ከሎ እዩ ናብ ኮሌጅ ኣትዩ። ኣብ መበል 18 ዓመቱ ድማ እቲ ኣብ ዓለም ብዕድመ ዝነኣሰ ፕሮፌሰር ማለት መምህር ናይ ኮሌጅ ክኸውን በቒዑ። ትካል መዝገብ ክብረ ወሰን ጊነስ እዚ ሕጂ ወዲ 21 ዓመት ኮይኑ ዘሎ ቶማስ ኣብ ናሓሲ 223 ኣብ ፍሎሪዳ ሚያሚ ኮሌጅ ወዲ 18 ዓመትን 346 መዓልትን ከሎ ክምህር ምጅማሩ ኣረጋጊጹ። ቶማስ ነቲ ብኮሊን ማክላውሪን ዝተባህለ ፕሮፌሰር ክኸውን ከሎ ወዲ 19 ዓመት ዝነበረ እሞ ን306 ዓመታት ተታሒዙ ዝጸንሐ መዝገቢ ክሰብር ክኢሉ። ቶማስ ወዲ 18 ዓመት ምስ ኮነ እዩ ብኤሌክትሪካዊ ምህንድስና ካልኣይ ዲግሪ ረኺቡ። ቶማስ ሕጂ እውን ምህሮ ይኣኽለኒ ከይበለዩ ኣብ ዩኒቨርስቲ ሚያሚ ቤት ትምህርቲ ሕጊ ናይ ዶክተር ማዕርግ ንምርካብ ትምህርቱ ዝከታተል ዘሎ። ኣብ 228 ክምረቕ ትፅቢ ዝግበረሉ ቶማስ ኣብ ኢንተርነት ብናይ ርሑቕ እውን ይምህር እዩ።

ቀንዘ ኣልቦ መወቀጢ ማዕቢሉ። ኣብ ዓባይ ብሪጣንያ ዝመደበሩ ጀማረ ናይ ቴክኖሎጂ ኩባንያ ኣብ ዓለም ናይ መጀመርታ ቃንዛ ኣልቦ ናይ ውቃጦ ስርዓት ኣተኣታት እዩ። ኩባንያ ሲፈር ኤክስ ነዝኽገብር ዝኽኣለ ኣብ ማይክሮስኮፒክ ማለት ብዓይኒ ዘይረኣዩ መራፍእ ዝተመርኮሰ ቴክኖሎጂ ከማዕበል ስለ ዝኽኣለ እዩ። እታ ትውቅጥ መሳርሒት ብዙሕ ንቆ

በት ትንክፍ ብዘይ ምዃና እዩ ድማ ዳርጋ ቃንዛ ዘይብሉ ምዃኑ ዝጥቀስ። ኣካይዲ ስራሕ ሲፈር ኤክስ ፈርዲናንድ ኮል ፍርሒ ናይ መርፍእን ምርኣይ ደምን ስለ ዘለዎ እዩ ነቲ ንዘመናት ክቕፅል ዝጸንሐ መስርሕ ውቃጦ ንምቕያር ነቲ ኩባንያ መስሪትዎ። ኮል ኣብቲ ድሮ ንዝተወሰነ እዋን ኣብ ምምልኻዕ ኣካላት ክውዕል ዝጸንሐ ደቀቕቲ መራፍእ ናይ ምጥቃም ቴክኖሎጂ ብምትኳር እዩ ነዚ ቓንዛ የብሉን ዝብሎ መስርሕ ውቃጦ ምስ ዓለም ንምልላይ ዝሰርሕ ዘሎ። እቲ ውቃጦ መጀመርታ ኣብ ቆርበት ሃሳስ ጥራይ ዝርአ እቲ ቐለም ኣብ ቆርበት ጐሊሑ ዝርአ ኣብ ውሽጢ 24 ክሳብ 48 ሰዓታት ዘሎ ግዜ ምዃኑ ይሕበር።

0: What if you could travel the whole world with just one shirt? Well, turns out you can. And we made it possible. Introducing the Herc shirt, the world's first smell-free shirt.
1: ኣሜሪካዊ ኩባንያ ክዳውንቲ ሄርክሌን ኣብ ዝቐረበ እዋን ንልዕሊ 30 መዓልትታት ለቢስካዮ ካብ ሽታ ነፃ ኮይኑ ክፀንሕ ዝኽእል ማልያ ሰሪሑ ተባሂሉ። እቲ ኩባንያ ብፍላይ ኣብ ሓጋይ ፀሓያ ብትብርታዓሉ ግዜ ከገልግል ይኽእል እዩ ዝበሎ ማልያታት ኣብ ምፍራይ ተፀሚድ እዩ ዝርከብ። እቲ ኩባንያ ከም ዝብሎ ዘሎ ተኾይኑ እቲ ማልያ ክሳብ ወርሒ ምሕፃብ ዘየድልዮ ምዃኑ እዩ።
0: The Herc shirt is designed to keep going for days, even weeks, so smell is never a problem. Pack one shirt and go. No backup shirts, no check bag. So if you are a traveler, a minimalist, or just someone who wants to live a lighter and freer life, upgrade your shirt to the Herc shirt today.
1: እቲ ማልያ ንነዊሕ ግዜ ካብ ዝኾነ ሽታ ነፃ ክኸውን ዝገብሮ ድማ እቲ ኩባንያ ክዳውንቲ 7 ፍሉያት ቀመማት ስለ ዝተጠቕመ እዩ። ነሓስ፣ ብሩር፣ ዚንክ፣ ወርቂ፣ ሓሙኽሽቲ እሳተ ጎመራን ክልተ ምስጢራዊ ቀመማትን ኣብቲ ጨርቂ ይርከቡ። ንኣብነት ነሓስ ንጨና ዝፈጥሩ ባክቴርያ ክዓግት እንከሎ፣ ዚንክ ድማ ብንጡፍ ርሃፅን ዝፍጠር ውህደታት ሳልፈር ንኸይህሉ ይሕግዝ። ሓሙኽሽቲ እሳተ ጎመራ ርስሓትን ግዳማዊ ጨናን ብምምጻይ ከም ስፍነግ የገልግል። ዋጋ እቲ ማልያ $79 ከም ዝበጽሕ እዩ እቲ ኩባንያ ሓቢሩ።

መስኮት ናይ ምጽራይ ዋንጫ ዓለም ጀሚሩ። ዓመት መጽእ ኣብዛ ሒዝናያ ዘሎና ወርሒ ካብ መላእ ዓለም ዝመፁ ኣፅረይቲ መስኮት ንዋንጫ ሻምፒዮን ፅሬት መስኮት ንምውድዳር ኣብ ዓባይ ብሪጣንያ ለንደን ይተኣኻኸቡ። መስኮት ምፅራይ ክትሰርሖ ቀሊል ግን ከኣ ክትመልኮ ኣፀጋሚ ዝኾነ ዓይነት ስራሕ ከም ዝኾነ እዮም ወደብቲ ናይቲ መደብ ዝዛረቡ። ብርግፅ ዋላ እኳ ዲግሪ ዘድልዮ ኣይኹን፣ ኣንጻርቶም ኣብ ዓለምና ብሉፃት ፕሮፌሽናላት ኣፅረይቲ መስኮት ክትወዳደር ተሓስብቲ ኾንካ ግን ዕቱብ ስልጠና ከም ዘድልዮም ዝመኽሩ። ወዲ 71 ዓመት ቴሪ ብሮውስ ንጋዜጣ ዘ ኢንዲፐንደንት ኣብ ዝሃቦ መግለጺ እዚ ኣነ ዝገብሮ ዘለኹ ፍርቂ ዕድመይ ዝኾኑ ሰባት

ክገብሮ ኣይክእሉን እዮም ክብል ተዛሪቡ። ፕሮስ ክሳብ ሕጂ ኣብ ዋንጫ ዓለም ምፅራይ መስኮት ዝሳተፍ ዘሎ ኮይኑ ከም ኡሳይን ቦልት ናይ ፅሬት መስኮት ድማ እዩ ዝቕፅር። ኣብ 2009 3 ዓበይቲ መሳኽቲ ኣብ ውሽጢ 9.14 ካልእ ጥራይ ብዘይገለ መንቅብ ከፅር ብምቕኣሉ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ እዩ። እቲ ውድድር ብሰለስተ ደያኑ ይዳነ። ኣብተን ሰለስተ መስኮት ዝኾነ መስመር ከይተወልወለ ተሪፉ ከይህሉ ብጥንቃቐ የረጋግፁ። ዝውሃቦም ገደብ ግዜ ድማ ኣሎ። ኣብዚ ውድድር ፍጥነት ኣዝዩ ኣገዳሲ ኮይኑ ንኽትዕወት ቀንዲ ኣብ ግምት ዝኣቱ ግን ፅሬት እዩ። ተዓዋቲ ዋንጫ ምፅራይ መስኮት ዓለም 1000 ፓውንድ ወይ ድማ $1,350 ገንዘባዊ ሽልማት ይረክብ።

ሚስ ዩኒቨርስ ወይዘሪት ዓለም ካብ ዝተፈላለያ ሃገራት ዝመፃ ፅቡቃት ወይዘራዝር ዝወዳደራሉ እዩ። ኪንዮት ዘለወነ ፅባቃ ድማ ፅባቃ ናይ ኣእምሮአን እውን ዝፍትሽ እዩ። ወይዘሪት ዓለም ወይ ሚስ ዩኒቨርስ ክበሃል እንከሎ ኣብ ሃገራት ዘለዎ ምሕዝነት ብፍላይ ንደቂ ኣንስትዮ ዝያዳ ዘበራትዕን ኣብ መንጎ ህዝብታት ድማ ሰላምን ሓድነትን ምፍጣር ዝብል እዩ። ኣብዚ ውድድር እዚ ተወዳደር ዘላ እንኮ ኤርትራዊት ድማ ስኒት ሃብታብ እያ። ስኒት ሃብታብ ኣብ 224 ተወዳዲራ ነይራ። ሕጂ ድማ ዳግማይ ናብ ቪየትናም ኣብ ዝካየድ ወይዘሪት ዓለም ንምውድዳር ወይ ንምስታፍ ትኸይዳላ። ስለዚ ንስኒት ሃብታብ ድማ ዓወት እናተመነና ናብ ስዒቡ ዝቐርብ ትሕዝቶ መደብና ክነስግረኩም ኢና ተኸታተሉ።

0: Eritrea will make its debut.
1: Eritrea Miss, Universe Pagan in Mexico.
0: Presented by Virginia-based neuroscientist Sinet Tawalda-Madin.
1: Attention to Eritrean culture and the brilliance of its women.
2: I am Sinet Haptab Tawalda-Madin, and I come from the beautiful country of Eritrea.
3: Eritrea! Oh, this is gorgeous. It is featuring 100%.
4: እዚ ምስሊ እዚ ነቲ ኣብ መንጎ ውሽጣዊ ሕልናን ደጋዊ ተግባርን ዘሎ ፍጹም ትእሳር ዘንጸባርቕ እዩ። እዚ ካብ ስነ ፍልጠታዊ ንቕሓትን ካብ ሕብረተሰባዊ ክብርታትን ዝምንጩ ውሽጣዊ ጽባቐ ነቲ ኣብ መድረኽ ዝርአ ደጋዊ ግርማን ውቃበን ሓቀኛ ትርጉም ይህቦ። ኣብቲ ኣብ መድረኽ ዝርአ ምስሊ ንወለዲ ምእዙዝ ምዃን ድኹማት ምሕጋዝን ንኣጋይሽ ምቕባልን ዝሰረቱ ኤርትራዊ ባህሊ ኣለባብሳ ስነ ምግባር ብዝግባእ ተንጸባሪቑ ይርአ። መንነታ ኣብቲ ንማሕበረሰባዊ ድንጋፀን ባህላዊ ሓበንን ቀዳምነት ዝህብ ጥሙር ስድራ ቤታዊ ከባቢኡ ታኒፁ። ውሽጣዊ ጽባቐኣ ካብቲ ንስድራ ቤታ ዘለዋ ዓሚቕ ፍቕርን ተወፋይነትን ዝነቅል ኮይኑ ኣብ መዓልታዊ ህይወታ ብግብሪ ይርአ። ቁመናኣ ኣብ ኣህጉራዊ መድረኻት ሞዴሊንግ ፍሉይ ኣቓልቦ ዘውህባ ተፈጥራዊ ትዕድልታ እዩ። ንተፈጥራዊ ደጋዊ ጽባቐ ምስቲ ካብ ነዊሕ ናይ ትምህርትን ቃልሲ ምንባርን ዝመንጨ ውሽጣዊ ጽባቐ ተዋህዶ። ኣብ መድረኽ ዝስጉማ ኣጋራ ናይ ትሕትናን ክብረትን ኣብ ማሕበረሰብና ዘሎ ናይ ምስጋናን ኣኽብሮትን ባህል የ ዘኣኽር። ደጋዊ ጽባቐኣ ንዓይነቲ ዝማርኽ ጥራይ ዘይኮነ ነቲ ኣብ ውሽጣ ዘሎ ናይ ኒውሮሳይንቲስት ፍልጠትን ኣብ ደቂ ሰብ ዘለዎ ዓሚቕ ርድኢትን ዘንጸባርቕ ናይ ኣእምሮ ጽባቐ መግለጺ እዩ። ኣብ መንጎ ፍልጠትን ግብርን ኣብ መንጎ ውልቃዊ ሕልምን ሓላፍነትን ዘለዉ ሂደት ዝፈጠረትን ዝተፈጥረትን ስኒት ሃብታኣብ

0: ዝኒት ሃብታብ ካብ ወላዲኣ ሃብታብ ተወልደ መድህንን ካብ ወላዲታ ኣድያማ ዮሃንስን ካብ ሓሙሽተ ውልዳት ዘለዋ ስድራ ቤት መበል ሳልሰይቲ ውላዶን ኮይናያ ብ1999 ኣብ ኣስመራ ተወሊዳ ናይ ንእስነትን ትምህርትን ግዜኣ ኣብ ኣስመራ ድሕሪ ምክብታል ኣብ 2018 ናብ ስደት ኣምሪሓም
1: ቨርጂኒያ እየ ዘቕመጥ ኣብ ዩናይትድ ስቴትስ ኣብኡ ከዓ ምስኣተኹ ድሕሪ ቅሩብ ግዜ ኮቪድ ጀሚሩ እንግሊሽ ይዛረብ ነይረ እየ ግን ኣይገስ ቋንቋ ምክኣል ጥራይ ኣይኮነንቲ ካልቸር እውን ምርዳእ ኣለካ ከምቲ ናትና ባህሊ ከዓ የብሎምን ኣይገስ ከምዚ ሰላም ምበህሃል ክትሓልፍ ከለካ ሰላም ትበሃሃሎ ካብ ከባቢ ካብ ስተት ንስተት ትፈላለዩ ግን ኣብቲ ዝነበርክዎ ከባቢ ከምኡ ይነበረን ኩሉ ዋላ እቲ እንግሊሽ ከምዚ ዝበልኩካት ቋንቋ እንዳተረዳእካ ከሎ ጆክ ዝገብርዎ ንኣብነት ሜቢ ኣይርዳእካ ንኾን ብትሕትኡ ካልእ ትርጉም ኣለወስካ ዘይትፈልጦ በዚ ከምዚ ነገራት ቁሩብ ከምዚ ካልቸር ሾክ ኣጋጢሙኒ ምስቲ ሰብሲ ኣብዚ ብጣዕሚ ሕውስቲ ዝነበርኩ ኣብኡ ምስከድኩ ቁሩብ ሪዘርቭድ ኮይነ ከምዚ ንሕወሲ

0: ቅልጥፍ ኢለ ኣይኮንኩም ግዜ ይወስድ ይርኢ የስተውዕል ድሓር ቀሲ ኢለ ሜቢ እንታይ ሽሙ ይገብር ከምዚ ዝበልኩካ ኮቪድ ግዜ ከዓ ስለ ዝነበረ ብጀካ እቲ ባህሊ ናይቲ ሃገር ብልዕሊ ዩ ከዓ እቲ እንታይ ሽሙ ከዓ ነይሩ ኣብ ገዛካ መዕፃው ከዓ ነይሩ ትምህርቲ ኦንላይን እየ ተማሂረ ሰው ኮምፕሊት ሾክ ኣብዚ ዘሎ ቤተሰበይ ብዙሕ ናፊቐ እቲ መጀመርያ ከምኡ ይመስል ነይሩ ኤኒዌይስ ድሕሪኡ ግን ከም ዝበልኩካ ምውፃእካ ኣብኡ ምብፃሕካ ዘይተረፈ ዕላማ ዘለዎ ክኸውን ምእንቲ ኩነታት ሓፍተ ይርአ ንዕኡ ኣይገስ ኣዋለድ ዩዥዋሊ ከምኡ ኢና ትርጉም ሂወት ነቲ ኣብ ገዛና ዘለዎ ሽግር ንምፍታሕ ኢና ንጓየ ሶ ኣብቲ ዝበልኩካ ናይ ትምህርተይ ይኹን ናይ ስርሐይ ይኹን ኣብ ከምኡ ገብር ከምኡ ጀሚሩ እቲ ጉዕዞ ኣብቲ ስደት ተወሳኺ ስራሕ ሰርሕ ነረት ድሓን ምስ ኮነት ኮቪድ ኣብዚ ዓዲ ምምህርና ወይ ትዊተሪንግ ብዙሕ ይገብር ነይረ ካብዚ ዝከረኒ ኣብኡ ምስኣተኹ ከዓ ኣብ ጥቓ ገዛይ ዝኾነ ትምህርቲ ቤት ነራ ስለት ኤክስፔሪንስ ዝፀንሓኒ ኣፕላይ ገይረ ከዓ ጀሚረ ንግዜኡ መፃኒሒት እያ ክትከውን ነርዋት እያ እታ ስራሕ ግን ኣብኡ ምስኣተኹ ከምዝበልኩካ እቲ ሞንቴሶሪ ካሪኪለም ፔዳጎጂ ዝበሃል ተፋሊጠ እቲ ዲዛይን ናይቲ ማቴርያል መፃወቲ ድመስል ነዞም ከም ሓፍተይ ዳኣመሰሉ ህፃናትን ካልኦትን ደስ ኢልዎም ዝመሃርሉ ካሪኪለም ስለ ዝነበረ ከዓ ብጣዕሚ መሲጡኒ ካብኡ ሒዘ ምስ ሓፍተይ ክሰርሓሉ ክፍትነሉ ጀሚረ ፅቡቅ ግብረ መልሲ ስለ ዝረእኹ ከዓ እቲ ትምህርታ ከይዳ ትመሃሮ ደላ ሲ ስለምንታይ ከምቲ ኣብዚ ማቴርያል ትጥቀመሉ ደላ ደይሕግዛ ኣብዚ ማቴርያል ስታይ ስለ ዘሎ እያ ደስ ኢልዋ ትመሃር ደላ ዝብል ሕቶ ሓንጎልና ነገራት ከመይ ይቕበሎ ከመይ ይርድኦ ኣብ ከባቢኦም እንታይ ተጌርካሎሚ ደስ ኢልዎም ድመሃሩ እንታይ ከ ክንኣልየሎም ኣለና ኢሎም ወር ንምርዳእ ኣብቲ ትምህርቲ ዝኣተኹ ማለት እዩ
1: ካብ ንእስነታ ጀሚራ ህይወትና ዓ ናይ ሓላፍነትን ተወፋይነትን መንገዲ እያ ኣርያታ ስኒት ብሰንኪ ሕማም መንሽሮ ኣዲኣ ሲኢናያ ናይ እምራእውን ምዕባላእውን ድሩትነት ሒዛ ዝተወልደት ንእሽቶ ሓብታ እውን ኣላታ እዚ ተደራራቢ ክብደት ነዚ ሕጂ ወኒናቶ እትርከብ ሰብኣውነት ቅርፂያ ትሒዝዎ እዚ ናይ ሓብታ ኩነታት ነብሲ ወከፍ ወዲ ሰብ ዓቕሙ ብዘየገድስ ናይ ገዛ ርእሱ ክብርን ብቕዓትን ከም ዘለዎ ክምዕብል እውን ዕድል ከም ዝግብኦ ኣረጋጊፀላ እዩ እዚ ርድኢት እዚ ንተሓላለኽቲ መስርሕ ዕቤት ናይ ወዲ ሰብ ንምርዳእን ከም ሓብታ ንዝኣመሰሉ ውልቀ ሰባት ጭቡጥ ፍታሕ ንምርካብን ዘለዋ ባህጊ ተደሪኻ ተሪርን በዳህን ናይ ትምህርቲ መንገዲ ተኸቲላ ናብ ሕቡራት መንግስታት ኣሜሪካ ብምግዓዝ ኣብቲ ዝለዓለ ፃዕሪ ዝሓትት ናይ ስነ ፍልጠት ዓውዲ ብዓውዲ ኒውሮሳይንስ ናይ ባችለር ኦፍ ሳይንስ ዲግሪ ረኺባ እቲ ዓብ ሕልማ ከም ኒሮ ሳይንቲስት ኮይና ብደቂቕ ምስጢራት ሓንጎል ወዲ ሰብ ምምርማር ነበረ እዚ ምርጫ እዚ ንእሽቶ ሓፍታ ሚልካ ካብ ንእስነታ ጀሚራ ምስ ዝተፈላለዩ ናይ ባህርን ናይ ስምዒትን ብድሆታት ትቃለስ ስለ ዝነበረት ነቲ ኩነታት ብሳይንሳዊ መንገዲ ንምርዳእን ንምፍዋስን ዝነቐለ ዓሚቕ ናይ ፍቕሪ ዝራኸዩ ነይሩ ነቶም ናይ እምራዊ ምዕባለ ብድሆታት ዘለዎም እውን ብዝበለፀ ንምግልጋል ነቲ ስነ ህይወታዊ ምስጢራት ናይ እምሮ ክትፈትሖ ስለ እትደሊ እዩ
0: ኒውሮሳይንስ ማለት ከዓ ኒውሮሳይንስን ሳይኮሎጂን ብዙሕ ይመሳሰል እዩ ምክንያቱ ከመይ ኢልካስ ነቲ ከባቢካ ሪኣክት ትገብር ኣለካ ወይ ኣብ ከባቢካ እንታይ ዘሎ ነገራት እዩ ዝፀልወካ ዘሎ ስለ ዝትንክፉ ጥራይ ፍልልዮም እቲ ሳይኮሎጂ ወይ ሳይካትሪ ብግዙፍ ነገር እዩ ዘረዳእካ እዚ እንተጋጢሙ ኣዘ ሪዛልት እዚ ትኸውን ኒውሮሳይንስ ግን ኦነ ዲፐር ሌቨል እቲ ነርቭስ ናትካ እንታይ ይመስል ኢንፎርሜሽን ክሓልፍ ከለኹም መሓላለፍ ኣብ ርእስኻ እንታይ መስል ትምትሕልላፍ እንታይ ዝመስል ፕሮሰስ እዩ ኣብ ሜሞሪኻ ነገራት ሞር ክፀንሕ ዝገብሮ ዊች እዚኦም ነገራት እዮም ናተይ ሞር ፎክስ ነይሮም ክትምሃር ኮላስ ክትምሃር ጥራይ ደይኮነስ ተማሃረቶ ክፀንሓላ ኣብ ርእሳ ኤኒዌይስ ዲፕ ባዮሎጂካል ትምህርቲ ኣለዎ ኒውሮሳይንስ ብከምዚ ቁሩብ ካብ ሳይኮሎጂ ይፍለ ሶ ብሰንኪ ከምኡ ንዕኡ መሪፀ ማለት እዩ

ስኒት ኣብ ከምዚ ዝበለ ህይወት እናሃለወት ሓደ ዓብ ሃገራዊ ናይ ውድድር ቁንጅና ክካየድ ምዃኑ ዝሰምዑ ፈለጥታ ነቲ ተፈጥሮዊ ደጋዊ ጽባቐኣን ቁመናኣን ርእዮም ኣብቲ ውድድር ክትሳተፍ ደፋፍእዋ። መጀመርያ እቲ ሓሳብ ምስቲ ናይ ሳይንስ ሕልማን ምስ ናይ ትሕትና ዝመልኦ ባህላዊ ኣተሓሳስባን ዝጋጨ ኮይኑ ተሰምዓም። ይኹን እምበር እቲ ውድድር ንባህላዊ ክብርታት ሃገርን ንናይ ደቂ ኣንስትዮ

0: ኣው ብስለትን ዓቕምን ዝህቡ ዓብ ቦታ ምስ ተረድአት እቲ ዝረኸበቶ መድረኽ ነቲ ብዛዕባ ኣእምራዊ ጥዕናን ኒውሮሳይንስን ዘለዎ ሓሳብ ንምግላጽ ክትጥቀመሉ ከም እትኽእል ኣመነት።
1: ንእሽተይ ቁመት ስለ ዝነበረኒ ሓደሓደ ሰብ ሞዴል ትገብር ዲኺ ይብለካ እዩ ኣብዚ ዓዲ ከለኹ ነይሩ ዝተወሰነ ግዜ ተሓን ዝኾነ ክዳን ክክዳን ከለኹ ፎቶስ መራይ ኸይድ ነይረ ኣብኡ ንኣሕዋተይ ዝፈልጥዎም ኣብኡ ዝሰርሑ ሰባት ስለ ዝነበሩ ስእለ ተሳኢለ ይኸይድ ክሕትሞ ማለት ዘይኮነ ግን ኣዝ ኮላቦሬሽን ክሕቱ ስለዚ ቁርብ ጀሚረ ነይረ ከምዚ ፍሉይ ሞዴሊንግ ክኣቱ ግን ኣይ ዶንት ኖ ላት ስቴጅ ዎክ ምግባር ኣደይ እውን ብዙሕ ስክፍታታት ነይርዋ ኣብኡ ምስከድካ ዝረኽበካ ሰብ ብምንታይ ዓይነ ጥምተካ ከመይ ትሪት ትገብረካ ብዙሕ ኣይተቐበለቶ ነይራ ንሳ ወለድኻቶም ዝፈትዉካ ሰባት ዘይተቕበልዎ ክትገብር ከለካ ሓንሳብ ከዓ ሙሉእ ቅሳነት የብልካ ንተሓጒስካ ደስ ኢልካ ይኮንካ ንትገብሮ ቁርብ ስክፍታታት ኣለካ ሶ ኣይ ኣብኡ ጥራይ ደይኮነት ኣብ ስእሊ ጥራይ ይገብር ነይረ ብድሕሪኡ ናብ ናብ ዩናይትድ ስቴትስ ምስከድኩ ሰብ ከም ብሓድሽ ከምኡ ይብለኒ ነይሩ ሕጂ ከዓ ሞር ኦፖርቹኒቲ ለኪ ስራሕኪ ትምህርቲ እንዳተምሃርኪ ተወሳኺ ዕድል ክኾነኪ ይኽእል እዩ ስለ ዝበሉኒ ከምኡ ስእሊ ይገብር ነይረ ደስታይም ድፋለጦ ሰብ ስለ ዘይነበረኒ ዝፈልጦ ሰብ ባዕለይ ሜቢ ሰኣላይ እንዳኸፈልኩ ክዳን እዩ ገዚአ ዩቱብ ኩሕሊ ንእሽተይ ተማሂረ ክሳብ ሕጂ ኩሕሊ ይኽእሎን የፅቡቅ ገይረ ባይ ዘወይ እንታይ ዝበሃል ይገብር ነይረ ማለት እዩ ድሓር ካብኡ ተበጊሰ ወላ እኳ ኣብቲ ፋሽን ዊክ ነገር ክሳተፍ ተደለኹ ኣገን እቲ ከምቲ ናትና ባህሊ ከምቲ ናትና ሃይማኖት ዘዕበየና መንገዲ ወላ ኣብቲ ባክስቴጅ ክትቀይር ክዳንካ ብዙሕ ነገራት ስለ ዘጋጥመየኒ ወይስ ብዙሕ ቅሳነት ኣይተሰማዓንን ሶ ኣይቀፀልክዎ ናብኡ ግን ኣብኡ ዝረኸብክዎ ሰብ ሚስ ኣፍሪካ ዩስኤ ዝበሃል ውድድር ኣሎ ሞ ክትሳተፍ ዶ ይብለኒ ሕጂ ፓጀንትሪ ፍልይ ዘብሎ ሓደ ሃገርካ ወኪልካ ኢኻ ትኸይድ ድሓረይ ካልኣይ ነገር ካብ ንእሽተይ ኣትሒዘ ንእሽተይ ኣብ ቲቪ ዝረእኽዎ ዝዝከረኒ ቢኪኒ ገይረን መሐንበስሲ ዎክ ዝገብራሉ ብስቴጅ ነይረ ኣነ ከምዝተገይረ ገዛይ እንታይ ክብሉ እዮም ዚ ዓይነቱ ሓሳብ ስለ ዝነበረ ከምኡ ስለ ዘለዎ ኣይ ዶንት ቲንክ ንዓይ ዝኸውን እዚ ዕድል ይብሎ ነቲ ሰብ እሱ ከዓ ኖ እዚኣ ሚስ ኣፍሪካ ዩስኤሲ ብጣዕሚ ነቲ ኤና ዋልድ ንምትብባዕ ኢላ ዝገበረቶ ኦርጋናይዜሽን ስለ ዝኾነ ናይ ከምኡ ናይ መሕንበስ ሴግመንት እውን የብሉን ይብለኒ ሶ ሓራኢለ ይሳተፍ ኦረዲ ኣብ ፋሽን ዘለዎ ኣረኣእያ ናይ ኮሚኒቲና ቁርብ ፅቡቅ ስለ ዘይኮነ ኦፍኮርስ ኩሉ ሳፖርት ኣይነበረንን ክጅምር ከለኹ ብድሕሪኡ ወን ኣይ ድድ ሊትል ቁሩብ ኢንተርቪዋት ምስ ገበርኩ ግን እቲ ህዝቢ ንውድድር ቁንጅና ጥራይለ ዘይኮነስ ወይ ከምቲ ኩሉ ግዜ ናይ ፋሽን ስታንዳርድ ንኸዶ ፋሽን ሾ ንገብሮ ዘይኮነስ ባህልካ ተፋልጠሉ ሃገርካ ተፋልጠሉ ኦፖርቹኒቲ ስለ ዝኾነ በቲ ትገብሮ ክዳን ትገብሮ ሳዕስዒት ትዛረቡ ዕላል ንኤርትራ ይፈልጥዋን እዮም በቲ ኣነ ዝገለፅኩ እዮም ዝፈልጥዋ ሕጂስ እቲ ዕድል ካብ ሓደ ኤርትራዊ መፅኡ ነቲ ንዓድኻ ክትገልፃ ከለካ ዛት ወንደርፉ ኦፖርቹኒቲ ዓይነይ ብለን ኣብ ሊፀ ዝርኣ ካፑለን
0: ዓይነይ ዓይነይ ብለን ስኒት ናብ ውድድር ፅባቐ ክትኣቱን ከላ ንውልቃዊ ተፈላጥነት ዘይኮነ ንሰብኣዊ ዕላማታታ ዓለምለኻዊ መጉልሒ ድምፂ ንምርካብ እዩ ኣብ ሚስ ኣፍሪቃ ዩስኤ ተሳቲፋ ምዕዋታ ድማ ብንቕሓታን ማሕበራዊ ፅልዋን ክትልለኽ ኢላም
1: ፓጀንት ማዶ ክትከውን ከለካ ግን እስኻ ዩር ደ ማዶ ኦፍ ዮር ብራንድ ንስኻ ብራንድካ እንታይ እዩ ኣድቮኬሲካ እንታይ እዩ ናይ መን ኣምባሳደር ኢኻ ናተይ ሕጂ ናይ ዚኦም ህፃናት እዚኣቶም ንኮሚኒቲ ኣዌር ምግባር ክነውፅኦም ከም ዘለና ዕድላት ክንፈጥረሎም ከም ዘለና ብቕዓት ከም ዘለዎም ናቱ ብራንድ ኣድቨርታይዝ ዝገብር ዘለኹ ምስ ፐርሶናሊቲ ምስ ገዛይ ምስቲ ዘለኹዎ ዓውዲ ማች ዝገብር ከምኡ እንተኮይኑ ኣይ ፊል ላይክ ሞር ሪስፔክት እውን ዘለዎ ሪስፔክት ንዓኻ ከም ውልቀ ሰብ ሪስፔክት ንሃገርካ ንኮሚኒቲኻ ሶ ፎር ደ ፈርስት ታይም ኣትየ ኣይ ድንኖ እንታይ ኤክስፔክት ክገብር ኣለኒ እንታይ ውፅኢቱ ናበይ ወስዱካ ግን ናይ ዕድል ጥራይ ዘይኮነ ናይ ኣምላኽ ነገር ባት ኣት ደ ሴም ታይም ህዝቢ እውን ዋስ ቨሪ ሰፖርቲቭ ይዝከረኒ ኣብኡ እንዳተወዳደርኩ ከለኹ መወዳደርተ ይዞም ኩሎም ሰባት ቤተሰብ ክዮም ይብላኒ ነይረን ቤተሰበይ ውሕዳት እዮም ካብኡ መብዛሕትኦም ግን ብሽም ኤርትራዊት ስለ ዝኾንኩ ባንዴሮኦም ሒዞም ክዳኖም ክዳን ሓበሻ ዙርያ ተኸዳዲነን ተናንስቲ ዝመፅሉ ኢቨንት ስለ ዝነበረ እሱ ንባዕሉ ነቲ ህዝቢ ብጣዕሚ መሳጢ ነይርዎ ኣነሲ ኣይ ዋንት ኖ ሞር ብዛዕባ ዓዲኺ ወይ ክፋለጣ ይደሊ ክርኢ ደሊ ዝብል ሰብ ብዙሕ ነይሩ ማለት እዩ

0: ብደካታ ኣነ ዝገበርክዎ ነገራት ኣብ ስቴጅ እንኮላይቲ ህዝቢ ዝገበሮ ሪኣክሽን ነቲ ሰብ ብጣዕሚ መሳጢ ገይርዎ፣ ሃገርናስ መሳጢት ገይርዋ።
1: ስኒ ዝጨበጠቶ ዓወታት ናብ ዝዓበየ መድረኽ መሳልል ኮነ ንዝበለፀ ውፅኢት ብዝለዓለ ደረጃ ክሰርሓሉ ጀሚራ ናብ ሚስ ዩኒቨርስ ክትኣቱ ብዙሕ ፃዕርታት ኣካይዳ ንኤርትራ ወኪላ ክትወዳደር እንተኮይና ግን ምስ ካልኦት ደቂ ዓዳ ውድድር ክትገብር ስለ ዝነበራ ኣብኡ እውን ተዓዊታ ኣብ ሚስ ዩኒቨርስ ተሳቲፋ ኣብኡ ድማ ብድምፂ ህዝቢ ኣብ ዝውሃብ ውድድር ንካልኦት ዜጋታት ብዘገረመ ደገፍ ህዝቢ ዝለዓለ ኢድ ብምሓስ ስማን ስም ሃገራና ፀዊዓም
0: ኣብኡ ክልተ ንእሽተይ ሳብ ካቴጎሪ ነገር ነይሩ። ንኡስ ውድድር ዓይነት ኣብቲ ሚስ ዩኒቨርስ ተዓቢኡ ብዓብኡ ውድድር ኣሎ። እታ ንእሽተይ ከዓኒ ነቲ ፕሮጀክት ካ ዝውክል ኣነ ዝምካሓሉ ነገር ተለኒ እቲ ኣካይዳይ ኣይኮነ ነቲ ቆንጅና ኩሉ ሰብ ፅቡቅ ሰብ ኣሎ ኣነ እንተኮይነ ደርስ ብዙሓት ካልኦት ድረኣናዮምን ደይረኣናዮምን ሓንቲ ግን ታ መምፅየይ ምክንያት እውን ናብኡ ብጨካትን ሃገር ምፍላጥ እንኮላይ ነቲ ኣድቨኬሲ ፓርቲ ስለ ዝነበረ ንሳ ፀቂጠ ማለት እዩ። ሰብ እውን ቮት ምግባር ነይርዎ ብጣዕሚ ብጣዕሚ በቃ እቲ ካፍታ ፅዕሮም ዘምፅዋ እንጀረኦም ቮት እንዳገበሩ በብዓቅሞም ካብ ንእሽቶ ክሳብ ብዙሕ ታይላንድ ኦር ሳምቲንግ ነይራ ካልኤይቲ ምሳይ ዝወፀት ኣብቲ ቮቲንግ ብጣዕሚ ገሪምዎ። ኤርትራ ንእሽቶ ሃገር እያ ውሑድ ጂዲፒ ኣለዋ ካበይ ከመይ ክንዲዚ እንታይ ዝበሃል ይገብሩ ኣለዉ ኢሎም ኣብ ጉግል ምግባር ኣብ ሪሰርች ምግባር ኤርትራ መን እያ ካበዮም መፂኦም ሰብሰባት ንምንታይ ከም ዝገብሩ ኣለዉ። ሶ ዩዥዋሊ ሓደሓደ ግዜ ክትወዳደር ከለካ ኣይ ዶንት ኖ ፊፋ ሕጂ ሎሚ ዝነበረ ዓመት ተርኢኹሞ ኬፕ ቨርዲ ፅቡቅ ኣውትስታንዲንግ ዝኾነ ፐርፎርማንስ ስለ ዝገበሩ ኬፕ ቨርዲ ኣብ ተፈላጥነታ ኣብ ዓለም ሕጂ ኢትስ ዲፍረንት ብኩዕሶ ዓይነት ጥራይ ደይኮነ ወላ ብቱሪዝም ሰብ ክኸይድ ደሊ ክሪኦ ደሊ ዋይ ዝ ከምዚ ዲስካቨር ዘይገበርናዮ ዓዲ ይብል ማለት እዩ። ሶ ነዚኦም ከማኒ ከም ፊፋ ኢልካ ሕሰብዎ ዝውድድር ቁንጅና እውን እቲ ሰብ ነቲ ሃገር ክፋለጥ ሞ ካብኡ ተበጊሱ ከኣስ እንታይ ዓይነት ኢምፕሬሽን ትገድፍ ነቲ ኦዲየንስ ማለት እዩ። ሪሰርች ገይሮም ብዛዕባ ዓዲ ክፈልጡ ምድላዮም ይዝከረኒ ዝኾነ ናይ ትግርኛ ደርፊ ወሊዖም ንስዕስዑ ነይሮም ናይ ካልእ ካልቸር ከለዉ ጠቕላላ ናትና ናይ ባህልና ኣፍልጦ ዘይብሎም ዋዝ ቨሪ ወንደርፉል ኮይኑ ስምዓኒ ውፅኢት ካብታ ቀዳመይቲ ካብ ዝሃልኤቲ ውድድር ወላ ኳ ኣብቲ ዝዓበየ ስቴጅ ኣብቲ ዓበ ውድድር ተዘይተዓወትና ከም መጀመርያ ግዜ ዝተሳተፈት ሃገር በቲ ዘለና ሊሚትድ ሪሶርስስ ቶፕ 10 ናይ ሲልቨር ኣዋርድ ተዓወቲ ኮይና ፎር ደ ፕሮጀክት በቲ ሓደ ወገን ከዓ ነታ ሃገር ከዓ ከምዚ ዝበልኩካ እቲ ሰብ ኪሪየስ ኮይኑ ክፈልጥ ብዛዕባ ምድላዩ እዚአን ተንክልቲ ዓወታት ኮይነ ዝስማዓኒ። ግን እዛ ሚስ ወርልድ ትበሃል ኣይ ቲንክ ምስ ፐርሶናሊቲየ ሞር ማች ትገብር ኮይና ተሰሚዓትኒ። እንደገና ሳያ ከኣታ መጀመርያ ውድድር ቁንጅና ዝነበረት ኣብ ዓለም ሙሉእ ኣብ ሚስ ዩኒቨርስ ክኸይድ ከለኹ ነይርዎ እዩ ቢኪኒ ከም ሚስ ኣፍሪካ ይነበረን። ግን ከምዚ ሙስሊም ዝገብርኦ መሓንበሲ ቦርኪኒ ዝበሃል እሱ እየ ተኸዲነ ተወዳዲረ። መሓንበሲ ዘይገብር ኮይነ ወይ ሙስሊም ኮይነ ዘይኮነ እቲ ባህሊ ናይ ሃገርና ክዕቀብ ኣት ሴም ታይም ከዓ ኣብ ስቴጅ ተሪኢኻኒ ወይ ሽመይ ተዘኪርካኒሲ እታ ከምዝ ተኸዲና ዝነበረት ወይ ከምዝ ቅርፃ ዘይኮነስ በቲ ዝገበርክዎን በቲ ዝቐረብክዎ ፕሮጀክት ክዝከር እየ ዝደሊ። ሶ ቦርኪኒ ተኸዲና ተወዳዲረ ማለት እዩ። እዚኣ ግን የብላ ምክንያቱ ዘን ደቂ ኣንስትዮ መፅን ናይ ብሓቂ ኣድቮኬት ትገብራሉ ብራንድ እቲ ኣምባሳደርስ ትኾናሉ ሃገር ይኹን ዋላ እቲ ፕሮጀክት ኣብኡ ኢና ፎከስ ክንገብር ንደሊ ይብሉ። ሶ ናይ ተቐንቀሳቀስካ ወኬርካ ናይ ዝኽኣልካ ናይ ፅቡቅ ዝተኸደንካ ዘይኮነስ ናይ ትሕዝቶካ ዝርዩ ኦርጋናይዜሽን ስለ ዝኾኑ ናይ መጨረሻ ዕድል ክፍትና ኢለ ሓሲበ ሰው ኣገን ናይ መወዳእታ ግዜ ኣብዚኣ ተወዳዲረ እዚ ዕድል ንካልኦት ኤርትራውያን ኮላይ ዝሳተፋሉ መንገዲ ኤክስፕሎር ክንገብር መደባል
2: كيتمت قال لبي بفقر خي مسبلمل لبي بفقر خي مسبل
1: ስኒት ነቲ ኣባይታ ክሰርሓሉ ዘለዋ ምድላዋት ክትገብር ድሕሪ ምፅናሕ ኣብዚ ግዜ እዚ ናብ ቪየትናም ኣቕኒዓላ። ኣብ መበል 75 ፌስቲቫል ወይዘሪት ዓለም ንኤርትራ ኣብዚ ፍሉጥ ናይ ሚስ ወርልድ ውድድር ክትውክል እያ። እዚ መድረኽ ውድድር ደጋዊ ፅባቐ ጥራይ ዘይኮነ ካልኦት 7 ምድባት እውን ዘካተት እዩ።
0: እቲ ውድድር ኣብ ቪየትናም ይኸኸውን ኣብ 7 ካተጎሪስ እዩ ድፍለ። እታ ዝበልኩካ ተቐዳሚት ሚስ ዩኒቨርስ 3 እየን ስዊሚንግ ሱት ኢቭኒንግ ጋውን ጽቡቅ ክዳንቲ መጨረሻ ትክደኖ ማለት እዩ። እታ ሳልሰይቲ ከዓኒ ኢንተርቪው ማለት እዩ። ኢንተርቪው ክሎዝ ዶርስ ንሳቶም ጥራይ ዝገብርዎ ኢንተርቪው ኣብ ፋይናል ቶፕ 5 እንተበፂሕ ከዓ ኣብ ቅድሚ ህዝቢ ትምልሶ መልሲ ማለት እዩ። እዚኣ ግን 7 ካቴጎሪዝ ኣለዋ። ናይ ስፖርት ኣለዋ፣ ናይ ዚ ፕሮጀክት ካ ቪድዮ ኣለዋ፣ ታለንት ኣለዋ፣ ሄድ ቱ ሄድ ዝበሃል ከዓ ኣሎ። ከምዚ ዲቤት ዓይነት እዩ ዝመስል። ንስኻ ተመሪፅካስ ብኸመይ ነዚ ዕድል ክትጥቀመሉ ትደሊ ብዝብል ሓሳብ ማለት እዩ። ፕሮፌሽናል ኣውትዌር ኢና ንክደን፣ ልክዕ ከም ኦፊስ ዘለካ ጌርካ ሕሰቦ። ሶ ንብዙሕ ፅቡቅ ዕድላት ናይ ዓለም ዘዳለወካ ኮይኑ እዩ ይስማዓኒ። ፅቡቅ ኣብቲ ፕሮፌሽናል ቦታታት ንክትበፅሕ ሲ ዘዳልዉ ስኪልስ ኮምፒቲሽንስ ምድላዋት ኮይኖም ይስምዑኒ። ፕላስ በተን ዝበልኩካ ዎክ ከመይ ጌርካ እንታይ ክዳን ተኸዲንካ እንታይ መሊስካ መጨረሻ ጥራይ ደይኮነስ ትሕዝቶካ ብምልኡ ንኸስተውዕሉ ዝገብርዎ ብዙሕ ካቴጎሪ ስለ ዝኾነ ከዓ ፅቡቅ ኮይኑ ተሰሚዐኒ። ፕላስ ኢንኤኒ ካቴጎሪ እንተ ቀዳማይ ወፂኢኻ ሳልሳይ ወፂኢኻ እቲ ነጥቢ ናብቲ ናይ መጨረሻ መድረክ ንክትበፅሕ ፑሽ ይገብረካ ወይ ይድግፈካ ማለት እዩ። ባዕልና ናይ ባሓቂ ኣነስ ኣብ ዓደይ ተወሊደ ዝዓበኹ ፍረ ናይ ሃገረይ ስለ ዝኾንኩ እዚ ይመስል። ኢፍ ናይ ባሓቂ ካብቲ ዝተዛረብክዎ ዝሰራሕክዎ ዝተኸደንክዎ ወላ እውን ብደገ ርኢኻ ደስ ዝበለካ ነገር ተሎ ኤርትራ እዚ ትመስል። ኣነስ ንኢሽተይ ሬፕሬዘንቴሽን ናይቲ ብዙሕ ነገር ዘሎ ብኤርትራ ማለት እዩ። ካልኣይ ነገር ከምዚ ዝበልኩ ከዓ ትባህልና ባህልስ ሰብ ከይመፀ ከሎስ ትባህሊ ኣነ ናብቲ ስቴጅ ሒዘዮ ክኸይድ ከለኹ እቲ ባህሊ ከዓ ነቲ ኣብ ሕብረተሰብና ዘሎ ሰብ ጥራይ ደይኮነስ እንኮል ዓይነት ዘይፈልጥ ብዛዕባ ኤርትራ ዜጋ ኢንተረስት ኣብቲ ዓዲ ዘለዎ ብኔጋቲቭ ጥራይ ደይኮነ በቲ ፖዚቲቭ ዓይኒ ካልእ ዝፈትወሉ ምክንያት እተሎን ከምዚ ዓይነት ውድድር ቁንጅና ኢትስ ቢካዝ ንዓድኻስ ብሓቂ በቲ ፅቡቅ ሸነኻታ ዘለዋ ህያባት ዚ ከተላለያ ምክኣል ማለት እዩ። ፅቡቅ ዕድል ኮይኑ ይስማዓኒ ኣምባሳደር ናይዚ ዓይነት ኮዝስ ክትኮን ከለካ ሲ ምስተዛረብካሉ እዩ እቲ ሰብ ዝነቅሕ። እንዲስ ኣብ ሓንቲ ቦታ ኮይነስ ንብዙሕ ሰብ ሪች ክገብር ይኽእል። ካብ ኣነ ሓደ ንሓደ ሰብ ድነግር ኣብ ሓደ ቦታ ኮይነ ንብዙሕ ሰብ እዚ መልእኽቲ ከብፅሕ ምኽኣል ከዓኒ ኣይ ቲንክ ዓብ ፀጋ ኮይኑ ይስማዓኒ። ኣነ እንተገይረዮ ከዓ ሰብ በብወገኑ ኮይኑ ከምቲ ዝገብሮ ዘለኹ እኳር ኣብ ዝበለፀ መንገዲ ክሰርሓ ኣለኹም ዝኽእል ስለ ዝኣምን ካልኣይ ፅቡቅ ኣጋጣሚ ኮይኑ ይስማዓኒ። ኣብ መጨረሻ ንዓይ ከዓ ንውልቀይ ንነፍሰይ ከዓ ኣብኡ ከይደ ዝራኸቦም ሰባት እቲ ዝኸዶ ዓዲ ካብኡ ምስ ወፃኹ ከዓኒ እቲ ኦፖርቹኒቲ ተጠቂመ ነቲ ናተይ ክሰርሓሉ ዝደሊ ነገራት ንምስራሕ ከዓ ይሕግዘኒ ኮይኑ ይስማዓኒ። ንኣብነት ብራንድ ናትካ ክትከፍት እንተ ደሊኻስ ናተይ እንተ ብዛዕባ ትምህርቲ ኮይኑ ፀኒሑ ከመይ ገይረ ናተይ ዝኾነ ነገር ትምህርቲ ሞነዚ ዝብሎ ዘለኹ ነገራት ዘማልአ ክገብር ይኽእል። ኦልሬዲ ግን ኣብቲ ሰብ ስለ ዝፀንሐካ ሓድሽ ቢዝነስ ኣይኮነን እዚ ነገር ከመይ እዩ ዝብሎ ሰብሲ ኣይኮነን። ኦልሬዲ እምነት ስለ ዝፀንሖ ሰባባኻ ንክመፅእ ሲ ፅቡቅ መንገዲ ኮይኑ ይስማዓኒ።

0: ስኒት ኣብ ዛዕበየ መድረኽ ስማን ስማ ሃገራን ዘስሚ ብዓብዩ ድማ ሕልማ ጋህዲ ዝገብር ታሪኻዊ ዓወት ምጉንጻፍ ምሽብሻባትያ ከተካይድ ቀንያ ኣብ ኤርትራ ብምምጻእ እውን ናይ ክልተ መዓልትታት ዑደት ፈጺማ ነይራ። ናይ መፋን እውን መተባብዕን መደብ እውን ተኻይዱላ።
1: ኣትክልቲ ለምለም ዕምባባይ ናይ ዘለዓለ
2: ንክልተ መዓልቲ ጥራይ መፅ ዝመፀ ኩሉ ቀንዲ ምክንያት ከዓኒ ምዝ ኣብዚ ዓድና ዘሎ ማሕበር ናይ ስፔሻል ኒድስ ክላል ኢለ ምቲ ዝገብሮ ዘለኹ ከመይ ክንደጋገፍ ክንፋለጥ ንኽእል ኢለ ነዚ ኢለየ መፅ መጀመርያ ትማሊ ንጉኣቴ ማለት እዩ ብኤርፖርት ኣቴ ትኽ ኢለ ናብቲ ስፔሻል ኒድስ ዝመሃሩሉ ክላስሩም ምስኦም ክላለ ከይደ እቶም ተምሃሮ ኣብ ክላስሩሞም ርእዮ እንታይ ይመስል እንታይ ይሰርሑ ብጣዕሚ ምርኣዮም ደስ ኢሉኒ። ብጣዕሚ ምስኦም ግዜ ምሕላፍ ደስ ኢሉኒ። ፅቡቅ ናይ ምፍላጥ ናይ ሙዚቃ ናይ ሻሂ ነደብ ጌርና ካብኡ ወፅ ናብ ኣይገስ ናብዚ ውድድር ዝኸዶ ዘለኹ ከዓ ከምቲ ዝበልኩ ከዓ እንኮላይ ናይ ሃገርካ ዘሎ ፅባቐ ንክዝተፋለጥ ስለ ዝኾነ ዝኾነ ሓደ ክዳውንቲ ይኹን ቅዲ ይኹን ባህላዊ ዝኾነ

ከምፅእ ኢለ የመፅእ ብዛዕባ እቲ ፖቴንሻል ናይ ዘለውና ሓደሓደ ሰፈይትኻ ኣይም ቨሪ ኢምፕረስድ የስ ስፐሲፊክሊ ምስ ሓንቲ ድሰርሖ ዘለኹ ፋና ትበሃል ሲኢለ ኣምፅላ ብሓፂር ግዜ ፅፉፍ ኣሰራርሓ ገይራ ሓደሓደ ነገራት ስለዝቐረበትለ ፈሪዳ ከምኡ ሓደሓደ ነገራት እዚ ክሕዝ ምካለ ብጣዕሚ ተሓጉሰ ትዘድልየኒ ንክዕወት ነዚ ውድድር

0: ክራውን ኤን ሳሽ ዝወሃበላ ሰነ ሰዓት ከዓኒ ድሕሪ ቁሩብ ሰዓታት ገይረ ፅባሕ ንጎ ንዓደይ ክምለስ እየ። ድሕሪ ክልተ መዓልቲ ከዓ ናብ ቪየትናም ክወዳድር ክኸይደ ሶ ኣብ ፀሎትኩም ዘክሩኒ ደገፍኩም ኣይፈለይ ንክብለኩም ፈት ታንኪ ዩ ሶ ማች። ከምዚ ጌርኩም ግዜኹም ወፊኹም ክሳይ ክተምስ እዩ ኣብ ካልኣት ዝኾነ ቦታ ክትከዱ እንዳክኣልኩም ከለኹም እታ ዘላትኩም ግዜ ንሳይ ክትሕልፍዋ ስለ ዝወሰንኩም ከመስግነኩም ይፈልጡ ዓይኖ ክወዳደር ከለኹ ንኤርትራ ወኪለ ነዞም ህፃናት እዚኦም ወኪለ እየ ዝወዳደር ዘለኹ ዓወት ከም ትምነዩለይ ከም ትፅልዩለይ ከም ትድግፉኒ ዘለኹም ን ይኣምን ኣብዚ መፅአ ከምዚ ዓይነት ኣቀባብላ ከምዚ ዓይነት ሰፖርት ከምዚ ዓይነት ደገፍ ከምዚ ዓይነት ምፍናው ክግበረለይ ከሉ ከዓ ሓጎሰ ይወሰን ይብል ዳርጋ ዝተዓወት ከይከድ ከለኹ ካብ ዝበለፅ ዓወት የለን። ስለዚ እንደገና ቴንኪ ይኹለክ
1: ኣብ መወዳእታ ስኒት ኣብ ልዕሊ ኣእምራ እውን ምዕባላ እውን ድርስነት ዘለዎም ሰባት ኣተኪራ ለበዋ ብምሃብያ ተፋንያትና ኣብ ዝተካየደ ውድድር ከምኡ ውን ኣብ ቀጻሊ መደባታ ዓወቶን ኣሳልጦን ንምንየላ
0: ሓደ ምቕባል ኣነ ህያብ ኮይኑ እዮም ዝስምዑን እዚኦም ህፃናት እዚኦም ሓፍተይ ስለ ዘላየ ኣነ ዕላማ ፐርፐስ ረኪበ ኣብዚ ዝሰርሓሉ ዘለኹ ዝሰርሕ ዘለኹ ከም ኣዝመሰለ ህፃን ካልእ እንተ ዳ ርኢ ከዓ ንሳ ኮይኖም ስለ ዝስምዑኒ ንዓቶም ናይ ምድጋፍ ናይ ምሕቋፍ ልቢ ወይ ርህራሀ እሳ ዝገደፈትለይ ኮይኑ ይስማዓኒ ሕጂ ከዓስ ልክዕ ከምቲ ንዓይ ህያብ ዝኾነትኒ ካራክተረይ ዝለወጠትኒ ዕላማ ዝሃበትኒ እንተ ደኣ ኣብ ኮሚኒቲ ሸር ገይረያ ከምዝ ፅልዋ ዝንዓይ ድገበረትለይ ንካልእ ሰብ እውን ክትገብረሉ ትኽእል። ሶ እዞም ስድራ እዚኦም ከዓ እንተውፅኦሞም ከምቲ ንዕኦም ፈቃራት ዝገበርዎም ነቲ ሕብረተሰብ እውን ፈቃር ኣላይ ንክገብሮ ሸር ተዝገብርዎም ኮይኑ ይስማዓኒ ብጀካ እዚ ንሕብረተሰብ ፅቡቅ ኤፌክት ዘለዎም ናይዞም ህፃናት ብልዕሊኡ ከዓ እንተወፂኦም እቶም ስድራ እውን ብሓቂ ይኣምኑ እዮም ኢሎም እንተሓሲቦም ከም ንስኻ ዝኣመንካሉ እዩ ውላድ ካብ ዝብፅሕ ዝበፅሕ ኣይክእልን እዩ ተይልካ ተኸባቢ እውን ስለ ዘይተገባግበሉ ኣይበፅሕን እዩ ንሱ እንተ ደኣ ይኽእል እዩ ተይልካ ግን ክትፀዕርን ክትፍትንን እውን ስለ ዝኾንካ ክበፅሕ ይኽእል ኢለ ስለ ዝኣምን ንስድራ ሓደራኹም ንውላድኩም ዝበርትዐን ዝሓየለን ጠበቓ ንስኹም ኢኹም ካባኹም ተበጊሱ እዩ ከዓ ኩሉ ነገር ክቆንዖም ዝኽእል እሞ እዞም ተዋሂቦምኹም ዘለዉ ህያብሲ ንባዕልኹም ጥራይ ደይኮነስ ምስ ህዝቢ ምስ ኮሚኒቲ ምስ ዓለም ሸር ክትገብርዎም የላ

ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ኣስዒብና ድማ መደወክ ኢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑት ሕሶታት መደወክ ሒዝሃልና ቀሪባኣላ። ናይ ሎሚ ሰሙን ዘዋሃደልና ድማ ኤዲተር ያፌት ተኽለ እዩ። ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ሚካኤል ሓድጉ ድማ ብስመይን ብስም ተዓዘብትን እናመስገንኩ ናብቲ ሕሶታት መደወክ ከስግረኩም እየ ትከታተሉ።

0: 有人。
1: 哎呦我的妈！哎呀，你不不不！

0: Everything okay in here?
1: Ready?

Ah, tu me sens, tu me sens.

Eu tô me salvando da mensagem.

どうぞ。

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ክቡራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ሻምናይ ክፋላ ክስዕብ እዩ ተኸታተሉ።

0: ዘጋጠመ ሓደጋ ማዕረ ክንደይ ከቢድ ምዃኑ ኣይጠፋኣካ ንኸው
1: ማይክ እንታይ ኸ ዘረባ ክልል ትብሎ ዘለካ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኽ
3: ኢለካ ኳየ ተለኣኽካ ከም ዝመፅኻ ዳ መዓስ ጠፊኒ
4: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
5: ወረ እንታይ ኢና ሕበበ ነብረ ዘለና ኣቦኹ ዝብለክ ደሎ ሲኒእሽተይ ኹሞ ዕድል ክተጠቀምሉ ይብለክ ደሎ
6: ባባ ዘለኽዎ ፀገም ፅቡ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቐንዝኻ ልዕለይ ክርድኦ ዝኽእል ሓደ ሰብ የለን
2: ሚኪ ሓቂ ብዘይ ሕበብ ክነግረካ ተኮይነ ኣነ ኣብ ልዕሊ ሰለና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒ ኸ ሓንዲ ኸ
1: ከፈደስከ ንበሪ እሞ እንታይ የርክ ነሳብሪኒ ክስጎክዳ
2: ብኣዳማይ ስለሰዓርኩኻ ሕናኸፈዲ
1: ናይ ማዓት ወዲ ኣነስ ከም ገለ ጌርዳ ደጊ መፃዊት ክሳዕርክ ምበር ስኺ ዕረፍቲ ትብኒ ንኽ
2: እንታይ ገበርካ ወደ ሕጂ ካ በርገር ክበልዕ
1: ንዕባ ነቲ ካልኣይ ግዜ ምስዓርካ ሽር ጌርክዮ
3: ስምዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዘለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደሊ ወሪድዋ ኣዲያን ሓዋን ብሓደጋ ምኪና የመይቱ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥና እዚ ከዓ ንዓዓ ክሕሻ ኢልና ዝገበርናየ እዩ ስለዚ ተወሳኺ ፀቕጢ ከይትፈጥረላ እየ ዛረበካ ዘለኹ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለካ እንታይ እዩ
3: ዳሓን ብዛዕባ ኣስፊሕና ክነእለልና ሰሊና ግን ይትረፍዶ ዛንታ ዘይ መቓብር ሓዋን ኣዲያ ንውን ኣብዚ ዓዲ ከም ዘሎ ይትፈልጥና
4: ድሓን ኮለር ዘብለ ይብልና ምክኤለ ብኸመይ ፈሊጥካ ዳ ይትበለኒ በር እዚ ጉዳይ ኣነ ለላዕሊ ይፈልጦ እየ
3: ካብታ ዝበረሓኻ ክይወፃኹ ከመይ ፈሊጥካ
4: ምክኤለ ንሱ ተገዳሲ ይኮነን ግን ንምንታይ ሰልና ክትፈልጥ ዘይተደልየ ሎ
3: ጨሪሳ ትቀብፆም ደልዩ ንኦም ዘኪራ ብዛዕባ እቲ ዛንታ እንድሕር ድኣ ክትሓትት ጀሚራ ብዙሕ ክንሕ ምልሶም ዘይንኽእል ሕቶታት ክስዕብ እዩ
4: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ ሳዕበይኒ ይኸፍእ ድሓር ውዒላ ሓዲርካ ምፍላጥ ኣይተርፍኒ
3: ርዳእኒ ኣነ እንዳንኤልን ክንነግረልና ክንደይ ግዜ ተበጊስና ግን ካ እቲ በዓሲ ኢልና ንምለስ
4: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን
3: ሓቅኻኸ

0: ባሓልዩት እዩ ዘዛርበካ ዘሎ ደሓን እንታይ ንገብር በዕለይ ሓሲቡ ኣሎ ንስኻ ጥራይ ሓደራኻ ዝዘረባ እዚ ወይ ዝምስጢር እዚ ከኣፍካ ከይተውፅኦ ስጋ ብነግረ ሕጂ ንካ ሞ ዝሓዞ
1: ንምንታይ እዙ
2: እንካ እንደ ደሓን ሓዞ
0: እንታ ንኸይና መግዝእ ኮናለ
1: ገለጠ ክትገብር ኣለኻ
0: ደሓን ሓዞ ጥራይ ግን ጥንቅቕ በል ሓራይ
1: ደሓን ፀገም የብሉና ትሲ
0: ወቐፃሊ ክንራኸብ ኢና ደሓን
1: ረይ ሞ ክዳነ
0: ረይ ብሩክ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነግረን ላ ኣብለን ቋሓማ ቋሓማ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴኒስ ገለ ፀዋት ነርካ ምሽ
2: እዋ ከምዚ ሰብ ክውሕደና ከሎ ገለስ ነንሕለና ንፃወት ኢና
1: ለከ ዶ ፐርከት ተሓዛ ክንገልመደ ክንስ ከመይ ድክብቀዶ ናይ ፅቡቅ ፀዊት ክና ኣነ ንበዓል ከማል ጥራይ ድምካሓል ደንበር ንዓክስ መካልሲ ነኪ
2: ምስ ኢለኒ ላይ ግዛሂት ሳዕር ዝብለካ ዘሎ
1: ሓን ግደፊ ጥራይ ሕጂ ዋላ ናይ ውልቃውያን ኣሰልጠንቲ ድ ዋላ ገለ ገረስ ክገጥመኪ እጆ
2: ኣታስኻ ከተስጉገኒ
1: ክሳቢ ሓፍቲ እሞ ክሳይ በግበሪ ናንበር ክባብ ምናልባሽ ፈርሒ ክተሕባ ክስ ርከቦት ኮነኖ
2: ድሓ ንሱስ ሕዛ ጥራይ ባሮ 7 21
1: ክሳይ ገብረልክ ስኮል ገብረልክ ንዲ መዝግቢ ያ ኦኬ ኣንተ እንታይ ራ ተቐቢልክኒ
2: ወይ ኣንተ ናይ ካልእ ኮ ይመሲልኒ ያምሰወ
1: ግና ኣኒትሰ ክህድብለልክ ኦኬ ባባይ

0: ዋይ ኣታ ክንዲ ደስ ትብለካ ያ ወደይ ዛጓል ናይዛ ዝቆለበት እንዲ ሕጂ ትራንስፈር ጌራትለይ
1: ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዘሎ
1: ሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይን ትብል ተለኻ ግድፎ ካልእ ሰብ ኣይስእኒ
1: ጎምባይ ትብለታ ይ እዚ ኳ ገለ ዝረኽቦ እታ ሓበሬታ ስለ ዘሎ እዩ በር መደምና ፅፉፍ እዩ ነሩ
0: ኣታገደፈኒ ዶ ካልእ ሓበሬታ ረኺባ ገለ መለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሕ መሳርሕትኻ ድሕር ዘይተኣምኖም እንትኾንከኻ ግረፎ ዶም ዞኦም ስራሕ ምሳይ ምስ በይነ ዝሰርሕ
1: እዚኣባ ፅቡቕ
0: ፅቡቕ ገዛ ንኸይድ ነጢርካ ተኣተውሉ ቦታ ከዓ ክሕብረካ ያ ተኻሸሉ ተኣቱ
1: ንምንታይ ድኣ ንገዛ
0: ዳ ጠቀመ ይብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ካሸሎ ሰብ ዘይብሉ እዋን ነጢርካ ተኣቱ ኣቲኻኻ እቲ ዝግበር ጌርትካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ካብደካ ስራሕኻ ደይኮነ እዚ ዕርቡን እዩ ውዝኸከ
1: ንራይላሕን
0: ግን ከምቲ ዝበልኩኸ ኣነ ንስኻ ንትራይ ጥንቃቕ

እምባእ እዚ ሰብኣይ ዳ እንታይ ሓሲብ እዩ ብዛዕባ ዘር ሓቲትን ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕሩክ ንዶ ዲክ ድሓን ብተግባር ክእምኖም ክሕጉሶም ክኽእል ኣለኒ

0: እምቧ እንታ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይ ዘሎ እዚ የተሓሳስበካ ዶ ይዛ ዓርከ ዳኒ ኣለኻ ዶ ምሰል
1: ኣለ ተዛሪብካ ድኻ
0: ተዛሪብካ ጥራይ እንታይ ኣጋጢምካ ምስ
1: ዳሓኒ ስለ ናይ ስራሕ ገሊአ ክሓስብ ፀኒ
0: ዋ ናይ ስራሕ ዳኻ ማዓስተሓስብ ምስ ስምዓ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹም ዶ
1: ኣሳከማ ዳሓኒ ንድለካ ኣሎ ብስራሕ ካል ኣይኮንኩን እንታይ ዳሓኒ
0: ኣና እንዳስቕ ኢለ ኣብ ዘንበብኮ ገሪምኒ ፀኒሑ
1: እንታይ ዲኻ ንቢካ
0: ይዝረፍ ክትውዕሎስ ንኽትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለካ
1: እንታይ
0: ተግ ወዲ ሰብ ንኸምኡ ፍጡር ወዲ ሰብሲ ከመይ ገይሩ እዩ ዝጭኩኖሉ
1: ፈጠምእንታይ
0: ኢኻ ወታእታ እንዳበልካ ነብስካ ኣሲርካ ትዛረብኒ ዘለካ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየዝ ነግረካ ዘለዉ
1: ተታሒዞም ነ
0: ዋ ሂወት ሰብ ሕሊፎም ዳኣ ክተሓዝዮ እምበር እንታይ ደልያ ጎረቤት መዋት ብዝሃቦ ሓበሬታ ተረኺቡ ምትሓዝ ተበሉካ ኸ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐን
0: ኣይበዝሐን ውሒድዎም ከማል ስማዕ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለት ካ
1: ሓቂካ ውሕዶ በር 25 ውሒዶ
0: ዋ
1: ንኸዶ
0: ንኸይድ ዝሓሽ መርዓዊ ክንደናይ ከይመፀና
1: ሓሳባት ታሕቲ ክንሮ ተታሒዞም እዮም ግን
0: ተታሒዞም
2: ሚካል ብኻት ግን ከም ፍትሕ ይኮነ
3: ካልእ ዳ እንታይ ክዓቕምለኒ ኩሉ ክኢላ ልዓቕመይ ኮይኑኒ እቲ እንኮ ተስፋ ኢለ ዝምክሓሉ ዝነበርኩ ዳንኤል ኣለዎ እንታይ ከም ዝኾነ ተስፋ ዝቆረፀ መስል ኣሎ
4: በጃኽ በጃኽ ዝምብካይ ኣቋርፅ እዩ ከምዚ ኢልከ ወላ ሓንቲ ክንረዳዳ ይንኽእል ግዲ እንደለየካ ኣለኹ ምስ በልክን እንታ ኮይና ኢለ እንዳጎይኸ ይመፅ
3: ኩሉ ልዕሊ ዓቕመይ ኮይኑ ዲሕውሱስ ኢሉ ንተምክለ
4: ይ ሚካል እንታይ ኣሉ ዲ ሓድሽ ነገር
3: እዚ ሕጂ ዝነግረካ ግን ዳንኤል ከይ ትነግሮ
4: ይ ሚካል ዳንሓወይ እንታ ኮይኑ ድ
3: ሕማቕ ኣሎ
4: ሕማቕ ኣሎ
3: ከመይ ማለት ከመይ ከመይ መህብሉ የ ተምክኤል እቲ ዘይውዳእ ዝነበረ ፍቕሪ ሽተመይ ኮይኑኒ ተጨኒቑ ተዋፂሩ እንዳሃለወ በቃ ዳሓኒ ምጥራይ ዓፅወኒ ሎሚ ከዓ መሕልፍ ሓሊፎዎ ምሰይ በኣስን ንብረት ምስባርን በፂሑ በቃ
4: ቁርብ ከም መበገሲ እንታይ ትብል
3: ብዛዕባ እዚ ሓድሽ ምህረት ይዕሊል ንዘይፈልጥ ሞ ከመይ ክብለ እዩ መቐዳማይ ከምኡ ተስፋ ዝቆረፅ ኩሎ ማለት እዮ ነ ሰኺሩ ከ ይመፅእ ትምክል
4: ብዛዕባ መስተን ሰኽራ ንዓይ ክቋይቆ እንዳባዕለ ሰኺሩ መፅእ
3: ከድመካ ኮ እዩ ኩሎም ዞም ሕጂ ዘርእዮም ዘሎ ባህርያት ሓደሽትን ብሓንሳብ ዝመፁን እዮም
4: ኣነ ግን ከምዚ ትብል ዘለኹ ባህሪ ይረአ ኩሉ
3: ምክኤል ሕበይ ብጫ ብጫ ንተ ምክኤል ንስኻ ስለዝኾንካ ሓዊ ንስኻ ጥሪኢካ ክትሕግዘኒ ትኽእል እንተኾነ ንዓኻ ዝዕለለጋ ፀገማ እተሎ ንዓይ ንገርኒ እተዘይ ኮይኑ ግን ከምዚ ኣነ ዘይነገርኩካ ከም ምግለይ ጌርካ ፀገሙ ፍለጥ
4: ድሓንድሓንድሓንኩዳሓ እዛ እንታይ ለበዋ ድልይዎ ባዕለ ኣለኹ ድሓ
3: ሓደረኻ ምክኤል ብጫኻ ሓደረኻ ኣነ ሕማቕ ጥረ ዳሕስብድሉ
4: ይካል ታይ ሕማቕ ማለት
3: እታ ምክኤል እንተ ሓሳብ ሓሳብኩ ከምዚ ኣእምሮ ንስሓተ ኮይኑ ኮይ ድስምዓነ ዶ ኣሎ ፅሉል ኮይ ድቕየር
4: ይካል በጃኺ ሕማቑ ሕማቕ ይታሰብ
3: ሓሳብ ጥራይ መዓስ ኮይኑ ይርእየኒ ዘለኹ ይርእየኒ ዘለኹ ካ ምክኤል
4: ብሃማሓኒ ብሃ ዘጨንቀ ኢሉ

0: በቀዳማይ እኮ ኩሉ አካሄድሃን አከዳዳንሃን ረ መምህር ትመስል ይለ
1: ይሄ መምህር ፉል ያከረናለ ወዲ
0: ዘይኮነስ ግን ክትግምቶስ ቀሊል እዩ ኩሉ ሰብ ከዓ ንስርሖ ንዝመስል
1: ሓቂ ዘረባ መስተውዓሊት ንፍዕት ገማት ኢና ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እዮም
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝወሰድካ ይካትምሳ
1: እዚ ግብጃ ናት ስለዝኾነ ቦታ ጥራይ ምረፅ ኣይምሳ ነ ማለት እዩ
0: ከምዚ ዝደለየ ኮ ኣበይ ክትምስ ኢሉ ሓት ሕዚ ካ ዝኸይድ
1: ዋሰብ ኣነ ኮኒ ትፈትዮ ቦታ ገለ ከይ ወኪል እምበር ፀገም ይብሉን ኮ ዘክኽእል
0: ሎማ ኣንቲ ናተይ መደበ ብቀዳማይ ካ በርገር ጋቢዝካ ንህ ሎማ ኣንቲ ኣነ ከምዝ ሓቀ
1: በቃ ፀገም ኣብ ደስ ዝበለኩም ንኸይድ
0: ኮነ ኣነይ ኮስደከ በፂሕና ኹም ፅ

ተቐበላ ተቐበላ ነገር ከይተምፅእ ማነ ዘይገድፈካ ክርኤካ እንዴ?

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃ እዩ ዝግባአካ ነይሩ።
1: ኣብ ሓውቶ ናይ ኣሕዋት ከም ትሰርሕ ዘለኻስ ከዓ ሓወይ ትብለኒ?
0: ሓጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ። ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሓን ኩሉ መዓልቲ ለዎ ትፈልጥ
0: ኣባህላኻ ኣብ ውሳነ በፂሐ ኣለኹ እዙ ዘስምዕ
1: እዋ ወሲን ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ክነግረካ ደልዩ ኣለኹ።
0: ፅቡቕ ዘይኣነስ ንዓኻ ትፅበ ዘለኹ።
1: ኣበይ ጥራይ ንራኽብ?
0: ስቕኢለ የተሰኪፈ ፀኒሐ ማለት እዩ። እዚ ሓወይሲ የጨንቆ ኸይህሉ
1: ኣታ ሰብ ኣበይን መዓስን ጥራይ ንራኽብ?
0: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ ቀልጢፍካ ትመፀኒ።
1: እየ ሕጂ ኸደይ ትነግረኒ?
0: ዝተባሃልካ የ ጥራይ ግበር።

0: ኣታ እንታይ ዝበለዎ ምጥፋእዳ ኣሉታ
1: ሓቅኻ ጠፍየካ ገሸት እዩ ዘለኹ።
0: ኣበይ ድኻ ዘለኻ?
1: ባሳ ኣለኹ ኣፍ ናይ ምሸት ገለ ቢለካ እትዩ።
0: እንታይ ዛረባ ኣለኻ? ደለይካ ከዓ ነይረ
2: ኣነ እዚ ካብዚ ግታት ከጨነቐኒ። እንታይ ኢኸ ዝኾነ ዕላል ኣለኒ ገለ መልእኽቲ ብልካል ኣብሳ ሒዝክን ትመፅ
3: እዩ ሞ ተኾንካ
2: ሰለና ሸት ሪኢ ኣለና
3: ሓሳብ ሓሳብ ከዓ መቀያ ጥቡ ብቢሮ ጥራይ ባስገም ከይደ ብቁላብ ክብላ
2: ሓሓ እንተ ንስልቲ ወላ ሓንቲ ይብለና ንገርመኪ
3: ሓሊልካ ኮይ 1ሰርተ ዝብፃሕ ስምዓን ጥራሕ ትዘረባ ኣለን
2: እሞሲ እቲ ዘረባ ክስ ኣባር ኮንካ ህዱእ ሙዚቃካ እንዳስተማቐርካ ጫቁ ጫቁ እቲ እሙል ባር እናስተማቐርካ ደይዕለል ዲ ኮይኑ ትዕለል
3: ሄኖክ ዕላልና ወዲእና ተ ተራዳዲና ናብ ዝብሎ ዘለካ ንከይንኽእልና
2: ናትካ ዕላልካ ናትክዘረባካ ደይ ውዳእ ረይ እንታይ ክትብል ዘለኹ

0: ናፊካኒ ከምስለኒ
1: መኪና ኻ ነዝርያ ዘሎ መፅኻ ድኻ
2: መኪና ዘይተማላኸ ሴም ሓወይ ሒዝዋ ዘሎ
1: እንዳይ በልሓራይ

ንኣስታት ክልተ ሰዓትን ፈረኣን ዝፀንሐ ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብ መደብና ንዝልወኩም ሃና ፅርኢቶ ይኹን ንቐፌታ ድማ ከምቲ ወትሩ እንብሎ መደብና ክትሕየል ክትምዕብል እንተ ኮይና ብሓያል ተሳትፈኹም እዩ። ስለዚ ተሳትፈኹም ኣይፈለየና እናበልና ትሕሶታትና ኣብዚ ክነዛዝም ኢና። ምስ ሰኣላይ ኣፎም ፀጋይ ብምኳና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ ኢና ክንራኸብ ክሳብ ሽዑ ሰናይ ቀ

0: ኣዳሌ ምንታሓዘ ልክትካ ወላ ሰራርታት መፅእ ወት ነሲ ወዲብአየ ሓጀት እግለ ሸከሱ ገለ ትሓስብ ሚትራይ
1: ኣፍካርከ ሰና ኣላ ላኪን እንተ በዓል ሓሸውስ ሰበት እንተ ኣነ ገል ሕሰብ ዲባ
0: ምትሓስብ እተለይካ ኣነ ሓሰብኮ ከለስኮ ግልካ ከሪድካ ነሰወት በገስበስ ብለካ ለይኩ የላ ሳሪ ማሪ ፋሪ እግል ሕሙም ወደ በሪ ትበ ምንገብል ኣዳም ነወሰስከ በርጅሃ
1: እለ በስ እወድያ ምሽክለት የሌት ኣዚ እንተ ምስሰተማለ
0: ኣና እይ ሃየ እይ ሃየ
1: ሻይ ገልክት
0: ማሽ
1: እይተክሰካ
0: ማሽ
1: ኣቶ ሻይ ያብት
2: ኣዘ ስምዓነ እማች እለ ብሩሽ ናይ ላሕዳልየና ማሻላት ከይረት ግና ይኮኒ ኣካል ንርእና ንእችር ወምስረብ ሕርሽ ጉሩሽ ሓቆሳ ክትከርት ኢትነፍዕኒ
3: ነጃት ወለቼ ጉሩሽ ኣብ ሕዳለ ለጣ ይኮን ብላት ኣከበት ግልተ ኣምሪ ወልየ እግል ሕዳለ እማች ንበለ ነድእ ድምና ዓለ ሰሚራ ወላት ሓዳር ብንክራ ውብዕዳማ የሰዱና ዓለ
2: ከኣና ብሓስ ወልየ ሰበት ልኩ ኣካን ኮፌር ኢላ ንዳኣጀርና ምስረብ ሕርሽ ጠባ እብል
4: እላ በስ ፍክረት ሰኒየታ ዝያደት እየ ኩና ንሕሰብታ
3: ሕና ኮበይና ገሜና ለፀራትና እየ ኣክለ ጁከት ሰልማ ወዛህራ ውብዕዳትማ ኣኹ ምስልና እዩ ገምያ
2: ኣለ ሓልተብ ረሳዕ ክመስለኒ ሕተን እግልና እንደዋከለያ መሽርዕ እንደዳልየና እግል ንምፀን ዋሓር ሄን ሕበር እንደገአና እግልና ቅሽቡ ሽቁል ሃባያና ማሚ ረሳዕ ክብሎሚ
4: ኣባርክለየ
3: እብር ኣይ ሃላ ኣነ ምንክዳፍኣት ኣብሰር ሰነይታት ተለዓበ
4: ዳያግልክልና ሶለለላለ መሳክብና ማለ ንትሬወ ንታለ እላትምኔ ሰኔት ብግርማታት መኔት ብልካ ኣተረክ ናሳረክሕ
3: ልብ ትተርጀግ ድብ እለ ግሩሽ እስክያም ኣለበት ገቢእ ግልቲ ትኣከብቱ ይትኣከበት ይትረከበት ቤሎ
2: ማለት ላ ሓልቶ ጉሩሽ ሳ ሓቆ ተኣከበት መክን ሕና እዘ ሕበር ንሽቀባ ንብል ኣለና
4: ሄየ ኣባመት ናፍ መንሓመድ ኣካን ጀበናት ንፍታሕ
2: ኣዘ ኣነ ሓስበታ ደልዮ ከዓ ካን ዲምግብ መዲነታ ወኣዋል ብዙሓት ሰበት ኣምርሄኒ ለሽቕና ተማም ብልጊስግናቱ
4: ኣነ ንወሸበስ እንዳ ሓሰብኮ መፀክም ወንቲ ትምነእት እየ ርአይ ክህብ ኢና
3: ኣነ ላቲ ንኣክብ እብል እንዳ ኣካምና ከም ባዝሓት ለግሩሽ ድሃቦ ንወዲ
4: ትምነ እንቲ ዮም ጆውካት ገብት መክረካ ዓለት ኩላን ሓለትኪ ጆውካት እንደ ገብአ ክትትርአይን ኣለየኪ ድሃብ ላቲ ንዓርእ ብምኖ ወኬን ላኪን
3: ንሕሰብ ዳፍኣት ብዕድ ላቱ ኩሉ ርእሲ ንሓስብኒ ድሃብ ትለነፍዓና በስ
2: ድሓ ናእዘ እይት በስ ኣመል ሓሪት እንዳሓሰብና ንምፀእ ድሃብ ላቱ ሓልቶ ኩሉ ርእሲ በስ ነፊዕ ይመስለኒ
3: ድሓን ረባ ኣላ ለትገብ በስ ምስል ንርያ
0: ብስምላይ የለ ጀላል ከመለ ወቀይ በስክናቱ ኣዳ ምንደት ዓንዳቃ ወፈክር ሰንት በገሰ ምንገብ ልትዓወት ማሻ ላ ወትባረካ ለሓስ ዘሊል ወፍሓም ገሊል ያ ረቢ ንወስከህልየካ ኣፅሮ እግሉ ወግና መሄኒ ከምሰሉ ሰርግለና ያ ረብ ልዓለሚን ሰርግለና
5: ኣፍዘን
0: መርሓባመፅሓብሕ
5: መለይ
0: መለይ
5: ተኣኸርኮም ካለቡንበይንቃስተኮካ
0: ላለ ብዙሕ ይተኣኸርካ ናመ ንወሱ በስ ከም ተዓረየኒ ምትእክድ ዓልከዎ ረቢካ መለ ፍጃን ክለፊት ለየጠናሱም ንህልይኩ
5: ቆቢ ድሓንካ እዮም በይንካ ተቃምን ወደየካ
0: ወላሂ ሰነት ርእኮ ሰነት ርእኮ ከተዓጀብኮ ተዓጀብኮ ተዓጀብኮ ኣያድም ከም እና ከም ሰልየ ወከም ሳልከ ዳርምዓ ርእካ ለትዓወት ለትዓወት
5: መዳርምዓወት ከመለይ ምትብል የ ኣባይና ዳርምዓ ከየን በለወን ለዓውተ ከማላ ትብልየካ ማጥሉበተ ወላ ኣዳም ኩሉ ጣልሓልሓዝያ ሰነየተ ለመዳርምዖ ላኪን በስ ድሓንየካ ይትስመዩትና ከየን በል
0: እሊ ሰሚር ወድ ዓሊ ማሻላ ወተባረካላ ያዕነ ረብላ ኣውፅሮ ወልእዚድ እግሉ ሰኒ ገይሰ ማሻላ ወተባረካላ ተማዕነህለይካ ጋወቲት ንኢሽ ባ እንዳኣንባተ ኣድም ዮመ ሌላ ትሉ ወክድል ብላካለይኩ ማጥዓም ዓብ ወፍንድቕ ፈናን ወድካን እጅማሊ ወዓረብያት ዓባይ ዛበ ማሻላ ወተባረካላ ተጃረት ሄ ያዕኒ በስክእናተ እግትዕበ ብዲባ ኣምረለይካ እንዲ ኮን ኣዳም ያዕነ ዲብ ሓታ ከይነቲት እንተጃግሓ ግል እምበር እልበት ተጃረት ኢል ትበሃል
5: ሰኒ ልየካ ሰኒ ልየካ ሓዳር እለ ኣዳም ግለ ማልሕ ልስተር እንደቤላ ማለይ ሓበናይ ናይ ማል ብበጎስኮ ግልብልካ ድኮን ኣነ በስ እሊ ሰሚር ትዕቤኮ ብኣና ብላ ኣስማል ሰብ ንብዙሕ ብቓ ንእስቱ ብለ
0: ኣበደን ኣበደን እለ በስ እዩ ትግባእ እተብላካለይኩ ኣነ ልሕፃን ያዕኒ ምን ብዳየቱ በስ ሰኒ እምሩ إلا الإباء بقوس بلاك الليك وربيك أمان من عسر ألف كل رؤسي يتحلف سنة من فاكرة وإن ده تعتصم من كدمة ما شاء الله وتبارك الله

0: Doctora, ahí.
1: Ya. ጌሳ ኣነስ ከፈወተን ኣለን ደሓን እትላት በፅሓ ንርአይኩን ትካ ጊሳ ጊሳ ጌሳያ
2: ያሬራ ሓኪንትን ብሃገር ክየን ወዳግን ክየን ማለትያሰላም ትምኔት ወለትሮማ እያወላለየሻነት እንሞዳየወላለየ ትምኔት ብእያማ እያወላለየ ሻነት ምን ቀዳማ እየወላለየ ሕላይዎ ኣመርኮ እየወላለየ ክሌጣው ሓለይኮ
1: የወላለሽርሽርሽር ፍጉራይ ፃዕዳ ዘግል ይበለካ እንታ ተሓይሰኒ ሰማዕኒ ለካ እለ ኣነስ ኣዘ ኩሉ ሽቆልና እንዳኣትማምና ህተን እንዳይ ድወርቃት ዝኣትያና ኣጊድ ንሸቀና ብሩሽና ንብለ
2: ያረ መን ወድመኒ ወትፍጉራ ታሕቋት ተንከብኪ ረባህ ቤክብለከ እዘ ምን ወደ መስለኪ ኣዳም ግዲ ኣምራ ሻቅለት ወሎማጣም ኣብስርኦም ፋት
3: እዚ ምእባስር ጎማሸከ ሱቅ ተሓሰኒ ወላ ጎማት ማንታይ ወድዓሊ እቲ ልብል ሃላ ማል ግን ልውለት ህልትሉ ልብል ሃላ ኣማንተ ማል ላኪ ክዕፈ ወልድ ንዋይ እንደገብኣ ውህር ምን ተመፅእ እግሉ ውእክል እንደገብኣ ምን ልዘራእ እለ በስ ኣውለዶቲ ቀሊል እዩ ኮን ኢል
4: ኣርሃ
3: መራሕበ ነጃት
4: ሚት ኖስካቶፎ በይን ከምታገካ
3: እበይነ ይለካ ንኣዳም ብጎርዮ ነጃት
4: መትብል ልየካ እዮም ላቶ ድሓን ሰራተከል ኣዳም ባከረ ምን ኢልየኩም ስልምን ታጀክለ
3: ኣነ መለህየ ደሚርየ እቲ ምስል ደሚርየ እገሜ ወሓምድ ወሓመ ወእተይንን ወእከጥጥ ህለይኳ
4: ክለ ደሚርካ ምንብለካ ኣለ
3: ጎማትከ ብተክ ድብሸከሱ ጎወድማንታይ ወዳዓሊ ኢትፀጋእ ንብለና ኣለ እንቲ ሄኒ ነጃት ግመይኒ እሊ ማልየ ሳርማሪ እንደ ወደኮ ምን ኣዘብየላ ሓይሰኒ ወለ ጎማት ብዕደት ኣለየ
4: ሳርማሪ ባዕሉት ብሩት ካሪ እለ ጎማት ለመንገምየከ
3: እሊ ወትፍጉራይ ላሓማረጋ
4: ቦ እለ ጎማት ናይ ወትፍጉራ ይብለከሊኩ ሓንቲ ኣርት ክበራ እንተ እሊ ማልካ ዲብ ናይካ ምነት ግተብዲ ይህለግልካ ሰማዕኒ ለካ ጃርዲን ዕሙር እንደርኤካ ግተኣጅረላግልካ ጃርዲን የን ሸቅሉ ሰበት ተእምሩ ከምቲ ተዓወት ዲቡ ሸክዕለብየ ተሓንካ ወሰላማት ክልከ
3: እለ ርኢክ ነጃት ጎማት ሰኔታ ግልሕለኪታ ነጃት ፃዓደ ነጃት ፃዓደ እንኪኪረይ ዲብና ምን ዓረደ ኣድንያ ጉክህሌት ለበርከተ ርሕየ እንቲ ድለያ ለሓለተ እላብዮለ ስራይ ወሮዛና
4: ኣበሽር ራህ ወየ ዕንታተ ለከርያግልካ ብዙሓት ኣለያ ድሓን ዋዕል እየ ዘ
3: ግስኪ ነጃ ከና መና ሸነን ሃነን ሓስድ ምድር ልግደም ግድም እለ ፍክረት እለ እዚ ፍክረት ክኸት በስ ለ ኣነግል ሕሰብ ዲባቱ ተማም በስ

0: ስሜተ ምግዲ በላት
1: ኮፌር በርከት ብላ
0: በርከት ተደአ ወርከት ብል ዓለት ኣቦቸ በኪተረ ብልርሓማ በስ ሕነር ኤካ ሓልቶ ሓር ኢና ቕብል ኣድሕድ ንፅበጥ ወብሕበር ንክደም ሓልቶ እየ
1: ኣይዋ ምን ሰብ ፍንገር ንደገግ ወገልዓውቲ ሕበር ንክደም
0: በስ ኣሚን ኣሚን ኣሚን
1: ኣነግድም ድሓን ዋዕሊ
0: ካላስ ማዓልር ድሓን ዋዕሊ ሓልተ ፃዕዳ

0: ቴሌፎን አቅሰነ ያነዘመጥከው ያነዘመጥከው ያነዘመጥከው።
1: ሰላም አለይኩም።
0: አስተግፍሩላህ ልዓዚም። አለይኩም ወሰላም። እስኪ አንተ ምትሐልፋለህ ይዘን
1: እስኪ ተሐልፈ ለማለት ሀይቢና መዲ ቃኑን ጠርብቲ
2: ሕና ቅድም ሑድ ይጠበርና ቅድም ኣልና ሀቢና ኣምረት ለኪ ምራት ሓቆለብክ ሄኒ ምንሕዳ ለና ክትፍገር ቀብሪ ይገባት ምንገብ ሄ ቤጠብንሽ ኬኪ
0: እብስሜ ሸገሱ መጣም ፈታሕና ቀዳም መፀና ሓገልና እብሰበብ ሸገሱ ፈሸልኮ ኣዘት ደ ኣነ ማል ኣለብየ ድሓብየ እንዳ ኣዝቤኮ ግልሃበክን ፀበራና ሓሰብ
2: ዳብከ ግድምት ኣደቢ ሸክሱ ጉልጥባጢ ውሕና ሄኒ በስ ዲብዓ ድግንብጣርበክ ኢቱ
0: ኣየብክን ስተራኒ ይከክፈኣኒ ድሃብ ኣፀብጠክን ሓሰብክን ኣለየኩ የብእሰን
3: የኮባንለያሰላማት ሚቱ ድሓንክ ነፎክን ናይ ኣነ ኣቦረክን ድሓንቱ
0: ኣብ ሕሴን ኣነ ጥዕባ ይፀበጥኮ ኣነ ወሸከሱ ኣካን መጥዓን ፈታሕና ወኸሰርና ዘባይን ሓገልና ወፈሸልና ኣዘ ምን ኢደ ሓሰብኩም ማልና ባደ ምን ኢና ኣዘ ምን ኢደ ሓሰብኩ
3: ኣዘ ምን ኢዲ እንደት ገሰየ ገሰየ እንደት ገሰየ ስብሓናላ ቃድር ሰበይ ምስተ እንቲ ወሸከሱ ሙት ወዱ ከምሰላዓልኩም ከበርኩም ዓለግና መትሓብዖትኩም ኩሉ ዳልያ ምሕል ኣነ ወክሜ እንታብዓኩም ዓልነግተ ኣምሪ ኩሉ ቅበቱ ይዕለትና በይንኩም እግል ትብልዑ ትሓዝ ዓልኩም በይኑ ልባልሐ በይኑ መይት ክምእና
0: ኣብ ሕሴ ንግሮሽ እንደይ በላዓ በዴት ምን ኢና ምን ኢደ ንብለኩም ኣለና
3: ስምዒ እንቱም ለፍክረትኩም ተለበይነ ለበላዓት እንትን ሄ ሰምዓነ ለየክን እሊ ዴን ለናይ እምስተል ዴንየቱ ክሜል ሱፉር ሰበትሃላ ዓለየቱ ወኖሸ ግልሃበኩንቱ እንቲ ምስተል ሀየ ኣነ ኣዘ ለደንኪ ግል ትፍዖት ዋሓረ ምና ላምፃእኪ እንዳምፃእኪ ደንኪ ግትትፍዕ እዩ እንትን ሄላ ካናት ልእለ ፋትሓተለየክን ረቢ ልይደ ጠክን ወረቢ ልሰርግለክን ኣይወ ሸከሱ ግ ኣነ ከፎ ክም ዓቆቦ ከፎ ገበዩ ክም ኣፀብጦ ኖሽ እምር እለ ወደ ሓንክን
1: ኦብየ ሓዳር ረቢ ልባርከኩም መሽክለት ዓባይ ምነባልሕኩ
2: እንትን በሰኒ ወደይኩም ምናተ ለማል ኣደ ሰሩ ኢልሆቡና ወለሰረ የነብ ቀርቡትኩም ንታይቡናቱ ሕናማ ኦሮ ሰብ ሕና ይኮ ኦሮ ትዓት ሓቲ ሕና ማሚ
3: ማንኪቱ ባረካ ለፍሊ ክዳፈት ሊማ ጌሰኒ
0: ዋና መግሊድት ምስክንቲ ኣትያኒ ማሚ
2: እንቲ
0: ኣይዋ
2: እንተ ስእክ ብላ ሕበር ዋቃይ ሕበርቲ ትምህሪ እትላካምትከስ
3: ኣባናት በኑ ባለ በኑ መይ ትምህሪ ምን ኢሉ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ

0: ሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
2: ኣብ ቀረባ እዋን ኣብ ኤርቲቪ

0: ንረክብ ሃላም ኢኮን ከፈ ተኣምር ጅና ውልድ ክንበየለ ማብዛሖም ባኩል ኣጀኒት ለምስምሳ እዩ ተኣምሮን ለም ባካ ሃላ እንዳትበ ትሻቀል ሰፍሪ ሃላ እንዳትበ ትሻቀል ካብ ጅና ሰኒ ጠባ ሃላ ሰኒ ልትመወን ሃላ እግል ተኣምር ከፈ ተኣምር
1: ኣይዋ ቅቡቱ ግልሚ መስኣልካ ይበለስ እግልካ ሕሙም ህላ ወለ ሰፍራት ውል ተኣምር ይቀድር ንበስ እንታ ደም ግል ተኣክድ ብድ በለሲት ሓተ ጥብ ካፍ ግል በብዲቡ እክለ ከፍዩ ህላ ወለ ከፍዩ ህላ ምግል ተዓቀም በዲባ መስለኪ መሰለ ሓምስ ዮም ሓቆበፅሓ ሓምስ ዮም ሓቆበፅሓ ለጀና ዲባ ምዕል ሓፋዘት ለየት እግሎ ምንገቢ ስክስስ መረት ሸትራ ላ ንገቢ ው ሽንጋ ሓፋዛት ኣቆሎ ብሄኒ ስክስስ መረት ሓቆ ሸይን ህላ ንገቢ ካፊ ህላ ባላቱ ሄትሽን ግንዓቀን ህልና ዘ ዲባ ምዕል 24 ሰዓት ዲቡ ግላ ሓፋዘት ለናዩ ኣብ ሓፋዘት ኣቆሎ ብሄኒ ሽማይ ሽንምንስስ መረት ወታሓት ሓስስስ መረት ንበሉ ምን ወትሓት ሸይና ላ ንገቢ ከፍዩ ያላኒ ሰበብ ናይ ብካይ በረዶ እልግልግ በቀድር ካሊእ ኣይዶ ሳድፎ መጀኒት ንኣይሽ ብካይ ሙጅተማዕና ኣብዓንጉር ንብሎ ኣብዓንጉር ሰሚዕ ቡጅናዮ ኣብዓንጉር ሓመት ብልእሲ ለይትወደ ምና ቦይናዮ ኣቕጥበቦቱ ብሕክምና ከማ ገባ ዲ ብሕፍዝ ጥፍል ጠበ ንደ ምስላ ሓሊብ ኣባላይ ሃዋል ኣተሸወያ እላ ሃዋ ሌላ ማዒት ናዩ ይቀድሩኒ ሸው መጥቀማጣ ሳድፍ ዲቡ ስፓዝሙ ብለቱ ሳድፍ ዲቡ ምገቢእ ወጃዕ ወደ ዲቡ ቅርጨት ወደ ዲቡ ኣስቡሕ መሰለ ኣደ ዲ ዓበይ ኣስቡሕ ቀነፅክዎ ወሽወወድ ዲብየ ልብል ለጅነሄኒ ለሓሊብ ምስለ ጠበ እንደህላ እብዋጅብ ገበይ ሓቆይ ኣተያ ግላ ኣፍለጡ ብኩለ እንዳ ኣተያ ሃወክ ምስሉ ኣታ ምንገቢእ ጠዋል ኢለይ ሰበብ ዲቡ ሰበብ ቡካዮ ግሉ ቕባ ቀድር ካእዘ ሓተ ዲባ ኣግቡይ ናይላ ኣጥበዮ ዲቡ ትተሓፈዝ ብዲባ ካልእ ሄኒ ከመለ ቤልኮኪ ዓቐን በስ ግልሚ እንደስኣለቱ ልብለሰይ ጥፍልቱ ኣዘ ምትዓቅኑ ሓምስዮም ሳድስዮም ባፅሐ ለመንገቢ ዲባ ምዕል ምን ሓምስ ኣስክስስ መረት ሸይን እያ ሃላ መንገቢ ምን ወልዓ ሸይን ሃላ መንገቢ ልካፊቱ ናሃየት ሓሊብ ይኮኒ ንላ ተፈግረ ሽ ብእድግል ትሕዜቱ ሰፍረ ይኮን ባሃለቱ ምን ወትሓት ክለ ደርበት ሓተ መረት ሸይና መንገቢ ከፍዩ ሃላንማዕና ዲ 24 ሰዓት ሓፋዘት ኣ ኣሕሰን ዛ ሓፋዘት ዋደ ላ መንገቢ ግ ሓፋዘት ክደደወልካ ትርእያ ትርእያ ሓመዘ ስክስስ መረት ኣሽተርያ ወቀየረ ትብሉ መንገቢ ከፍዩ ላ ግል ትበል ቀድር ካብ ብለምዓ ቀኒት ግል ተኣምሮ ትቀድር ብካይ ለ ሰበቡ ሚቱ የክ መለቤልኮ ክላ ሃዋ ስሕ በለካ ሕማም ግል ሃለ ቀድር ያምሄኒ እሊ ሰበብ ሰፍረ ግል ቕባ ቀድር ምን እሊ ወልዓል ብካይ ዋስል ላ መንገቢ ላኪን ሕክምና ግል ተቕርቡ ብዲባ ምን ሽ በት ግል ግባ ቀድር ሕማም ግል ሳድፍ ቀድር እንተሃባት ላ ብዙሕ ላ ዋጅብ ኣጥበቦት ኣፍለጥብ ኩሉ ኣትያ መንገቢ ሃወይ ኣተ ምስላኒ ኣክተር ዝሳድፍ ኣደ ምገቢ ሕሙም ወጃዕል ሃለ ዲባ ንገለለ ጅና ደ ፍርደ ትፀብጡ ግላጥብ እቲ ግል ጥበል ሓደ ፍርደ ፀብጡ ሃዋል ኣተ ዲቡ ምስላ ሃወ ኣምኢት ይቀድሩን ይሰደላ ምኢት ሊ ናይ ጅና ሃወ ይቀድሩን ጠቢዒ ይኮን ልምሳብብ ዲቦም ስፓዝም ሰበብ ዲቦ ሆ ኣክተር መረት ኣብ ዓንጉር ቀፀፅ እንደቤሎ ብማፀቦ ህትቱ ክንኤቱ ንሳድፍ
0: እግልተኸድኦ ግለል ኣብ ዓንጉር ለገብ ኣጅና ከምሰልጠባ ሃዋ ግልፍገር ሓቆ ግልትስደዮ ትቀድር ጋእካ ከፎ ግልትስደዮ
1: ኣይዋ ዘሊ ሕክምና ኣክተር መራት መጣ ሕክምና ሓይል ሓኪሞ ወደ ኣወል ብዕድግል ኢልሃለ መርመራታቱ ትለወዲ ኣዘ ጅነ ጥፍል ክቡት እንደታሃገይካዊ ሰበት ላይ ወደመት ወደ ሓኪም መርመራታቱ ወዲ ብዕድ እግሉ ክእንከር ኩሉ ሕማም ሓቆይሃለ ዲቡ እሊ ስባብ እሊ ግልግባ ቀድር እንደቤላ ክግላእም ካፊ ሓብረ ላህይባ ብሉ ግሉ ተዓለጅ ቀድር እንኳ ኣክተር ዲ ብሽ ዓብይ ግሉ ኣብፅሕ ይቀድር ሳሂል ይኮን ንሳ ሃዋል እተ እንደላ ውላ ዓይትሊ ጨባበጥ ላ መንገቢ እዲ ናሄት መትገፋል ልሳድፍ ቀድር ናይሽን እንቶም ብዙሕ ወቅት ዲብእሊ ይበፅሕኒ ብልግል ተዓለጅ ቀድር ከቡቱ እዚ ዛቱ ኣንስ ዲ ቀደም ውላደተን ዲብ ሕክምና ብዙሕ ሓብረ ልሃዩበን እንደ ደርሳትለመፀ እንደ ደርሳትለመፀ

0: ካልእ እሙር ላ እታ ኣሕሰን ላሓይስ ይኮን በዲር ኣይዶል ልዩናት መፅቡ ባኬ ለ ወብዓንጎርቱ ዝበሃል ዲብ ሕክምና መፅ ሓቲ እዩ ትረክብ ዲቡ ከለ ገበይ ኢላ ኣለና ኢላ ኣጥበዮት እቡቱ ዓሰር መለልተ ሓበሬታ ሓይቦባን
1: ኣግሳዕክሳዕክእላ
0: እዚ እሊ ናይ ብላይቱ
1: ይጋስዓ ምንገባ ብዓንጎር ወደ
0: ዝበሃልይጋስኣ
1: ኣማንቱ
0: እሊ ናይ ህያት ናይ ሕክምና ብዙሕ ሕፍዝ ይደግፉኒ ኣያደል ብሂል ኣላ ሰራሕ ግሳዕት ፍለይታ ምሽከለት ኣላባት ነፍዕ ማና ሃዋቱ ገስዕ ላኪን ዕላጅ ግል እልሽ እሊ ይኮኒኒ እልሽ እሊ ጅዋ ሃዋኣት ህላ መንገቢ ክነሰብብ ሃላ መንገቢ ኣስኒዮት ሓጀት እንደ ትመፅእ
1: እዚ ዲ ብጥባይ ወክድ ግልትፈንተሉ ላሓየስ ወላ እተላሓዛ ዲብላ ኣላሓዛ ውቀት እተላሓዛ እካን ግልጥ በብእቱ
0: ኣይዋ እዘ እተላሓዘ ወቅት ለህቱ ሓዘ ዲ ኣ ወቅት ወዲካ እግሉ ምንገቢ ወቅት ምናስብ ይገቢ ኢኒ ሻንኪዳ ኣልጅና ኣለ ጥፍል በስ ምስሉ ህለ ምንገቢ ሒሰት ወለእም ወላ ጥፍለ ምስል ዝፈናትዮም ይትምፅኦምክን ላኪን ዝሩፍ ህለየታ ዘ ሽቁል ገይስ ሲት ሸቃሊ ትገብውሊ በስ ምግል ምግል ትፈንተብዲ ምክን ብሰዓት ገብኣ ምገቢ እዚ ስክ ሰለስተ ሰዓት ዝብለካ ምን ሰዓት ውንስ ስክ ሰለስተ ሰዓት ኣብ ምሄኒ ዲ በምዕል ዲ ብ24 ሰዓት ምን 8 ስክ 10 ክልአ መረት ጠበህ ላ ምንገቢ ካፊቱ ምን 8 ስክ 10 ክልአ መረት ላሊ እንዳሓበርካ ባህለቱ ኣብ ሄን ብሰዓት ግልቲ ፈናትዩ ገባት ምንገቢ ሰዓት ውንስ ስክ 3 ሰዓት ምን ሬማ ምንገቢ ብሊ ሓለት ላ ምክን ሰዓት ወንስ ክለ ሰዓት ዲቡ እንደፈናቴ ትብሉ ላኪን በስ ምግል ተኣክድ ብዲባ 24 ሰዓት ዲቡ ምን 8 መረት ኣስክ 10 ክልአ እትል ወቀት ለ ምን 10 መረት ተፀቢዩ ለት ምንገቢ ዝበልካ ትቀንፅ 10 መረት ብከፋፈለት ትብሉ ምንገቢ ሲትካፊት ካፊት ኣፀብሕ ለት ምሽክለት ኣለባኒ ላኪን ምግል ትራቅብ ዲባ ለሉ ተፀብሕ ለት ከፍዩ ሃላ ወላ ከፍዩ ሃላኒ ምግል ተኣክዳ ብዲባ የኒ ክማላብልኮክ በሽንቱቱ ክለይ ዲ ብምዕል ከም መረት ሸይና ኣብ ከም መረት ሓፋዞት ኣጣሊል ኣላ ኣብ ከም መረት ሸይነቱ ለየ ብል ግል ተኣክድ ብዲባ
1: ግል ጥባይ እዛ ግል እም ግል ጀናሌጣ እንዳይገብ ግል እማ መንፋዓት ብእቱ
0: ብዲባ ይዋ
1: ክልአ ሸይቶ እዘ ግል ኣምርሓ ዘለለ ይኮላ እም መት ናፋዕ ምና ኣጥበዮት ከምሰልሆ ብእኪት ለለእስር ዲባ ሀየ ለሃለገብእ
0: ይዋ መናፍዕት ዘለ ሓሊብኦም ኣጥበዮት ሓሊብኦም ግለጅናቱ ስክለን ሃድግ ዲባዓና ግለኦም ሄኒ መናፍዕት ብዲቡ ሚመታክል ሄ ንሳድፍ ዲባን ደ ገባና ምገ መናፍዕት ናዩ ብዙሕቱ ገለ ምኑ ግል ኒባል ሓቆ ገባና ለእሲት ሙተዋስ ግሩም ታፀብህለ ታጥብዮ ለ ምንገቢ ልጅና እግለ ምነፍዕ ሓተ ዓፍት ናያ ሓቆ ሕርስ ሓቆ ወልደት ከማ በዲር ቀደም ውላደት ላዕለ ዲቡ ዲቡ ግልታቅብል ሚዛነ ናቅስ ኢሉ መናፍዕቱ ካሊእ ላኣርሓም ምንገቢ ላኣርሓም ዲቡ ኣካኑ ግልቅብል ነፍዕ ኣሎም ኦክሲቶሲን ወ ሮላክቲን ብሉ ሆርሞናት ብሎም ላዓልና ኢሎም ግሩም ሸቀቦ ምንገቢ ላኣርሓም ለናይ ለሲድ ከም በዲሩ ግላቅብልግሩም ግላቅብል ሓቆ ሕርስ ላዕለዩ ቀደም ውላደት ግላቅብል ነፍዕ ዲ ኣካናቱ ኣቀብል ጨባባጥ ኣህ ኣጥባ ሄኒ ሓቁ ሓሊብ ተኣከበ ለይጣ ወይ ኣጥቤት ምኑ ንገብል ሓሊብ ተኣከበለ ሰር ብዙሕ ተእሲር ላመፅእ ዲባ ንተሃብ ላመፅእ ካሊእ ተኣከበ መንገቢ ግልዶሩ ሕበጥ ግል ሕበጥ ቀድር ይሓልበት ትብሎ ሳሂል ትመምክን እንተሃባት ስክልጠወር ጊድ ክትብሎ ስትቀድር ትሓልቡ ላኪን ወጃዕ ግል ተቀድር ከእሊ ምን ሓጃት በሲጥ ቀሊል ርኤና መንገቢ ለጥብ ግሊል ሕበጥ ወጃ ግሊል ውደ ዲባ ወሓጃት ዲ መደረተ ሎምፅሩ ርኤና መንገቢ ሚዛን ገለንቀስ ተማም ኣጥቤት መንገቢ ካሊእ ሎም ሆርሞናት ለሎም ልምብሎ ማዓ ንምነፍዕ ሲት ሚዛና ግሮም ገለምፃዕ ምን ሕማማት ሽኮርያ ስከርዮም ሕማም ስከሪ ምኖም ምኑ ዳፊዕ ግላ ግሮም ኣጥቤት መንገቢ እቱ ካሊእ ኣምበል ዋጅብ ግልጥዕመ ሲት ቀድር ለሲት ግሮም ተጠብሕ ለት መንገቢ

0: ካተተንሎም ናይ ባክቴርያ ብንተሃባት ውድሎ መፅእሎም ሉም ንዳፍ የግሉ መልእሊ ንቁስ ሰበት ሳድፍቱ ልጅ ስምና ኣይዶል ዲብል ሃይቱ ዲብል ሓመቅ ገይስ ዋሪታ ግለት ሓመል እየቀድርኒ ባሪሕ መስተቅበል ክልሃለግሉ ንኣፍዕ
1: እዘላ ውቀትና እንደይት ገይስ ሓምስተ ገታርፈተለየ ዝብለና ኣላ ኣፅበሮት ወሰው ክነብራ ኣፅበሮት
0: ወሰክ ናብራ ደ ኣስክስስ ሻሃር ለብዲቡ በስ ሓሊብኦም ሌጣቱ ሓታ ካን በሰላም ንገቢእ ንቁስ ለእሲት ሓሊብኦም ብሕክምና እንተኣዘዛ ግለላ ሓሊብ ለናይ ከፈ ይህላ እንደ ቤላዋ ብሓኪም ኣዘዘው ግላ ምንገቢእ ግልተ ክልተ ወሰክ ድቡ ትቅድር ኢለ ላኪን እጃዘት ናይ ሓኪም ሌጣቱ ኣስክስስ ሽሁር ቤልና ለና ሓሊብኦም ሌጣቱ ምኑ ኣስክ ሰናት ለገቢእ ኒ ብሓጃት ሰተ እንዳኣመትካ ኣስክ ነብራ በልዕ ዲቡ ሓተ ወሪሕቱ ሓተ ሰነት ኣስክ 10 ክልአ ሻሃር ከምል እብል ትወስኩ ምንስስ ወላዓል ክትወስኩ ቱ ሓቁውሃ ምን ሰነት ኣስክ ክልአ ሰነት እለ ዘ ናህየት ና ኣቅበሮት ዲቡ ንገይስለየና እለ እ ሕርያን ናይልኡም ወለ ናይላ ጅናቱ ለገይስ ምን ሰማን ወቅት ምን ሰማን ደርበት ዲባ ምዕል ጠቢሉ ዓላ እንደነቀስቱ ለገይስ እደ ምሽከለት ኣለቡኒ ሓተ መረዲ ወላ ሓቁ 10 ክልአ ሻሃር ምኑ እዘ ሓሊብኦም ለሃይብሉ ዓለ ዶር ለነብረ ዛቱ ምቡት ላ ምግል ግባእት ለነብረት ሃይቡ ሰበት ሌት ለሰማን መረት ዲባ ምዕል ጠቢሉ ዓለ ግ ኣንቅሱት ዘ ወላ ክልአ መረት ክልአ መረት ምንጠበ ምሽከለት ኣለቡኒ እስ ክልአ ሰነት ግልዋስልቱ ኣዘ ገድም ምኑ ወልዓል ሕርያን ናዮም ተለገይሶ እስ 10 ክልአ ሰነት ላኪን ድሩር ዩቱ ሓሊብ 10 ክልአ ወርሕ ምህምቱ ሓቁሁ ሕርያን ናዮምቱ ወለጅናሃ ሕርያን ናዮምቱ ምዶል ፈስሉ እግሎም ክመሓዘውቱ ሓቁውሃ ለናህየት ኣቅበሮት ሄኒ ምን እስቡዕ እስቡዕ ዲብ ሻርሻር እንደቤልካ ሓተ መረት ክለ መረት ተጠቢ ዲ ባምዕል ሓቁሃ ሓተ መረት ሓቁሁ ኣስሉ በላ ዲ ቡገይስ ካልእ ዘ ዲብላ ሓደግረ ዲባ ኣድውያቱ ምግል ንስኣ ኣድውያ ላ መምኑዕ ምነስኣ መምክን ዘ ብዙሕ ሕፍዝ ጋቢእ እተንሃለካ ደማነት ናይ ንእክድት ለህለየት መሻክል ኢላ መፅእ ኣድውያ ሕውዳተን ኣሕሰን ርእሲት ምን ይትነሲእ ድሕሰት ገበይ ርእሲት ኣድውያ ምን ይትነሲእ ተኣዘዛ እግላ ምገብእ ብሓኪም ኦመህ ጀበረት ዲቦ ምገብእ ናይ ወጃዕ ንብሉ ህልና እሊ ጀበረት ዲቦ ምገብእ ምግል ትንስ ኣብዲባ ብናህየት ዓፊት ሕፍዝ እንደገብአ ዲቦም እኩዳ ምንህለው እሎም ፓራስታሞል ብሩፎን ቀይሕ ሎም ኣንቲባዮቲክስ እምብሎም እሎም ብሓኪም ነተኣዘዘ እግላ ውህታማ ናይ ወጃዕ ጋት ምንገቢ ንወሳእሎም ትንሳ ትቀድር መሻክል ኢለመፁ ካሊእ ኣለው ላኪን እግላ ሓሊበኦም እግሎም ለጨቅጦ ሰበት ኣለው ኣድውያ ወኣክተር ኣድውያ ሄን ሕፍዝ እንደገባእቲ ይኮኒ ምምክን መደረት ብዲቡ ስባበለ ኣሎም ለናይለ ወጃዕ ለቤል ኮኪ ኣንቲባዮቲክስ ምሎም ናይ ረክስ ሎም ብሓኪም ነተኣዘዘው እግላ ኣለዎም ደረት ናዮም ሉ ኩሉ ሕፍዝ እደ እክውድ ለ ማዕና መሻክል ኢለ መፅእኒ
1: ባት ቀደረተ ዳዋ ምን ትነስእቀድረት
0: መንገቢ ኣድወይ ሕያና ይኮን
1: ጀበረት
0: ብመንገቢ ብናይ ሓኪም ብሌጣ ግልትንሳእ ብዲባ ግናታ
1: ናይ ኣኽር ልእከትካ
0: ናይ ኣኽር ልእከች ክማል ብላዕል ኮላን ለዋጅብ ሓተ ኣጥበዮት ከፈቶ ኣጠቢቡ ሕ ረእሲት ብምራደ ዝሰክብ ተጥቢት ቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ግልትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለጡብ እክል ሕት ኣቲ ከምሃለ ግልተኣክድ ብዲባ ርእሲት ሃዋ ገሊል ንሳ ወሊ ወካሊእ ኣክሉ ላ ከፍዮ ላ ወላ ከፍዩ ለ ሄኒ እባ እበሽንቱ ዲባ ምዕል ሄኒ ከማለቤና ሃወቐት ብሰዑታት ጋብኣ ምንገቢ ሰዓት ወንስቱ ወለ ክልእ ሰዓት ምንኢረይ ከም ወቅት ዲባ ምዕል ጋብ ምንገቢ ሰማን ኣስክ 10 ክልአ ሰዓት ብለ ንዓቀነት ግለ ጅና ብዋጅብ ጠባህ ዝኣከደት ምንገቢ ለብዕድ ግራሁ መፅእ ቀሊልቱ
1: ካዲብለተሓፈዝ ልጥብል እንተጠቢዮ ፀናሕካት ለበድል እክለይ ውቀት ግትንሳእ በታ
0: ዲብ
1: ክምሰል ፀብጠዩ
0: ኣለጥብ ሓቁ ፀብጠዩ ለ በር ክዕኖም ባላንስ ትበሃል ኣላ ማና ሚዛንየት እነዶ እቶም ገል ኣጥፋል መወዱ ግልሓተይቱ ኣክተይሮ እሊ ግልኢሉ ግባእ እሊ ተጃዋህዙ እግሉ ሓቁሃ ምን እሊ እንዳዓረፈ ድብሉ ይቱ ልትዓዲ ናሄትላ ብዙሕ ምሽከለት እዩ

0: ዝኣመፅ ድበኒ ኣክል በላ ኣንስቱ
1: ወቀት ሰበተመት ዘይብላ እግልና እትምምቱ ወቀት ሓር ባዕዳ ርእሲ እንሻላ ንትራከብ ሽክረን ሓይሳም ሓይሳት መተቅብለት በርናመጅ ገለ ዳሓም ናዮም ርእስና ናዮም በርናመጅና ዘይብላ ተማ ሓቆ ክልእሳምን ኣብዕ ፅባጥ ንትራከብ

0: ካብ ስቱድዮ ኤሪ ቲቪ ዕስ ሰላምታ እናተቐበሉ ፈነውና ምክትል ትርከቡ ዝኽልኩም ተዓዘብትና ክመተምስኡ ሰዓት 9 ተኣኺሉ ሎሚ 14 ሓሰ ዝተዳለዉ ዜና መሰናድኡ ሒዘልኩም ቀሪበ ኣለኹ። ንምክታልኩም ብክብሪ ዝዕድም ኣዲብ ዓብዴ ፈለማ ኣርእስተ ዜና። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን ምምህራን ደቂ ኣንስትዮ ሸሊሙ። ኣብ ንኡ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየን ብምርጋፅ ሓደጋታትን ሳዕቤናትን ምክልኻል ይስራሕ ኣለዎ። ኣብ ወፃእ ዝነብሩ ዜጋታት መሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወይ ፈያታት ገይሮም ኣብ ዜናታት ወፃኢ ግብፅን ቱርክን ክልውላዊ ዞባ ማእከላይ ምብራቕ ብዘተን ምዕራፍ ፃዕረን ካሂላ ተሰማምዐን። ኣሜሪካ ኣብ ልዕሊ እታዊ ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም ትገብር ሓቢራ። ኣሜሪካን 17 መሻርክታን ናብ ወሽመጥ ፓናማ ሓበራዊ ወታደራዊ ልምምድ ኣካይደን። ዝርዝር ዜና። ንመምህራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምሕያሽ እወታዊ ተራኸም ዘለዎ ዝፍለጥ እዩ። ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምህራን ደቂ ኣንስትዮ ኣተባቢዒ ኣሎ። ነቲ ስነስርዓት ዝተከታተለት ወኪል ሪና ሸዊት ገብረ ብርሃን ዘዳልዉ ተፀብጻብ ሚካኤል ሓድጉ ካቅርቦ እዩ።
1: ጨንፈር ትምህርቲ ዞባ ደቡብ ብ12 ሓሳብ ከተማ መንደፈራ ኣብ ዝወደቦ መደብ ካብ 12 ዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ። ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር፣ ተወፋይነት ኣብ ስራሕ፣ ምድላውን ምትግባርን ውጥን ምህሮ፣ ምምሃርን ምስትምሃርን፣ ዝምድና ምስ ወለድን ሕብረተሰብን ከምኡውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረቑሒታት ናይቲ ሽልማት መንባሮም ተሓቢሩ። ሓላፊ ጨንፈር ትምህርቲ መምህር ህብተዝጊ ኪዳነ እተ ንሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓት ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባእ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእትዎ ንምግባሩ ከም ዝስራሕ ኣነጺራ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ፣ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቁፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነፀር።
0: ኣብ ንኡ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየን ብምርጋፅ ሓደጋታትን ሳዕቤናትን ምክልኻል ይስራሕ ኣሎ። ወኪል ሪና ሚልዮና ፈርቅን ዘዳለዉ ተፀብጻብ ያሲን ሳልሕ ከቅርቦ እዩ።
2: ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ኣብ ዓመታዊ መርመራ መካይን በሎ ክላውዶ ዕቱብ ምቁፅፃር ይግበር ኣሎ። ብቕዓት ዘይብላ መኪና ንውሕስነት ተሳፈርትን ንብረትን ኣብ ሓደጋ እተውድቕ ብምዃና ወነንትን መራሕትን መካይን ኣብ ጥዕና መካይኖም ወቕታዊ ተፍትሽን ፅገናን ክገብሩ ኣብ ዝካየድ ዓመታዊ መርመራታት ድማ ዕቱባት ክኾኑ ሞያውያን ኣተሓሳሲቦም። ኣብ ቤት ፅሕፈት ህዝባዊ መጓዓዝያ ዓዲ ቀይሕ በዓል ሞያ ቴክኒክ ተሽከርከርቲ ኣቶ ዳዊት ገብረኣብ ኣብ ዝሃቦ ሓበሬታ ብዝግበር ዓመታዊ መርመራታት ብቕዓት ዘለዋ መኪና ኣብ ፅርግያ ክትንቀሳቐስ ፍቓድ ክወሃባ ከሎ ጉድለት ዝተረኸባ ግና ክሳብቲ ጉድለት ዘእረም ወይ ፅገን ከም ዘይፍቀደላ ኣነፂሩ። ሓላፊ ቤት ፅሕፈት ኣገልግሎት ህዝባዊ መጓዓዝያ ኣብ ንኡ ዞባ ዓዲ ቀይሕ ኣቶ ብፁ ኣምላኽ ጣዓመ ቦገኖ መርመራ በሎ ክላውዶ ውሕስነተን ዘይተረጋገፀን ጥዕነአን ዘይተኣማምንን ተሽከርከርቲ ከይህልዋ ዝግበር ኣገዳሲ መደብ ከም ዝኾነ ብምሕባር ዕቱብነት ናይ ኩሉ ወገን ኣገዳሲ ከም ዝኾነ ሓቢሩ። መርማሪ ሓደጋ ተሽከርከርቲ ኣቶ ወልደ ሚካኤል ዕቑባ ገርግስ ብግድ ዓመታዊ መርመራ ብቕዓት ዘይገበረት ተሽከርካሪት እንተተረኺባ ብመሰረት መምርሒ ፖሊስ ትራፊክን ሚኒስትሪ መጓዓዝያን መራኸቢታትን መቕፃዕቲ ከም ዝብየነላ ብምግላፅ ኣብ እዋን መርመራ ብገለ መራሕቲ መካይን ዝረአ ናይ ምድንጋር ተግባራት ተወጊዱ ንድሕነት ቀዳምነት ክወሃብ ኣተሓሳሲቡ። መራሕቲ መካይን ብወገኖም ጥዕና መኪና ካብ ምፍላጥን ምርጋፅን ብሰንኪ ሓደጋ ንዝወርድ ጉድኣት ምውጋድ ስለ ዝኾነ ሚኒስትሪ መጓዓዝያን መራኸቢታትን ብዝለዓለ ክደፍኣሉ ተላብዮም።
0: ኣብ ዝተፈላለዩ ሃገራት ዝነብሩ ዜጋታት ምስስን ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፈያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ። በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 127,606 ናቕፋ ኤርትራውያን ነበርቲ ከተማ ሎጋን ግዛኣት ዩታ ሕቡራት መንግስትታት ኣሜሪካ 3,440 ዶላር ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናቕፋ ከምኡውን ኤርትራውያን ተቐማጦ ከተማ ኦረብሩ ሽወደን 36,486 ናቕፋ ምስስን ማዕከን ሕድሪ ሰማእታት ወፍዮም። ብዘይካዚ ብማሕበር ህልናዊ መኸተ ዝፍለጡ ነበርቲ ጀርመን ዜጋታት 5,040 ዩሮ ኣብ ዝተፈላለዩ ሃገራት ኤሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3,300 ዶላር ኣባላት ማሕበር ምትሕጋዝ ዶብ ቸወድን 2,100 ዩሮ ማሕበረኩም ኤርትራውያን ኣብ ዩሼክን ከባቢኣን ኖርዌይ 32,211 ናቕፋ ኤርትራውያን ክተቐማጦ ከተማ ኦሼክ ሽወደን ድማ 26,300 ክሮነር ኣብ ኣንጎላ ዝቕመጥ ዜጋ ድማ 7,800 ናቕፋ ንምንባይ ስድራ ስዋኣት ኣበርኪ ቶም። ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንኪ ደንቢ ምስሳን ዘይትካእ ህይወት ምድሓን 133 ከረፂት ደም ተለጊሱ። ኣብቲ ካብ 27 ሓምለ ክሳብ 8 ሓሰ ዝተካየደ ውሉንታዊ ልክስ ደም ክፍሊ ማይ ጨንፈር ሕግን ስርዓትን ማእከላይ ቤት ፅሕፈት ምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋድልቲ ብልቓት ተሳቲፎም። እቲ መደብ ነቲ ኣብ እዋን ክራማ ዘጋጥም ሕፅረት ቀረብ ደም ንምላእ ከም እተኻየደ ካብ ወደብቲ ዝተረኽበ ሓበሬታ ነዚሩ። ሃገራዊ ባንኪ ደም ኤርትራ ደቂ ኣንስትዮ ብዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር። ኣዛዚ መደበር ፖሊስ ንኡዞብ ኣጊንዳዕ ተለንተ መሓመድ ሳልሕ እስማኤል ልዕሊ 1,000 ተሳትፎ ዝወፍሪ ተምሃሩ ንልምዓት ንቕሓቶም ኣብ ምክልኻል ገበንን ድሕነት ፅርግያን ንምብራኽ ዝሕግዝ ኣስተምሮ ሂቦ። ኣብቲ ካብ 1 ክሳብ 8 ሓሰ ኣብ ንቑጣታት ማይሓባር ንፋሲት እምባትካላ ደንጎሎን ጊንዳዕን ዝተዋፍሩ ተምሃሮ ዝሃቦ መግለፂ ተለንተ መሓመድ ሳልሕ ኣብ ቀዳማይ መፈቅ 226 ዝተመዝገበ ገበናትን ሓደጋታትን ምስናይ ዝስዕቦ ክሳራታት ድሕር ምብራህ ተምሃሮ ጎንጎን ንኣካደምያዊ ትምህርቶም ብወርቃውያን ሕጋጋት ቤት ትምህርትን ክብርታት ሕብረተሰቡን ክመላለሱ ኣዘኻኺሩ። ኣብ መወዳእታ ጎዳእቲ ልምድታት ብሓፈሻ ምክንሻብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ፍላይ ንምግታእ ኣብ ዝካየድ ጎስጓሳት ተራ ተምሃሮ ክዓዝ ዝተላብዮም። ብካልእ ወገን ናብ ንእዞባ ፎርቶሳዋ ካብ 6 ሓምለ ብዝካየድ ዘሎ ፍሪ ክርምታዊ ልምዓት ተምሃሮ ሰፊሕ ንጥፈታት ከም ተሰላሰለ ተሓቢሮም። ኣሌይቲ ናይቲ መደብ ኣብ ዝሃበዎ ሓበሬታ 85 ደቂ ኣንስትዮ ዝርከቦም 189 ተምሃሮ ኣብ ምዕቃብ ሓመግን ማይን ኣድማዕዕዮ ከም ዝዓሞም ብምጥቃስ ዝተሰርሐ ዛላታትን ከትርታትን ጥብ ዝበለት ማይ ኣብ ምዕቃብ ኣብ ኣበርክቶ ከም ዘለዎ ገሊፆም። እዚ ከምዚ ኢሉ እንከሎ ጎንጎን እቲ ልምዓታዊ መደባት ንቕሓት ተምሃሮ ዘበርኽ ኣብ ምክልኻል ገበንን ሜላታት ሕርሻን ዝተኮረ ኣስተምሮታት ከም ተወደበ ብተወሳኺ ኣፍሊጡ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ክብሪ ንዕድም። ዜና ውፃኢ ግብፅን ቱርክን ቅልውላዊ ዞባ ማእከላዊ ምብራቅ ብዘተን ምዕራፍ ሓበራዊ ፃዕረን ከም ዝሓይላ ኣፍሊጠን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃልቴን ሃገራት ትማል 13 ሓሰብ ግብፂ ብዘካየድዎ ዝርርብ እዩ። ሚኒስተር በድር ዓብድልዓጥን ሚኒስተር ሓካን ፊዳንን ኣብ ርክቦም ኣብቲ ዞባ ተኸሲቱ ዘሎ ወታደራውን ፀጥታውን ቅልውላው ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ ከካይድኦን ፅንሓ ፃዕሪ ከም ዘስፍሑ ኣረድዮም። ጉዳይ ውሽመት ቀዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዶ ዘላ ወታደራዊ ፍሪ ደጊመን ኮኒኑን ኣለዋ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ

ቱርኪ ፓኪስታን ንስዑድ ዓረብን ኣብ ዝሓለፈ ቅርባ መዓልትታት ዘኸተሙ ወታደራዊ ስምዕ ክትፅምበር ሚኒስተር ጉዳያት ወፃኢ ቱርኪ ሓካን ፊዳን ሓቲቱ። እቲ ወታደራዊ ስምዕ ኣብ ምውሓስ ዞባዊ ፀጥታ ኣገዳስነት ልዑል ምዃኑ መራሕቲ ቱርኪ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ። ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሮ። ዕላማ እዚ ካብ ዝመፅእ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክምንባልን ፀጥታዊ ስጋኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊጹ ኣሎ። መሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚታዊት ቀረፅ ከም ዝውስነለን ተፈሊጡ። እተወሳኺ ቀረፅ ንመሳርሒ ናይ ተነፈርቲ ዘገልግል ኣቑሑ ዘጠቓለለ ምዃኑ እውን ክፍለጥ ተኻኢሉ ኣሎ። ኣሜሪካን 17 መሻርክታን 11 መዓልታት ዝቐፅል ሓበራዊ ወታደራዊ ልምድ ኣውሽመጥ ፓናማ ካይዳን። ዕላማ እዚ ካብ 3 ክሳብ 13 ናሓሰ ዝተካየደ ሓበራዊ ልምድ ዞባዊ ፀጥታ ብምሓስ ሽበራን ምስጋር ዘይሕጋዊ ዕፅፋርስን ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም። ተሳተፍቲ ሃገራት ናይዚ ኣሜሪካ ዝመወለቶ ልምድ ልዕሊ 2,000 ወታደራት ብርክት ዝበላ መራኽብን ብብዓይነቱ ኣፅዋርን ከም ዝተሳተፈ ተገሊጹ። እቲ ልምድ ፀጥታዊ ኣገዳስነት ልዑል ምዃኑ ዝሓበራትን ሃገራት ዓመታዊ ብስሩዕ ከካይድኦ መዲበን ኣለዋ። ንኣትላንቲካውን ሰለማውን ውቅያኖሳት ዝራኽብ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ማያዊ መስመራት ምዃኑ እዩ ዝፍለጥ። ኣስታት 6 ሚታዊት ናይቲ ብደረጃ ዓለም ዝካየድ ማያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ፀብጻባት ዘረድኡ። ህንዲ ምስ ሩስያ ብመስመር ኣርክቲክ ከተካይደ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ትጅምር ሓቢራ። ንቅርብነት ህንዲ ዝመጎሰት ሩስያ ብወገና ንትግባርቲ ንግዳዊ መደባት ዝምልከት ፅዑቅ ንጥፈታት ተካየድ ከም ዘላ ኣፍሊጣ። እዚ ሓድሽ ንግዳዊ መስመር ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ፀጥታዊ ቅልውላው ክስዕብ ንዝኽእል ንግዳዊ ብደሆታት ዘቃልል ኣብ ርእሲ ምዃኑ ካብቲ ክልቲን ሃገራት ክጥቀማሉ ዝፀንሓ መስመር ዝሓፀረ እዩ። በዚ ድማ እቲ መደብ ክትግበር ምስ ጀመረ ምድንፋዕ ንግዳዊ ዝምድነን ፃውቶ ተራ ብቐሊል ከም ዘይጥመት ብኣጉ ይጥቀስ። ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልዋጥን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይስራሕ ከም ዘለዋ እዩ ዝሕበር። ባህርያዊ ጋዝ፣ ነዳዲ፣ ምህርቲ ሕርሻ፣ ወታደራዊ ንዋትን ማሽነርታትን ካብቶም ንግዳዊ ምልዋጥ ዝግበረሎም ቀንዲ ፅላታት ምዃኖም ፀብጻባት የረድኡ። ግሪክ ወታደራዊ ዓቕማን ምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ኣፅዋር ክትሽምት ምዃን ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝተግበር ዝተገልፀ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ ኣሎ። እቲ ውጥን ኣካል ናይ ተሃገሩ ወታደራዊ ዓቕማን ምድንፋዕ ስሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡ። ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታን ፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ 35 ዝዓይነትን 40 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ከም ዘለዋ ክትሕብር ፀኒሐ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንፀንሓ ዘይምቅዳው መሊሱ ከክርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ። ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓን ናብ ዘከራኸራ ደሴታት ኩሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢሞ። እዚ ፕረዚደንት ፑቲን ኣብተን ደሴታት ዘካይዶ ናይ ፈለማ ዑደት ኣብ መንጎ ክልትኤን ሃገራት ንፀንሐ ናይ እጀታ ክርክር መሊሱ ከም ዘጋድዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቒሱ ኣሎ። ሩስያ ግና ተን ደሴታት እጀታ ምዃኑ ብምሕባር ነቲ ካብ ጃፓን ዘቕረብላ ወቐሳ ነፂጋቶላ። ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልትኤን ሃገራት ካብ 1945 ከከራኽረአን ከም ዝፀንሓ እዩ ዝግለጽ። ከም ሳዕብን ናይዚ ናይ እጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከምዘይከኣላ ፀብጻባት ይረዱ። ዜናታት ንምዛም ኣርእስታት ዜና ክደግመልኩም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታዊ መምህራን ደቂ ኣንስትዮ ሸሊሙ። ኣብ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ምክልኻል ይስራሕ ኣሎ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፈየታት ገይሮም። ግብፅን ቱርክን ቅልውላዊ ዞባ ማእከላይ ምብራቅ ብዘተን ምዕራፍ ፃዕርን ካሒላ ተሰማሚዐን። ኣሜሪካ ብልዕሊ እታዊ ድሮናት ካብ 10 ክሳብ 100 ሚታዊት ወሳኺ ቀረፅ ከም ትገብር ሓቢራ።

ኣሜሪካን 17 መሻርክታን ኣብ ወሽመጥ ፓናማ ሓበራዊ ወታደራዊ ልምምድ ኣካይደን። ባርከ ዝኽርኩም ተዓዘብቲ ነሳዕ ሰዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ንምስግን ምስትረፍ መድባትና ንሓድገኩም ብወገና ብሩህ ምሸት።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ
6: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
7: ዓለም ልፍታን እንዲዩ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚን ተገይረን ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይቲ ክፋል ናይታ ደርፊ ዝበቕዓልካ ኣሎ።
6: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን

0: ብልክዕ ንዖም ዝበቅዕ ኣላተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
1: ብኸርስ ንስ ካልየ ንስ ክብለካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ከባና ማለት እዩ ንዳሓር ኣብቲ ምዝሕታልካ ንባዕሉቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓቦ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
2: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ብ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓቦ ኩሉ ሞያ እዩ ከምዚ ብኡታ ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ሕታት ከዓ ደልየ ክልተ ሳዕ ቤታ ተመላሊሶም ኣይረኸብ እኳ
1: ናበይ ከይዳ
0: እንታይ ሞ ፈሊጥ ግን ሓብሳ እውን ሓሊፋ ናበይ ከይተብ ናብ እያ
2: እወ ኣሜት እወ ንምሻት ኣብ ፅቡቀ ብቃ በላ ኣመተይዎ ፍቃድ ክንዳዓሰርቶም ገዚ ዋዛ ከይመስለ ኣይ ስጋኽ
3: ዘፍል እንታይ እዩ ዘለክ
4: ዋ ዝሕሸኒ ፈሊጥ ኣጓል ዝሕሸኒ ፈሊጥ
1: ሰይ እጃ ክቕልድል ከፈለካ
5: ዓይኖም ተላዓይላ ድኣ ክብላዓልካ ድ
1: ተኸፈላ
6: ወይ ሜልካ ውሉ ዘጎ ከዓ ንዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒየና
0: ወይ ከምኡ ኢና ደሊና
7: ወዲ ዘጎ ከዓ ናበይ የበለ ንበረ ክዳሃየአ ነጊረ ይ ክመፅእ ኢልኒ ወፅዩ
1: እንታይ ኣ ጓለይ ምስ ምስ በለኒ መሓሾ
6: ወዲ ዘጎ ንኦት መስል ጓል ሰብ ረኪብሉ ሞ ፅባሕ ምዕልቲ ከምፅ ወዲ ወዲ
3: ግና እያ ስምዓዶ ዛውን ዓዲ ኣትዩ ክዘምድኣ ከና ዘይምነገርና
8: እየ እንደ ዓዶምና ንዑ ብዕድመና ንዑ መርዓና ስኺ ብገዛእ ተው ኢሎም ኺ ንዓይ ከዓ ወዳድ መርዓ እንዳበልና ኣብዚ ከተፍልጥና
9: ብር ተበልኩስ
10: እሞ ዕልሚ ብግምጣሎ እንዳሉ
9: እዋ ንኾ ኮይታይ
10: ዓይኖም ትበሃል ጎርዞ ተቐፊድ ኣብ ትሕተይ ክትኣት ኣለዋ
9: ሓቀሙ ጎይታይ እዛ ሓቁካ ምቐሰለ
10: ዘርው ብዛዕባ ሓዉኻ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
9: እሞ ጎይታ እንታይ ተገበርና ሓይሽ
10: ብፀሓይ ቀትሪ ኸድና ተዘረፍና እያ መን ክልክልና
9: ትንቂ ደይ ኩሉ ብኢድና እዩ
10: ዓስከር ሃረይ ኩሎም ዓሳክር ድልዋት ኣለዉ ድዮም
9: ድልዋት
10: እሞቶ ክሮና ናብ ዓይኖም ነበር
9: ኣንቶም ጎይታ እዛ ዓይኖም ትበሃል ጎርዞቲ ብዕላ ኣለኮ ፀጊምና እዮ ከመይ ዝበለት ጎርዚ ኣንቶም ጎይታ
10: ሰውነታ ኮይ ደስ ዝብለኒ
9: እሞ እንታይ ተኣየና ሓይሽተ
10: ቁሩብ ዓሳክራት ሪፍካ ካብ ቤታ ጎጥጊጥኩም ኣምፅዎ
9: እሺ ጎይታ ግዳብ ቐትረሲ ወዳኢና ኸይከው
10: ቀትሪ ነይተን ዝዓጅበኒ ኮነንሳው ክንዝብለኩም ግበሩ
9: እሺ ጎይታ

0: አረ እንታ ሀባዝ በልካለ
1: አይቆ ተቆይ ኮነና ጎይ ድላይ ነኸን ገብርሲ ሰላም ተጎልብና መሐሸብ አለ
2: ሐውን ሐሰርን ባህር መርሰሎ ናይኖም ቢደይ ለቀብ ከብላ
1: ርክስና ጽይቆ ያ ኮይ ኮነና ይስክፍታ
2: ከሰማዓካ ኳ በድንኒ አነ ዘይሪኦ ንስኻ ስለ ትሪኦ
0: ይግና ንመለስ
3: ወይታ ኣብዚ ናይ ሃረይ ኣነ እውን እሰማማይ እቲ ምንታይ ስ ጎይታይ ብፀሓይ ቀትሪ ቆልዖም ሰብኢቶም ያ ኣኸ ይብሉና ከምኡ ኢሎም እውን ከይሃሲና
1: ሓሳብና ቅዱብ እዩ ዘሎ ዘ
2: ወሉ እዚኣ ምፃሕና ዘይተርፈና ካብዞም ባሶ ጥሪት ለኪና
1: ጎይታ ብተሸቕለ ንሕና ንኽእሎ ክሳብ ዝኾነስ ተጎጀልና ክንገብሮ ኢና ንስኹም ችድናዮም ይዕርፉ በዓልና ክንገብሮ ኢና
2: ነፍሲ ወከፍ ዓስከር ኣሰር ሃረይ ክሕዛ ኣለዎ እማን ዶ
4: እንባንጎይታ
2: ለ ሃረይ ዓሳክር ሒዝካዮምኪ ደርቡ ሳዓቦ መንገዲ ምስ ወዲ ዓዲ ይግሎ
3: ኣይኹም ጎይታ ንዓይነኸ ደስ ተብል ከመይ ዳኣምሰለ ታርሒ ሕብ ዘሚትና ክነምፅ ኢ
2: ሃይበሉ ንቕሉ
3: ንሽጎሽጎ ንያታ

0: ምስኣምሳዶ ንኸዓ ድማ ልክዕ ከም ዋና ኮይና ኣብ ቤት ወዲ ዘቦ ምስውሱ ምባላሲ ይብለክን ኣለኹ ገለ ብልሒ ዝተሓወሶም የላ ይብለክን
1: እንድዕ ንዓ ክንመርሳ ንደይ ንዓይስ ከምድ ይበልዕኒ
0: ንስኹ እንዳ እንታይ ድ ዝረኣይ ክንመስለክንሳ ንደይ ሕዞ በሎ ኣዳግሞ ሰጉዶ በቃ እንዳሉ ዝረኣይክ
1: ኣበይ ሙሳ ንደይ እንተዝኽእልዎ ንሱ ግርም ነይሩ
0: ዋይ ንስኽ እና ዘይጥዒትሳ ንደይ ጥዕናኩ ብልክንን
1: ወይ ጉድ ሳውን ፈሪሒ ካሳትን ውራይ ደባ ድቦ
0: ግደፍኦ ዶ ዝሕርቀናትንሳ ንደ
1: ኣይ
0: ንበዓልክን ክትብላሲ ግደፍኦ ትሕርቃ ወዲ ዘጎ ዕድለኛ እዩ ታቦት ሰተት ታቢሉ ኣብዛ ቤቱ ኣቤት ምረቓ
1: ዋይ ዘይግብሮም ዓድን ሓሪቕኒ እምበር ታቦት ሲ
0: ዋይ ኣንተ ነዞም ዓዱ እንዳካብ ርእሶም ውረድ ኣሎ በስ ማእም እንደበላሳ ንደይ ገለዶ ፅራይ ኣብዚሕክንክሳ ንደ ሓቀ ተይርኣ እሞ ወይ ክንዲ ዝወጃዕ ዶለካ ኢኻ ገለ እቲ ሕርቃ እንተሓንጊጡ ክንሲ ነዚ ፅራይ ግስብ
1: ቢልክነኸይትኮን ንዓይ ማሓሸንሳ ንደ
0: ወድሓን በላ ብጥዕና ከንተለኸ ዝተሃበ ንዓናይ ተሎ በላ እየራ ብላዓና
1: ኣነስ ሓንሲኢት
0: ክትባቕጣ
1: ፀኒሒ ለብዚ
0: እንታ ክትባቕጣ
1: ታይሞ ክገብር ኢ ክፀንሕ
0: ኣነ ንጌይራ ብላዓና ናይ

0: ኣኸስ እንታይ እንቃዓንቃዓ ዝቕጣዕ ክንብ ሳር ምጉጋን ዓድና ያኣይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳልዉ
1: ኣቕንባሳንደ እዛ ዓድና ሓሲቦሞ ዘለዉ መድፈና ንፈረቓ
0: ከመቢሉ
1: ከመቢሉ ዶ
0: እዋ
1: ግር እዚ ኩሉ ውራይ ብሕቡቅ ገይሮማ መቕናዮ ነያ በርሀ

0: ንስዋስ ኮፊ ኢልካ ከለካ ድንቂ ዛረግ ምትኸዋግ ዓንታ
1: ግርም ዝጨለጥካ ያ ግርም ኢካ ትሸይ
0: እዋ ኩሉስ ኣውራይተ ዝግበ ኣሳፊሕና ንሰቲ
1: ኣታታን ከምቲ ከመጉዋሲ
0: ባዕሊ ንፈለጠ
1: ፀበል ግዳ በረካ ይጥዑም
0: ብእውነት በል
1: ስጋ ሳውን
0: ዋ ዓንታ ኣይመካይድ ደን ኢኻ ካልኣይ ግዜ ምቕፅላ ኣብራካ ካሕምሸከ
1: ተመርቀፍ ሳውን ዶ ፅላእ እንታይ ዳ ኢኸ ክሸይን ከምዘይፅላሕ ኩሽንቲ ዝመፀኒ
2: ግን ልላ ገጽና ሸፍርና ንኸይ
3: ዝኾነ ትኹምና

0: ጉራይ ናይ ወዲ ዘጎሉ ይሹም ኣለዎ መርዓት ተውፅ
1: ጎራ ዝዓድ
0: ኣለዋ
1: ግረ ዓይነም

0: ትንሳንደ እንታይ ዳ ኮይን ክንወፅ ኢኸን ትክስዶ ኢልክን ኢኸን
1: ኣይፋለይ ንቤት ባኸ ይድልዩ
0: ዋይ ትንሳንደ ኣሻብከን ኣይ ግርም እንዲና ዘለና
1: ግርም ዶ ኣግርም ኢና ዘለና
0: እንታይ ዳ ኮይንከ
1: ንቤት ክኸይድልዩ ሳንደይ
0: እዎ በዚ ፀላም እዚ ከመይ ኣቢልክን ክትከዳ ትንሳንደ
1: ተኪ ክኸውን ይኹን
0: እዎ በላዕኸ ኮ ዘይተለለዩ
1: ዳሕና ይትሰከፋ ሳንደይ ነደይ ግን ሳንደይ ንቤት ከይደን ኢልክ ንገረአን ይኽን
0: ዶ
1: እዋ
0: ወይ ምሳኽን ዘላ መዓንጣ ሳንደይ
1: ይ
0: በላ ንስኽ እንዳሓንታ ድለየት ክንግበረ ሳንደይ እንታ ኣነ ግን ካብዚ ዘለኹዋ መአሕ ይብል ነይ ሳንደይ ዳሕና ሳንደይ ኣነ ክምለስ እንዳ ሓልዋኒ ኢኽ ሓራይ
1: ጎያርያ
0: ሳንደይ ኣማዕድዋኒ
1: ከምዕድወከ
0: ሳንደ
1: ወይዘን ሳንደይ

0: ጭሩ ጭሩ ቀስ በለ ወይስ
1: ዋና ዋና ዋና ዋና ቆይ ከባት ንጽገ
2: ዶ ወይ ደሓና ዓናይ ሙሒሰኒና እንበር ቋዕካ ቀትሪ ኮነ ቋዓምሸት ኮነ ልካ ጭርመይ ቀትሪ ተዝኸውንሲ ኣጣልና ማትካ ኩሲ
3: ንዓና
1: ይበላ ንበረኸታ ቁሸ ነገዲፍ እዩ ብኡ ጌርና ንእግረ መንገዲ ናሓልፍ ዝበሎ
3: ሓድሞ ናይ ሰንሳንደድ ይበ
0: ናቤት ኢኻ ተወስተና ዘለካ
1: ኣብ መጥበረ ክትባክ ንገብር
3: ዋይ ዘይተባሃለ
0: ኣንተ ንዕኡ ድኣ ንቆሲልና ዘይንምለሶ
1: እሞ ኣብዚኣ ገዲፍ እየ
0: ለኹናብ ዓይነ ውስድና
3: ንዕቆሲልና ክንምለሶ እየ ንዓናይ ዳ ቅድም ናብ ሰንደ ዋ
1: ንዓናይ በድሓ

0: ኣትርዘኒ ማዕፀውጋ ሕጊሒን ዝክድቅሳ ዘይጠዕሚያ
1: ዓይፈንዲ መስል
2: ዋይ ድፍረት
0: ሳንደይ ኣተን ሳንደይ
3: ሳንደይ ኣይኖ ሳንደይ
2: ሃላዶ ትብል ያኸ
3: ናበይኣኸናሪትንደ
2: ሃገር ተመሊሳላ ማለት
3: ክስትንበይ
2: ንዓኸንዲ ኣይ ዓይኖ ጋዝ ድኣን ያለን እንደውሻት
3: ሞሰንገይርኣኸለናውተመሊሲና
2: ማለት እዩ ዶ ወ ሓበሉ
4: ዘተ የ ኣንተ ንንታይ ኮይነ እዚ ነብሰይ ድዒ ተፃዒነኒ ኣሎ
3: ዋይ ብነብስኸ ንድኣ
4: ናይ ድሓኒ ግበሮ
3: ኣንተ ምንታይ ኸን ክንዲዝትሻቐላ
4: ብሓቂ ዞም ቆልዑ ግዳም ኣለዋ
3: እዋይ ዘይቅስንቲ
4: ዓይኖ ዓይኖ ወይና
5: የለዋ
4: ለካ እንዶ ዝነብሰይ ዘይረግአ ወይ ድሓን ይኮና ጥራይ ድሓን ይኮና ጥራይ ኣነ
5: ድሓን ኢና
4: ድሓን ኢና
3: በዓል ዓይኖም ወይና ናበይ ኣቢለን
5: ኣቐድም ኣቢለን ዓይኖም ንቤት የለን ከይደን ወይና ጭሩም ፅገ ዘለዎኦ ከዓ ስዒቦምና
4: ናይ ድሓና ዶ ኣይኮነት
5: ኣይባሓደ እንዲና ፀኒሕና ክንደይ እኳ ክንስሕቕ
3: ብሸዓ ክንዳ መቕነውነዊት ከንክን እምበሪ
5: ሸቀላ
3: ድሓ እንታ ከዓ ጓለይ
5: ኣለኹ መላ
4: ድሓንቲ ከዓ ጓለይ እንኳዕ ዳ ኣባሓደ ሃለዋ እምበር እንደዕለይቲ ንእርሰይ ፈሪሁ ውሽጠይ ስንደይ ቀሶ
6: ፈሪሕእንታይ ዳሕና ኒና
3: ኣንታ ስቂለን ፈሪሀን ተቆሊል ቆሊና ኣሎማልካ ምር
6: እንታይ ተረኺቡ
3: በዓል ዓይኖም ወይና ስኢናያን እሞ
6: ድሓ በዓለይ ድሃን ክገብረ ኣሸቀላ ንስኸል
3: ለ ተከዓ ንቤተን ኣቢለን ኢላተና ኣላ ሞ ንቤተን ኣቢልካ ኣመተንግብ
6: ሕራ ግርን ኣሸቀላ ድሓ
3: ሕራ

0: ኣብ ቤትና ቡን ጌርና ኣለና ሞኒ ዓይነት ሸቐላት መኽመኒ ግራይ ጭሩ ምሳይካቲ
1: ኣንትንታይ ደልዎ ተካል ስሙኒ
0: እንታይ
1: ኣበይ ኣተን ክንብል
0: እንታይ ምክንብናትን ሳንደይ እንታይ ምክዝሩና
2: ሳንደይ ኣበይ ኣተን ክንብልና
1: ኣነ ብላ ድሓንዕአን ከዓ
3: ወይ ገታር ናብራ ማርያት ደይለ ቅድስቲ ዘይጣዓኽ ባሓደ ኣፊቱ እንታይ ማለት እዩ ጓልክን ኔታ ከምዝበሉ ኩስ ክንዚ ሸቐልቀል ክትብላ መልሳሉ ነውሪ ድስቲ ኢለክ
4: ሓቀን እየን መኻየድ ድንኳዕ ሃለዎ ኣንበሪ እንታይ ማለት ክን
3: በርከ ብሓደ እንድን ዘለዋ
4: ዋንበር
3: ወይና ጓለ ድሓን ደምሲኹም
0: መስገን
3: ኣብቲ ሸቀል ክናና ንዲኽን
4: እንታይ ክትረክባ ክናንቲ ከምዝገርክን ልብስ ርትውንኩታ
0: ወጃእ ከንብል ንዲና ከይተረድኣናስ ቤትና ኣትና ብቀሊና
4: ቁሩብ ዘና ዴታትና ክሸቐላ እየን ዘይብሉ
0: ሓቂኸ እንተኾነ ዘይሓስብናዮ ዳ ኣንተ
4: ዓይኖም ከበላ ሕ
0: ኣለዋ ኣብ ቤትና ቡን ሒዘን ኣለዋ
4: ኣይ ወዲ ቀሺ ከረኺብክን ዶ
0: እዎ ረኺብና ኣይንሱ ንዲዳ ነገርና እንተኾነ ስኮፈር ምሳና ቡን ጣዓም ኣወል ጣዓም ኢና ዳ ሒዝና ይንበል
3: ድሓንድሓን ዘንደቀይዋል ርቋዕ ድሓን
4: ሓ በላ ኪዳ ኣመት ቡን ክንዕላል ክንንግበራ ኪዳ
3: ተሸቂልና እንዳኣልና
4: ኣንቲ ብሓደ ኣፊት ካብከም ኣገር ክንሲ ክትፀዓ
3: ሂድ በሉ እዞም ደቀ ዋይ ነዚ እያ ሸቐልቀር ክትብላና ዘምስኽልኮት
4: ኣንቲ ነዚኣ ክትብላ ክንሓውፅ ክናና ዋይ ኣብ ዲድ ክልዖ ገዲዱ ገዲዱ ገዲዱ
3: ዋ
4: ሓደ ኣፊቱ
0: ገለ ብሓይሳ ደይ ከይትረኽ
5: ማይ ሩዕማል ኮይኑ
0: ወደ
5: እንታይ ኢልክና መኽን ይኽእል
0: ናይ ናተን ዝጠዓዒምኒ መፂና ነ ናይ ሳንደይ ደኣ ገደል
5: እስከብል ቀፅል በረኻ
6: ኣፈይ ዓቢሶም ውን ብሻኣ መቑሖለ ቢዶም ኣብዛ ዓዲ እንታይ ከም ዘላ ቶሎ ነገር ኢሎም ፈርሀ ድማ ነገር እዮ
5: ብዛዕባ ዓይኖም ከ
6: ዓይኖም ከ ኢሉ ሓደ ሓቲትኒ ኣብ ንዳ ውራይ ወዲ ዘጎላ ኢሉ እዮም
0: እዋይ በረኸት
5: ኣንታ ገዲፎም ካብስከዶ ከዘይተውታ ኮንከ
6: ዓይኒ ዓይ መቑሖ ሓሊፍኒ እንደገና ሰብ ገዲፎም ለይ ከይዶም ንዓይኖም ግን ኣሻቦም እንዲዕ በዛ በረኻ ሒዞም ተዓዚሮ
5: በሉ ንስኹም ትሸቀሉ ከብድኻም ሕቋን ያድን ዘም ደቀ ኣብ ዘለኹምዎ ደቅሱሞ መሬት ንዝወግሕ በዓል ና ክነግሮም እዩ ከይደ ደቅሱ ፅገር ዓረዱ ሒዝቅም ደቅሲ
4: ኣተኸዓ ደቂስኩ ዶ ከይትወድቂ ሂድ ብጎማ ክንትህዲ ሕራይ ብጎማ ክንመኩሳ እዩ ወድቀሽ
3: ጎማ ክንዶ
4: ዳሓር ወይ ኣብ ሕቕሱንከ ተቐሪብልክን ኣድጊ መፅኡ ቻ ተበልኩ ቻ ተበልኩ ደግዲገ ተመኒኒ
3: ኒዕቕክንዕቕክንዕቕክንዕቕክን
4: ሰብኣይ መፁ ድልኦም ሒዞም መፅኦም ቻ ክወቐሩ ተበሉ ነጢሩ ኣብቲ ክስታዮም ሂቡ
3: ዋይ ንዓና ብነቕሉኻሲ ኩድም ከተብለና ብሓደ ኣፊቱ
5: ዕላል ጎራዙም ዓስሙኒ ኮይኑ ኣወላትሕና መፅና
3: በልኦትናስ በረካ ፅሕናኢናበረካ ፅሕና
0: ኣባል ዓይኖ እዳ ዘይተብፅሕኒ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይ ካ ትቀናብር ተቀናብር ክትፍትን ከለ ትኽእል ኢኻ። ነዚ ብግምታት ኢኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንሱ ካልየ ንሱ ክብለካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፎን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ኣትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ እውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕር ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕር ቐትሪ መደብ ናትራን

ዓይነ ስውራን ካብ ናይ ተፀባይነት መንፈስ ወፂኦም ምስ ሕብረተሰብ ተላልዮም ግቡእ ትምህርታዊ ዕድላት ረኺቦም ኣብ ደረጃ ብምብፃሕ ንሕብረተሰብን ሃገርን ኣብ ምግልጋል ክበቕዑ ክኢሎም እዮም። እዚ ድማ ሰላ ቐጻሊ ፃዕርን ጓስጓስን ህዝብን መንግስትን ዝነበረ ድሑራት ተሓሳስባ ዓይነ ስውራን ዜጋታት ኪንዕፁ ውሻጠን ዘለዓለም ንኽላለዩ ዘኽኣለ ንቕሓት ክብፃሕ ስለ ዝተኻለዩ ቤት ትምህርቲ ዓይነ ስውራን ኣብ ረህባት ኣምበኣር ነዘን ንልዕሊ 4 ዓመታት ዝበዝሐ ዕድመ ህወተን ዝወፈዐሎም ዝሓብሓቦኦምን ኣሌቶምን መምሃራኖምን ኣዴታት ናይ ምስጋናን መተባብዕን ምስክርነት ወረቐት ናይ ምሽላ መደብ ኣካይዱ ነይሩ። ንገለ ካብተን ኣዴታት ተመክሮአን ክካፍላና ኣጋይሽ ሞዛይክ ናይ ሎሚ ሰንበት ዓዲምና ኢና ኣሎና። ሰናይ ምክትታል

0: ወይዘሮ ኣስመረት ጸጋይ ካብ ገድልያት ሒዛ ክሳብ ዝእዋን ኣብ ሕትመት ብሬል ዓብ ኣበርክቶ እትገብር ዘላ ውፊቲ ዓደ ዓይነ ስውራን እያ። ንኣመሰራርታ ናይ ብሬል ትምህርቲ ኣብ ሜዳ ክትገልጽ ንከላ
1: 85 እዩ ብሬል ኣብ ሜዳ ዝጀሚሩ ሱ ከዓ ነቶም ኣብቲ ኩናት ሰንኪሎም ዓዊሮም ብቓል ጥራይ ዝወስድዎ ነበሩ ኣካዳሚ ስሩዕ ካየድ ስለነበረ ኣካዳሚ እጂ እሳቶም ብቓል እዮም ዝመሃሩ ነይሮም። ዓይኒ ዝርኢ ከዓ ከምቲ ንቡር ዳሓር ግን ሓላፊ ናይቲ ስንኩላን ዝነበረ ኣዝ ናይና ኣብ ሂወትና ሙሉእ ደ ንርስዖ እ ስው እዩ መምህር ገብረ ብርሃን ንበሃል ብጣዕሚ ኣብ ልዕሊ ስንክልና ዝነበሮ ሓልዮት ኣቦናዩ ኣዴናዩ ኩሉ እዩ በቃ ኣነ ገሊፀ ክመና ይወዱ

0: ዶኒ ከምኡ ስለ ዝኾነ ኣብቲ ከዳሚ ኹን ናብ ዝኾነ መዳይ ሓደ ስንኩልሲ ነብሱ ክኢሉ ከይድ ከም ዘለዎ ንሕና ንዲና ንተኣላለ ሓደ ስንኩልሲ በቲ ስንክልናካ ትፈላለ ስለ ዝኾንካ እሱ ግን ተኣዝዩ ብልፅነትና ዝነበረ ብልዕሊ ስንኩላን ኣዝዩ በቃ ንሓደ ስንኩልሲ ነብሱ ክኢሉ ከይድ ከም ደሊ ሕጅቡኡ ግን እሱ ፍልጦ ስለነበረ ምስ መምህር ከዓ ብምንባሩ ቅድሚ ምስላፉ ንዓነ ስውራን ትምህርቲ መታን ንክተኣታቶ ፃዕርታት ኣካይዱ ስጋዕ ሱዳን ከይዱ ፍዒት ትወሰኑ ሰባት እዮም ተማሂሮም እቶም ሓለፍቶምን ደረጃውን ትምህርቲ ዝነበሮም ነቲ ኮርስ ወሲዶ ሞ ካብኡ ድሕሪ ቲ ኮርስ ምውሳዱ ነቲ ትምህርቲ ክጅመር ምስ ኮነ ግን ተዓቕሚ ሰውን ካብ ውሕድ መታን ከዓ ኣብኡ ንክንኣቱ እውን ሓያለ ሰባት ተሓሂቦም ማለት እዩ ስጋብ 11 ነይሩ ብዙሕና እቶም ኣዳለውቲ ነቲ ብሬል ሕትመት ነካይዶ ነበርና ማለት እዩ ጅሕሉፍ ሓሊፉስ ትዕይ እቶም ዓይነ ስውራን እኳ ስጋ 60-50 ኮኑ ነይሮም እንዲኦም ገለ ግን ምሁራት ዝወፅኦም ካብ መብዛሕትኦም ግን ነቲ ምሁራት ኮይኖም ነቲ መፅሓፍ ተመሊሶም ከምብቦ ስለ ዘይክእሉ ኩሉ ነቲ ብሬል ተማሂርዎት ዓይነ ስውር ድሕሪኡ ግን እቲ ደረጃ ትምህርቲ ዘለዎ ካብ ማይ ምነታ ጥፍእ ትሒዝካ ስጋ ሻዋይ ክፍሊ ስሩዕ ነይሩ እቲ ልዕሊኡ ደሎ ግን ከም ታይፒን ድዩ ሙዚቃ ድዩ ተፈላለየ ኮምፒተር ገለ መለ ንክምሃሩ ወካብ ላብሬሪ ከይዶም ከዓ ከንብቡ ፅሑፋት ካብ ደገ ዝኣክልኣትዎም ላብሬሪ ነይሩ ኣብቲ ላብሬሪ ኣትዮም ደፅምዕሉ ደዝባ ደንብብሉን ካልእን ከዓ ኣብል ነይሩ ንሕና እውን ባዕልና ነቲ ናይ ኣካዳሚ ጥራይ ዘይኮናስ ዝኾነ ፅሑፍ ሜዳ ሕትመት ዝግበን ስነ ፅሑፋት ዝወፅ ዝነበረ ኣዳሊናስ ኣብታ ላብሬሪ ከዓ ንሕና ንቐመፅ ኣብኣ መፅ ሓደ ዓይነ ስውር ከዓ ኣንቢቡ ተቢሉ ይኸይድ ማለት እዩ ዋላ ካልእ ትትረፍ ካብቲ ገርመኒ ዋላ ብሂወተይ ሕጂ ተግበርናዮ ዘለና ጋዜጣሲ ነይረን ድዩ ሜዳ ሸዕ መፅያ ካብ እንዳ ዜና ዝተቐናዮም ነይሮም ሸዕ መፅያ ንጎስ ኣታካሓቲምና ከዓ 1/7 ካብታ ላብሬሪ ንቐምጥ ሽዒ ዝኾነ ዓይነ ስውር መፂስ ዜናስ ኣክንዲ ብሬድዮ ጥራይ ከም ህዝቡ ከዓ ጋዜጣ ኣንቢቡ ዝውዕለሉ ደረጃ ተበፂሑ ነይሩ
1: ድሕሪ ናፅነት ኣብ ሜዳ ዝጀመረ ናይ ብሬል ሕትመት ስራሕ ምስ ኩሉ ንብረቱን ክሳብ ሽዑ ዝፈረዩ መፅሓፍቱን ሒዝዩ ናብ ኣስመራ ግዒዙ ኣብቲ ቦታ ዝተመደበ ኣባላት ድማ ነቲ ዝፀንሐ ናይ መግዛእታዊ ስርዓት ካሪክለም ትምህርቲ ተቐይሩ ሓደስቲ መፅሓፍቲ ክሕተም ስለ ዝነበሮ ናብ ፅዑቕ ናይ ምድላው ስራሕየን ተፀሚደን እዘን ኣዴታት ንነዊሕ ዓመታት መብረር ከይደለያ ክሳብ ዝእወን ካብ ቀዳማይ ክሳብ 12 ክፍሊ ንዓይነ ስውራን ዘድሊ መፅሓፍቲ ኣብ ምሕታም ይርከባ
0: ንዓና ፀቂ ስራሕ ኩሉ ግዜ ኣለና ግን እቲ መሳርሒ ዙ ኮምፒተር ኣለካ እቲ ታይፕን ክሳይ ትኾነኒ ኢኻ እቲ መሳርሒ መሳለጥያ ሕፀረት የብልና ንሓቂ ተሓፊቲ ናይ ጉልበት ሰብ ዘለይ ኮይኑ እሱ ስለ ደሎ ዋላ ወረቐት ኹን ገለ ኹን ብሬል ኣዝዩ ከቢድ እዩ ክትረኽቦ ክቡር እውን ኩሉ ካብ ደገ ኢዩ ድመፅእ ናቶም ፋሲሊቲ ሶልሓንቲ የላን ካብ ኤርትራ ዝፈሪ ካብ ደገ እዩ ከምኡ ስለ ዝኾነ ግን በዓል ስኮይ ገለታት ከዓ ዓብተር ኣለዎ ናብ ልዕልና እቲ ፋሲሊቲ ዝኣክል ቀዲመን እየን ከማ ዝሰድኦ ዋላ እቲ ኮምፒተር ኣብ ዝመፅን እውን ሓፂር ኮርስባናየ ህቡናዮም ካብ ተበጊስና ንሕና ኣነ ክነግረክ ምስ ካልኣይተይ ስጋብ ሕጅብቲ ስራሕሲ ኣቲና ዋላ እቲ ግዜ ምዕራቡ ከማ ንብለካ ብጣዕሚ ፍቕሪ ኣለና ምስ
1: ኣብ ቤት ትምህርቲ ኣብርሃ ባህታ ዝፈረዩ ዓይነ ስውራን ካብታ ፈለማ ካብ ወለዶም ተፈልዮም ሓዳስ ሂወት ዝጅምሩላ ብዙሕ ናይ ሕዝሓትት መስተነኽላትዮም ዝሓልፉ ህላውነት መምሃሮኖምን ኣሌቶምን ድማ እቲ ቀላሲ ናይቲ ዝኸድዎ ዕውት መንገዲ ምዃኑ ወትሩ ይምስክሩ መምሃራን ምስ ሞግዚት ናይ ተምሃሮን ኣሌቶምን ብሓባር ንፀገማቶም እናተመያየጣ ስድራ ቤታዊ ዝኾነ ምሕብሓብ ከም ዝገብረሎም ይገልፃ
2: ምረኦም መሰበልኩት 83 ተኺለ ብዙ ቤት ትምህርቲ ያት ኣብቲ ሽዑ ግዜ እዚ ቤት ትምህርቲ ኣይፈልጦን እየ ነራ ዓይነ ስውራን ቤት ትምህርቲ ከም ዝነበረ ከማ ኣይፈልጥን እየ ነረ ግን እቱ ምስ በልና ቁርብ ክፍ ኢልና ገብሪ ሂወት ዝበሃል ዳይረክተር ነይሩ እዚ ዋላ ሓንቲ ፀገም የብሉን ኣጅኹን ኢሉና ምስ ካልይት ኣብዝኣት ሓርኣቲና ምስኣተና እቶም ዝነበሩ መምሃራን ኣተባቢዖምና ሰኣተማ ማለሲ ወላ ሓንቲ ዕንቅፋት ኣይነበረና ኣብ ክልተ ቐነ ትብሬላ ፅኒዕና ተገዳ ስለስነ ዝነበረ ክንእርምን ክንምህርን ጀሚርና ፍቕሪ ናይ ዓይነ ሱር እንዳሓደረካ ካልእ ንፈልጥኒ ያኒ ካልእ ክላስ ኣትየ ይፈልጥኒ ካልእ ምሂረ ይፈልጥኒ ንመጀመርያ ግዜ ዓይነ ሱር እየ ምሂረ እንዳሓደረካ እንዳሓደረካ ዋላ ምስትስንክልኦን ንኦምሲ ሂወትካ ምስኦም እንዳኸደ እዩ ዝኸይድ ብዙሕ ዓይነት ስንክልና እዩ ድመፀካ ኣእዳዎም ነብሶም ተጨባቢጡ ካብ ገዛ ተዓፂኦም ሰብ ከይሪኦም ዝዓፀውዎም ክሳብ ቋንቋ ናይ ኣዲኦም ዘይፈልጡ ከማ ድመፁና ነይሮም ኣብዚ መፂኦም ግን ሕጂ ተሓዋወሰ ብሄራት እዮም ዝመፁ ቢልንሳ ሁናይ ብምሉእ ናይ ተሓወሰ ቅድሚ ኣብ ደርጊ ግዜ እኳ ዋላ ኣምሓሩ ብብዙሕ ነይሮም ናዮ 8 ዓመት እየ ምሄረ ብግዜ ደርጊ ብብዙሕ ነይሮምና ድሕርና ፅነት ከዓ ናይ ሙሉእ ኤርትራ እዚኣ ጥራሕ ስለ ዝኾነት ዝተሓዋወሲ ብሄራት መፁ ናይ ቋንቋ ፍልልይ ኣሎ እቲ ቋንቋ ግን ንኣሽቱ ስለ ዝኾኑ ብሓንሳብ ኢሎምድዎ ስለምንታይ ኣይንፈላለዮም ኢና ብሓንሳብ ክትሓወሱ ንብሎም ቀልጢፎም ቋንቋ የፅንዑ ንኣሽትኦም ብጣዕሚ ምስ ስንክልኖኦም ክኣትዉ ከለዉ ኣዝኦም ዳርጋ ወርሒ ክልተ ወርሒ እንዳበኸዩ ስድሮኦም እንዳደልዩ ዝኣትዉ ተምሃሮ ኣለዉ እንዳተባባዕናዮም እንዳቀባጠረና ኣሎም እንዳተባባዕ ኣዝኦም ብሉፃት ተምሃሮ ዝኾኑ ኣለዉ ብሉፃት ብዲግሪ ዝተመረቑ ይኾኑ ገሊኦም ከዓ ኣእዳዎም ጨርሹ ክድስ ዝተይክእል እዚ እዳዎም ፈፂሙ ክሰርሕ ዘይክእል ተምሃሮ በዚኦም ብዙሕ እዮም ዝመፁካ ካብ ዝተፈላለየ ስድራ ቤቶም ገሊኦም ስንኩል ወሊድና ኢሎም ስለዝሽገሩ ዝዓፅብዎም ተምሃሮ ይመፁና ገሊኦም ከዓ ኣዝዮም በላሕቲ ይመፁ ዝተፈላለየ ስንክልና ዘለዎም በጀካ ዓይኒ ናይ እዝኒ ፀገም ዘለዎም መፁ ቀሪብና ተወቲፍና ንምህሮም ንሓደ ዓይነ ስር ብሬል ክትምህረቱ ኮንካ በብሓደ ኢካ ትምህሮ ከም ክላስ ብሓደ ይኮንካ ንትምህር ሓደ እንተወሓደ 4 ሰዓት ስራ ደ ክትወስደሉ ኣለካ ስለዚ ብብዝሒ ብክላስ ክትምህር ኣይትኽእልኒ ኢኻ እጂ በብሓደ ስለ ትምህሮም ኢዶም ከመይ ይደስስ ኣእምሮኦም ከመይ ኣሎ እንታይ ዓይነት ስድራ ቤት ነይሮሞም እቲ መምህር ብዙሕ እዩ ዘፅንዕ ከምዚታት እናመፅእ ነዚታት እንዳተዓራርኻ ጥራሕ ብሬል ምምሃር ዓይነ ስውር ኮይኑ ጥራሕ ዘይኮነ ኩሉ ነገር ኢኻ ትምህር ኣብ ቤት ትምህርቲ ዓይነ ስውር

0: ክጅምር ከለኹ እዛ ጓል እዚ በዓል ቤተይ እዚ መምህር እዩ ነይሩ ኣብ ዝሰርሕ ነይሩ እጂ በዓል ቤተይ መይቱ በዓል ቤተይ ምስ ሞተ ሕጂ መምህራዊ ዓሎም ይበሃል ኣነ ከዓ ሰሪሐ ጓል ክዕቢለ ከዓኒ ስራሕ እትውን ኢሉ እዮም ብደርጊ ፀዊዖምኒ መፅአ ኣብዛ እንዳሓ ስራሓት እዩ ማለት እዩ እጂ ተቅድም ማሽን ኣይነበራኒ ብኢድ ይሕፀብ ነይሩ ማሽን በዚ ኩነታት ናይ ወያኒ መጀመርታ ወያኒ ክጅምር ከሎ ሽዕየን መፅአንተን ማሽን በርቢኢድና ኢና ንሓፅም ናቅዱ ንሕና ሲ ትዒቲ እቲ ምስ በልኩ ዘሲ ምስኦም ከም ደቅና ስደ ንሪኦም ከም ውላድና ስደ ንሪኦም ካብዚ ወፂእካ ስንዕብ ካልእ ስራሕ ድእቶ ኮይነት ኣይስማዓናኒ ንሕና ከዓኒ ኣብዚ ኩሉ በፂሖም ክንሪኦም ከለና ካብዚ ወፂኦም ነፍሶም ክኢሎም ኣብ ውላድ በፂሖም ክንሪኢ ከለና ንሕጎስ ሕጉስ ንብል ጓዕ ውጓዕኩም ዘን ደቀ እመንጥዕና ንሃብኩም ኢና ንሕጎስ ብጣዕሚ ምስኦም ፍቅሪ ስለ ዘለና
1: እዚ ኣብ መንጎ እዞም ዓይነ ስውራንን ኣሌቶምን ዘሎ ጥምረት ዘግህደልካ ሓቂ ኣሎ ንሱ ድማ እቲ ኣብ ኩሉ ማሕበራዊ ሂወትና ደሚቑ ዝረአ ናይ ምትሕጋዝን ፍቕርን ዝኾነ ክብርታት ባህሊ ሃገርና እዩ
2: ምስኦም ሙሲ ካልእ ስራሕ ዘሎ ይመስለኒ ኣነ ክሳብ ሕጂ ለሚድዮም እየ ምስኦም እየ በቃ ንኦም ጥራሕ ካትርኢ ምስ ስድራና ደቅን ከማ ዳርጋ ኣይንፈልጦም ኢና ንብለሉ ግዜ ሰዓታት ኣሎ መምህር ጥራሕ ይኮንክን ኣደ መምህር ኩሉ ሓላፍነት ኢካ ትሽከም መምህር ትኮይኑ ሓላፍነት ብምሉእ ናይ ስድሮኦም ብምሉእ ኣብዚ ኢና ዘለና ንሕና ንስም ካ ኣብዚኦም ስድራ ቤት የሎምን እቲ ስድራ ቤቶም ክገብርሎም ዝግብኦም ብሓላፍነት ንሕና ኢና ንሶ ድሓርቲ ተመክሮ ናይ ስራሕ እቲ ፀገማት ዝመፅእ ተለልዮ ኢኻ ሓንቲ ግዜ

ዝተፈላለየ ፀገማት ሓደ ዓይነት ፀገማት ይመፀከል ሕጂ ንሱ ብኸመይ ከም ትፈትሖ ከም ትኽእል ብተመክሮ ናይ ስራሕ እንዳለለኻዮ እንዳተመከርካ እንዳኣፅረኻዮ ክትመፅእ ኢኻ ፀገም ኣይፈጥረልካ እዩ ኣዝዩ ግን ፍቕሪ ይሓድረካ እዩ ስንኩል ከተኣዕሪኻ እሞ ዓይነ ስውርኣኒኻ ኩሉ ነገሩ ዕሪኻ ኣብ ስራሕ ክትሪኦኸል ምሳና ሰርሑ ኣለዉ ንሕና ዝመሃርናዮ ምስ ምሳራ ስራሕ ላይብረር ኣላ ሕጂ ኣምነት ናይ ፀገም ናይ እዝኒ ከማን ኣለዎ ሱ ከምኡ ከሎ ኢና ድምህሮ ነርና ብዙሓት ምሂርናዮም ኣብ ደረጃ እሞ ከዓ በፂሖም ሲ እንደገና ምሳና ክሰርሑ ከለዉ ኣዝዩ ዕጋበት ይበካ

0: ኣብ መወዳእታ ኣብታ ሞሳ ናይቲ ንልዕሊ ፍርቂ ዓመት ህወተን መስዋእቲ ዝኸፈላሉ ሞይአን ክብሪ ንምሃብ ዝተመደበት ዕለት ዝፈጠረትለን ስምዒት ከካፍላና ብምውካስ ኢና ዕላልና ዛዚምናዮ።
1: ብጣዕሚ ካብ ወለዶም ንላዕልዮም ንርኢና ኣብ ዳሃልዉሃልዮም መፂኦም ኣብዚ ሰላምቲኦምን ካልእን ካልእ ሕጂ ብፍሉይነት ኣብ ልዕልና ንሕና ካኣኹም ኢና ነፍቅሮም ከም ዝግበልኩኺ መፁ ከለዉ ፅቡቅ ኢና ንቀባበል ፍሉይነት እዚ ናይ ትማልግን ኣይተፀበናዮ ንሕና ገሪመና ከማ ሸዒሃን ደበቲ ከዓ ሸዒተ ነጊርና ብጣዕሚ በቸም እንዚዕ እዚ ቀሊል ክሳ ጌርና ይርአናዮን ኣዝዮም ክብሪ ሃቦም ኢና ኢልና ግን ክብሪ ሃቦም እቲ ከምዚ ዓይነት ኣክብረቶም ዝገለፀልና ሰብስባዕኹም እዩ እንድሕር ዝኾነ ነገር ክሳይ ኮይኑካስ ዋላ ነታ ክሳይ ካብ ብክልተ ፊደል ጌር ተገሊፅዋ ከማን ዳዓቤታ እንኳይ ትሳቶም ዝገበርዎ በርክቶ ማለት እየ ሕጂ ሳብ ደገን ኣብዚ ንደለዉ ብጣዕሚ ዝያዳ ንኸተባብዑን ዝያዳ ንቐፃሊ ከምኡ ዓይነት ንካልእ ክሳያት ክገብሩ ከዓ ዝያዳ ነተባብዖም ኣምላኽ ርከብዎ ፅቡቅ ገይሮምልናዮም ሓቅነቶምን ፍቕሮምን ገሊፆምልና
2: ኣብዝብፃሕ በፂሖም እዚ ኩሉ ሓሳብ ሓሲቦምልና ንኣናሲ ብጣዕሚ ብልቢ ተሓዊስና ዕድመን ጥዕና ንሃቦም ንውሉድ ወለዶኦም እቲ ፅቡቅ ግብርን ሰናይ ግብርን ኣይጋደፎም ኢልና እምበር ብጣዕሚ ተሓጒስና ኣመስጊና ኣመስጊናስ ንመስጋና ይህብና እዮም ተሓሳባቶም ክብረት ሃቦም ዓፅሞም ተኽበር ኢልና እዮም
3: ብጣዕሚ ሕጉሳት ኢና ብጣዕሚ ተሓጒስና ስለምንታይ ደቅና ሲ እቲ ዘሕለፍናዮም ኩሉ ዘኪሮም ነዚ መደባት ዝውፅኦም ገንዘብ ኣይኮነን እቲ ዓብይ ዝገበርዎ እቲ ናህና ዘሕለፍናዮ ኩሉ ፀጋታት እዩ ዓብዪ ፀጋ እዩ ክትብሎ ከለካ ንካልእ ግዜ ከዓኒ ሕብረተሰብ ክሳብ ክንደይ ምትኣቶም ተዓቂቦም ኣብዚ ዝምሃሩ ነይሮም ክሳብ ክንደይ ኣብ ደረጃ በፂሖም ኣብዚ ቤት ትምህርቲ ከዓ ክሳብ ክንደይ ከዓ እዚ መንግስቲ ነዝኣም ተምሃሮ ከምዝሓልየሎም ኣብዚ ደረጃ በፂሑ ኣብ ኩሉ ፅሕፈታት በፂሖም ዝምሃሩ ዘለዉ እሱ ዕጋ በቲ ይበካ በቲ ዝገበርዎ ኣዝና ሕጉሳት ኢና ብጣዕሚ ኢና ተሓጉስና ዘሕጉስ እዩ ስለምንታይ ሞያካ እዮም ገሊፆምልና እቲ ናህና ሞያ እዮም ገሊፆሞ እቲ ዘሕለፍናዮ ኩሉ ነገራት በዕሎም ሓደ ሰብ እንድሕር በቲ ሞያካ በዕሉ ዝገልፀልካ ኮይኑ ንስኻ ከይገለፅካዮ ከለካ ዕጉብ ኢኸ ዝበለፀ ኣጋቤት እዩ እዚ ተምሃሮና ከምኡ ገይሮም ንኣና ክገልፁና ከለዉ ኣዝና ንሕጎስ

0: ኤልቢስ ይሪሪ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ ዓጣዚራየ ሰብ ግም ዓቢልካ ኤልቢስ ይሪሪ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ
1: ኣዋይ
0: ኤልቢስ ይሪሪ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ ኤልቢስ ይሪሪ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ
1: ኣዋይ
2: ናተይ ናይ ዓጣልን ጉብዝና ዘይረአየ ከምዚ ዓይልና ዝተወለድና ይመስሎ ይዝከረካዶ ይዝከረካዶ ከምዚ ከምዚ ናይ ኤልቢስ ብረስለይ ጨጉሪ ኣብ ክልተ መቂሎም ገዛውትኹም ክመፅእ ከለኹ ድሓዱ ቆልዑ ገዛውትኹም ኤልቢስ ኣይትበሳሕ ሽኖ ከይትበሳሕ ክብሉ ከሎ
3: መናታ ናኻሲ ኤልቢስ ዝብሉካ ነይሮም ኣንታ ሕልኩስ
2: ኖኒ ከዛ ጠንባል ንዓይሱ ሕልኩስ
3: ወረየ ጠንባ ስስዑ እውን እብሉካ ነይሮም
2: ወይ ሓባል መድ ከይትቅድመኪ ሓ ሓንጣል ሓንደበት ክዲበኒ በል ሓደ ኢና ዓይኒ ሑሹ ዓይኒ ሓንኮ ንስ ኣነ ቁፅሪ ሓደ ስሱዕ ንስኻ ከዓ ቁፅሪ ክልተ ሃንጎሊ
3: ንስኩ በቀ ንኾነ ሓንቲ ገዛ ከምዚ ጌርካ ጨሊልካ ንክልተ ሰብ ከትማ ከተካር ትደሊ ሰብ ኳ
2: ንስኻኸ ንዝሓረይትኻ መንግስቲ ዝሃቦም ማይ ደው ኮንካን ትኽእል ኣተክቡእ ሰብ
3: ኣነስ ጓር ንጓኖት እንታ ንስኻ ቆሪካለካ ካብቲ ሓሪሱ ምህርቱ ዝሓበካ ሓዊካ ካብኡ ክልተ ኩንታል ሸጠለልካ ንስኻኮ ሰሪካ ዝሸጥካ ኳ
2: ኣታ ንስኻኸ ንስኻ ጓልካ ንዓኻ ንሓብታን መውዓሉ ዝኣበትኩም ኢላ ዝሰደዶ ተገንዘብ ዓሚፅካ ተበልዕ ሃንጎሊማ ደይኮም
3: ምሳኻ ተማኺሩ
2: ኣነ ከምስምን ተማኺሮ ጠፍሓ ወይ በሊአ እያ
3: ንገዳ ኣታታይ ዕለና ሓበት ንገባበር
2: ድሓር ካእሲ ንሓወይ ተሰረቅኩት ድ ኣቅሪበ ድሓርካ ጠፍጠፍጠፍ ኖርማል ዳ
3: ሞርተር ውተሸዓ ድግሪ ስማስ ኣነ ኮ ንጓለይ ገንዘብ ዝዓመፅክዋ ነቲ ሳኽራም ሰብኣያ ከይትህቦ ኢለከ ስማስከ ድሓርካ እንታይ ናይ ማይ ከምቲ ጥም ዝበለት ማይ ናብ ዲጋ ዝበሃል ጥም ዝበለት ናይ ማይ ቡምባ ናብ ባስካ ደይኮነ ድሓርካ ዋና ገዛ ሓምሳ ፊስቶ ማይ ምስ በልአ ደይኮነ ተኸራየ ሓንቲ ፊስቶ ዝመልእ ታይ ተኸራይ ከዓ ትፈልጦ ኢኻ ንድሕርቲ ኢልካ ቡምባ ከፊትካ ኣሉ ወይዓቢል እዩ ዘፍስሶ
2: የፍስሶ ወ ኤልቢስ ዓርከይዳ ደ ምስኪን ኢኻ ሰባት ኣነ ኣማሞቅ ገዛ እንዳደቀስኩ ከመይ ገሮም ሰባት ደገ ይሓድሩ ንሰባት ይጣዕሙ ትብል ሰብ
3: ደይኮንካናታሓቅሕነይ ታይ ሞ ክንገብር ታይ ሞ ክገብር እንታ ስኻ ዳ ስማዕ ስከይ ጉሩም ምልኩዕ እንታ ኣስናኑ ከምስኒ ኣድግተር ዝበለ በሳ
2: ያቐኒየለይ ኣፍራ ዓርከይ
3: ክብሪ ሃበለይ ቅጭነይ
4: ኣብቲ ሓደ እንዲቃል ምሕቲ ዝገብር ዘሎ ሲ ክለ ዘረባሶ ይብሉ በቃ ነ ዘረባሶ ኢሉ ሕውስውስውስ ኣቢሉ
5: ባሃል ብዛዕባ እንታይ ከዝዕልል ዘሎ
4: ሴሚ ዝበሃል ስነ ጥበባዊ ምሁር ራስ ተመክሮ እንድያ ትብልታ መደብ እዎ ተሰዓቀካ
6: ሴም መን ይኸስም ናይ መዓስዩ
4: ኣታ ሓጂ ብዛ ዓመት እዩ ተቐልቂሉ
6: ኣብዚ ዓመት መፅኡ ሲ ያዕኒ ተመክሮኡ ካካፍል ኣሎ ጀማዓ ትርክር እንታይ ዝኣመሰለ ቅልጣፈ እዩ እዚ
4: እንበላለል ኢኻ ከምዚ ህቡብ መሲልካ ሲ ተሃብብ ዓይነት ኣነ ዝሰራሕ ክወገል ዓይነት እዩ ናይ ሎሚ ዘለዉ ስነ ጥበባውያን ግን ከምዚ ይጎድሎም ከምዚ የብሎም ነበልካስ ፅጋ ዒልካ ዝተሃብብ
5: ኣቶም ሰባት እዚ እኳ የስሐቕኒ ሰብ ንምንታይ እዩ ኣብ መድረክ ወፂኢኻ ንምዝራብ ዝህወኽ
7: ኣነ ምስ ሚካል ዝሰማማዐ እዚኣ ወላ ንዓያ ትገርመኒ
5: ሕሰብ ሞ ታዊሕካ ትዛረብ ዳሓር ናይ ኣዘራረባ ጌጋ ምስ ገበርካ ህዝቢ ድማ ፎቅ ምስ በለካ ኣይተሓዙለይ እንታይ ከምዚኣ ተዘረብኩዋስ ብጌጋ ተረዲእኩማ ትብል
4: እዋ እዚ ሕዱስ ብኸምኡ እንዲዳ ካልኣይ ግዜ ዝዛረብ ዘሎ በቲ ዝበሎ ብዙሕ ሰብ ተቃዊሞ ሲ ናቱ የቕሬታ ሓትት ኳ ይመፅ
6: እሞ እዚ እኳ ይፅላእ ዘሎ ተሃዊኸን ይክዕውኦ ተደቢረንካ ዩ ሓፍሶ ይኸውን
5: ኣነ ዝገርመኒሲ እዚ ብሸው ኢሎም ዘምፅዎ ሕቶታት እዩ
2: ብቐዳማይከ ሓንቲ ዓባይ ኣርቲስት ኢሉ እንዲ ኣቕሪቡ ኣብቲ መደው ናይ ኤርነስት ፎቶው ያ ፊልም ዓይነት እያ ምስበራ ስተሃይዳ ኢላቶ
7: እወይ
5: ርእያ እንዴ ዘመዋረዲት
7: ዋ እንታይ ደ ኢላ
5: ዋላ ኣነስ ርእያ ነይረ እንዴ ወል ኣነ ናይ ትግርኛ ፊልም ገለ ይርእኒ እንታይ ማ ትብሎ ኢኻ እንታይ ኢልኪ ተዋዛኣይ ተባሂልካስ ፊልም ይርኢኒ ደረፋይ ተባሂልካ ስትሪን ናይ ገብርኒ ክትብል
7: ዝገርም እኳ እዩ ደራስ ተባሂልካ መፅሓፍ የንብብኒ ኢልካ ክትዛረብ ንሕና ከም ህዝቢ ኣነክዛርብ ኢልካ ናይ ምዝራብ ወልፊ የብልና ኣቦታትና ነቲ ካባይ ይዓቢ ሃባይ ይፈልጥ ናይ ምዝራብ ትኽእሉ ኣለዎ ዝብልዎ ከዓ ንስኻ ዳኣ ተዛረብ ዝብልዎ
4: ኖኖ ንስኻ ዳኣ ተዛረብ
5: ኣይፋሉ ንስኹም ዳኣ ተዛረቡ ናትኩም ፅበቕ
7: ፍቑድ እዩ ተዛረቡ ዳኣ ይብሉ እምበር
1: ረኣይዎም ዝበሃልና ክትዕንሽ ምክባር ስለ ዘለዎም ኮያም ንስኻ ኣባ ተዛርብ ንስኻ ኣባ ዝበሃሉ
6: ናይ ደቅሎሞ ከዓኒ ኣነ ክዛርብ ንስኻ ስምዓኒ እዮም ዝብሉ
7: ኣታ ክንደይ ኣርካናት ድዮም ተቆፂሩ ዘይውዳእ ግጥምታት ፅሒፎም ግና ኣብ ኢንተርቪው ርኢናዮም ኣይንፈልጥን
5: ክንደይ መፅሓፍቲ ድፅሓፉ ኸ ስሞም እምበር ገፆም ርኢናዮም ዘይንፈልጥ ንዓመታት ዝኸይድ መሃር ተኸታታሉ ስራሓት እንዳሰርሑ ኣነኣነ ኢሎም ውጥም ቅልቅል ዘይብሉ ሎሚ እዚ ሰብ ግን ንፋስ ቀልቀል እዩ ዝኾኑ ዘሎ
8: ኣረይዎም ዶ ከም በዓል ሰተ ማለት
3: ሓንጣልዓል እዚ ሓሶት ተለሚድካስ ክጥዕማ እንታወዲ
2: ሓቂ ንዲ ዝመስለክ ኣዛ ልብካ ብዛ ደምካ ባቀሉ ስራውር እታ ስኻ መምፂና ከይንገብር ግዳይ ናብ ካልእት ይኸና እንታ እዛ ትካል ሜታ ሜታ በረት ኮይና በረት
3: ሓንጣል ኣብ ምውዕዋዕ ዝውሕል ኮንካ ኣድቨርታይዝ የድልየካ ኣሎ
2: ኣድቨርታይዝ ከመይ ማለት
3: ምውዕዋዕ ከምዚ ኩሉ ሰብ ከም ዝፈልጦ ምግባር
2: ሞከመይ ገይረ ከምኡ ክገብር
3: ብብዙሕ መንገዲ ይግብር ንኣብነት ኣብዛ ናይ እዛ መፅሄት እዛ ናይ ፕሮቲን እዛ ናይ ኮለጃት መፅሄት ዘላ
2: ሓደ በለለ
3: ኣብዛ ናይ ሃማዴ ኣለካ
2: ክልተ በለለ
3: ኣብዚ ናይ ህዝብን ፖሊስን ኣለካ
2: ሓቢልካ ኣለ ንኦም ዳ ባዕለ ክፅዋዕ
3: ወወወ ሓቂ ካወ ወረሳቶም ስለ ዘንጉጅለና ዓይት ዓመንስ ብዓይን መርሱ እዮም ዝደሪና
2: ሞንታይ ዳ ደሊ ኸዳ ሞባዕለ ኳሕኩሒዚ ጠሙቱ ንክብሎ
3: ወው ይትረፈና ስማዓ ኣሎ ተራእይን እኳ ከምዚ ፌሮ ሒዞም እዳፀቑዑ ቅበሉናወወወወወወወ ኣታትም ገዛኻ ዘ ተኻሪ ዘሎ ጋዜጠኛ ደ የለን
2: ንዕኻታይ ደሊኻ ንዕኸ ገዛቲኻ ካልእ ክድንለሉ ደሊካ እንታ ሓንጎሪ ኢማ
3: ኣንታ ሓግዘና ንሱ ኮ ንሱ ዝመርሑ ሰሙናዊት መደብ ኣላቶ
2: ሃየ
3: ናብ ዝተፈላለዩ ትካላት እንዳኸደ ከመይ ይሰርሕ ኣባላቱ ብከመይ ይቕበልዎ ዘቕርባ መደብ ኣላቶ ኣብ ቲቪኤረ
2: ወይ
3: ደውለሉ ሞ ቀድም በቲ ገዛ ክዛርበካ ትብሎ ድሓር ብሜላ ጌርና ንፍትኖ ከምቲ ኮይኑ ግን እዞም ጉጅለና ዓይት ዓመኒ ፈለጠናን ገንዘብ ህብ ኣቢልና ኣጋግ
2: ግደፎ ዶ ገፈሱ ናባይ ግደፎ ብለካ ኣለኹ እዚኣተ ገይርዋ ፅቡቅ ኣይገበራን ከዓ ሰበይቱን ንብረቱን ኣብ ኣፋፊትካ ንሸሎ ከፅንዖም እየ
3: ዳሓር ከምኡ ተገብርካስ ደይ እየ
2: ሄሎ ሄሎ ጴጥሮስ ወደይ ወወ ደሌካ ኣለኹ ደሌካ ኣለኹ ባቃ ኣብኣባ ምፃ ድሕናብታ ሻንሰት የላ ወ ኣባ ምፃ በቃ ቻ
3: ወይ ከምቲ ኣገርና ክትተኽሪት ከይነብር ሲ እስኪሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳሳ
9: እዋይ እዋይ እዋይ እዋይ እዛ ሽቓ ገይርያ ዘለኹ እንተ ትርእዋ ምስ ምስ ክገርመኩም እዛ ፈፀጋይሲ ሽቓቕ እንዳወልወል ክከለኹ ኣብቲ መስትያት መሰል መንደቕ ኩዕሪ እያ እንተኾንኩ ኣብዚ እናዝማምኮ ሰብ ካብ ክበልዕ ክሸይን እዩ
4: ዝመፅእ ሰብ ናብዚ ገዛ ነዚ ፅቡቕ ፍሽኽታይ ነዚ ተሃራፍ ቅርፀይን ክርኢሉ እዩ
7: ዝመፅእ ኣነ ካብ ስራሕ ኣብኪረ ክኾን ኣለን እምበር ሕሉፍ ሓሊፍዎም እዞም ዓማዊል እየ ዝብለኩም ኣዛሚት እተዘየላ ናብዚ ምፃእ ክንገድ ኮይና ዝብሉ እስራሕ ጋ ነተዘይሃለ ፍዝዝ ቅዝዝ ሃመም ኢላ ያትውዕ
6: ያ ጀማዓ ትርኬር ስቕ እንተበልና ባዳፋን ይፃወቱ ወባዕደን ከኣኒ ኣብዚኣ እንዳ ዝማም ዝመፁ ነዛ ፍሉይ ደልዮም ጥራሕ እዩ እምበር ሳሕቲ ከኣኒ ሽወያ ከም መውረዲ ናይ ለማለም ሻየ ዝኾኑ እምበር ንዓይሎም ዝመፁ
4: ኣታ ዓማዊል ዳኒ ቡና ኣንስቶም ገዲፎም ማኪያቶ ናይ ለምለም ተወሊፎም ደይኮኑ ዝመፁ ኣ ቀንዲ እምበር
8: ብወልፊ ማኪያቶ ወይ ንሰባት ተውዛሕዛሕ ዘበልኩ
2: ሓንሳብ ሓንሳብ ዝተሰሚሐልኩም ኣለኹ ዋ እዚ ገዛ ቀንዲ ድፍለጠሉ ብቕልጡፍ ደሊበል እንዳ ዝማም ሳላእዚ ንፋስ ዝኾነ ቆልዓ ሰተ ክትእዝዛን ጥብ ከብሉልካን ሓንቲ ኣንዮም
7: ኣስተዋሪድኪ ብደኡ ክረዲት ክተ

0: ገልገልቲ ብናት ክፍሪታታስ ለለ ክፅዋዓሉ ብናት ቅጫፍ ትፍስ እዚኣቶም ክውደሱሉ ኣታ ክንደይ ዓማዊኢሉ ድዮም እዛ ናይ ክሽነ ኮኮስ በጃኹ ነዛ ኸነ ምስግና ፀውዕልና ዝብሉ ኣነ ድኣ ከመይ ዝበልኩ ገዳሲት እምበር
1: ዋ ቦሊት ጋዕሩ ዝበልኩም እንተበልኩም ሰብ ክሸይን ኢሉ
2: ድመልስዋኣነ
1: እዚ ኩሉ ፓርኪን ኮለንዳ ወድ
3: ትሕሉኣነ
1: እዚ ኩሉ ደርኣነበርኣነኣነዋ ኣቲ ሂዳ ንስኻ እንተኾንኪ ሰብ እንዳተቋየቆ ተቐድሒ
4: ነዛ ጉጅለ ኣነ ባ ቀዲሐ
0: ክርእኩም
4: ኣተቕርብ ከይስከፉን ዲኹም ሕጂ ሕጂ ቅድሚ ቅሩብ ደቃይቕ ነዚ ኣርቲስት የባሃለ ክትቃወሞ ፀኒሕኩምሲ ሕጂ ንባዕልኹም በቲ ሕማም ክትጥቅዑ እዋ ንምንታይ እዩ ሰብ ንክዛረብ ንክውደስን ደስ ዝብሎ ወይስ ውጥቀት ንትዕቢት ከም ትቐድሞ ኣይትፈልጡን ወይ ድማ ናይታ ኣነ መውደቂቃ ዝኾነት ጎቤዛ እንታ ኣይትፈልጡን ኢኹም ማለት እዩ
5: ኣነ ይፈልጣን ነገርናባ
4: ካብ ዕለታት ሓደ መዓልቲ ሓንቲ ጎቤ በረኻ ሳዕር እናበልዐት ንኮላ ኣዕዋፍ ክበራ ረኣየት እሞ ምስኣተን ክትበርር ባህበላ ክትዕዘብን ዘዝተውዕሉ ኣዕዋፍ ድማ ናብኣ ምልስ ኢለን እንታይ ደኣ ናይ ድሓንዲ ከምዚ ጌር ክትጥምትና በለኣ እሞ ምብራር ብጣዕሚ እየ ዝፈቱ ግን መንገብገብ የብለይን በለተን ንሳተን ከዓ ደሓን ተተፈጥሮይካ ከተልዕል ኢለን መለሰላ ሽዑ ንሳ ግን ሓንቲ ሓሳብ መፀታ ነዛ ዕንጨይቲ ክልቲ ክንሓዝኣ እሞ ኣነ ድማ ክነኽሳ እየ በለተን ብሓሳባ ድማ ተሰማምዓ ከም ሓሳባ ከዓ ምስኣተን ክትበርር ጀመረት ንኩሉ ነገር ድማ ብላዕሊ ኮይና ጠመተቶ በቲ ጥበብ ዝተገርመ ሓረስታይ ድማ ኣታ ክንደይ ጠበባ ነዚኣ ስመንኮን ሓሲቦዋ በለ ሞ ወይ ኣህቦ ክትጎበይ ድማ ክትዛረብ ተሃዊኻ ኣነ ክትብል ነታ ንኺሳታ ዝነበረት ዕንጨይ ትፈንወታ ሽዑኻ ብህዋ ናብ መሬት ወደቐት ብውንቡ ድማ ሂወት ሓሊፋ ስለዚ ኣነ ምባል መውደቂኻን መጠመት ይኻ
6: ዓንታር ግድን ምፃእ ስለ ዝበልካ ኒ መንጎ ስራሕ መፅ ወረ ምስ ደወልካ ለይሲ ናይ ክራይ ዕለዶ ሕሊፈ ኸውን ዶ ገሊል ዕለት ርኢ
1: ዋ እንታይ ክትሕልፍ ዳ ንስኻ ዶ ትሕልፍካ ኣብ ሰዓት ንዲኻ ንስኻ ትኸፍል እንታ ንስኻ ዋላ ትሕልፍካ ዘይንተሓጋገዝ ዲና ንሕና
7: ኣይትገርም ድሓርካ ዘይግብኣካ መዓስ ኮይኑ ንስኻ ኳ ካብቶም ተካረይቲ ድምፅኻ ዘይስማዕ ዋ በዓልቲ ቤትካ ምኳ ዝተዓፃፀ
1: ጣሓሸም ጣሓሸም ዘትፈለጥ ኢኻ ጣሓሸም ኣይትብ
6: ንታ እንታይ ድጋጥሙ
7: ጥሮስ ዘጋጠመ ነገር የለን ክንተሓጋገዝ ኢና ዘለና
6: መስፍን ኮለል እንዶ ይንበል እተን ናይ ገዛ ክራይ ኣቐዲምካ ክፈለና እንድሕር ኮይኑ እቲ ጉዳይ ኣነ ተን ገንዘብ ተማሊ ኢልኩም ኣለኹ ዘረባ ከማ ይትወሱ
1: መን ኢሉ መን ኢሉ እቶ ሓዝ ሓዞ ሓዞ ኣነ ከማ ንውስኸካ ኣነ በቃ ጥሮስ ጋሓዝ ኣነ በቃ ከማ እንድያ ሓዝ
6: ሓንታር ናይ ምንታይ ገንዘብ ትበንልኻ ኣነ ይርዳእኒ እዩ ዘሎ ካብ መዓስዮ ኣካራያይ ንተኻራያይ ገንዘብ ዝህብ ስምዑን እዩ መፀዊዒኹም እንድሕር ዘይነገርኩም ኣነ ኣብ መንጎ ስራሕ መፅእ ስለ ዘለኹ ገዲፈኩም ክኸይድ
1: መስፍን ክሩ ዶ
7: እወ እንታይ መስለካ ካብ ገንዘብ ክሓስካ ድሓን እንታይ መስለካ ኣብታ መደብካ ሲ እዛ እንዳ ሓንጣል እዛ እንዳ ዝመም ኣብታ መደብካ ክትእትወልና ዘለ ድሓርካ ንሪኢ ከለካ እቲ ትካል ከመይ ይሰርሕ እቲ ህዝቢ ከዓ ከመይ ይቀበሎ ሳኣውሲ ትመውዕውዓት ኣድቨርታይዝ ዝገብረልና
6: ዋዋዋ እዚ ኩሉ ዘረባ ስነዚ እዩ
1: ወላ ንኸፍለካ
7: እወ ዋላ ናይ ሽዱሽተ ወርሒ ገዛ ክራይ ከማ ይምሕረካ
6: ኣቶም ስርዓት መግበሩ ኣነ ንገንዘብ ኢለ ሙያይ ድሸይጥ ዓይነት ሰብ ኣይኮኑ ድሓር እዚ ትብልዎ ዘለኹም ከዓ ከም ዜጋ ይኹን ከም ትካል ዝግባኣኩም መሰልኩም ይኹም ትሓቱ ዘለኹም ክንዲዚ ምልማን ከማ ኣየድልየኩም
1: እንታብሩክ ወዲ ዝገር ኣባስኪእንታብሩክበሳ
6: እዚ ክብለኩም ከለኹ ግን እታ ትካል ሕጋዊ ዝኾነ ኣካይዳ ትኽተል እንድሕር ኮይና ንዓማዊል ፅፉፍ ኣገልግሎት ትህብ እንድሕር ኮይና ትራይ
7: ሕጋዊ ከመይ ማለት እስ ንኣብነት
6: ንኣብነት ፅፈት ናይታ ትካል ከመይ ፅፈታ ፅሬታ ኩሉ ይረአ እታ ትካል ርትዓዊ ዝኾነ ኣገልግሎት ትህብ ድያ ኣይትህብን እዚ ይረአ ሰራሕተኛታት ምስ ዋና ናይ ትካል ዘለዎም ዝምድና ከመይ እዩ ሰራሕተኛታት ንዓማዊል ዝህብዎ ኣኽብሮት ከመይ እዩ እዚ ኩሉ ተገምጊሙ እታ ትካል ናብ መደብ ትቐርብ ማለት
7: እዩ በል ክትፈልጥ ክትፈልጥ ኩለ ዘ ክትብለን ፅናሕካ ሓንጣል ዝመጎሰለኒ ዝውደሰለኒ
6: ፅቡቅ ከምዚ እንድሕር ኮይኑ እዛ ትካል ኣብ ዝመፅእ ሰሙ ክነቕርባ ንኽእል ኢና
1: ማለትእዩኒለይኒለይዳሓርካ
7: እንታይ ሰራሕተኛታት ምስ በልካ ሓንጣል ካብ ምዒር ምስቶም ሰራሕተኛታት ዘለዎም ቅራብሲ ከምዚ ስድራ ቤት እንዲኦም ኮይኖም ዓምና ከማ ናይ ብልዎን እዮም ትገርመካ
1: ዘለኹም
7: ዋ ባባ ንሱኸ ንሱኸ ልክዕ ከምዛ ደቁ ሪኦ
6: ፅቡቅ

0: መስፍን ከ ኣብታ ትካል ንፅ ክብል ከሎ ንሱ ዝህቦም ምክርታት ንሱ ዝህቦም ሓገዛት እንታይ ኢሎም ዝፅውዕዎ ኣያ እዛ ኣይድጉሱ ሳቢሎም
1: ፅቡቅ ምትሕላይ ፅቡቅ ምስጋን ኣነ ግን ሕጂ ኣብ መንጎ ስራሕ ስለ ዝመፃኹ ገዲፈኩም ክኸይድ ኣለኒ
0: በቃ ኣነ ከዓ ኩሉ ነገር ኣዳልየ እዮ ክፀንዕ በቃ በሳዝ ወደይ ወይ ዝሕማ
2: ከመይ ከመይ ባባ
0: ኣያ

0: ካልእ ሰራሕተኛታት ናይ ካልእ ትካል ዝያዳ ደሞዝ ከም ትኽፈሉ ምዝራብ ነዚኣ ዘይገበረ ናይ ወርሒ ደሞዙ ይቁረፅ።
1: ወይልከ ድሓባዲዐ እዚ ዳ መሓስቡ እንዲኹም ትብልና ዘለኹም
0: እንታይ ልክ በለ ካብ ፅባሕ ናብዛ ትካል ገፅ ከይትመፅ
2: ወ ወዳ ኣለ
1: ኣታ እናተሰጎኩ ስቕሪኹ ዳኣ ትብሉ
3: በዕለ ከም ሰብክ ዝተባሃል ክሰሚዕ ክሰቕሪት
4: እዎ በዕለ ኣብ ትበፅሖ ዘይብልካ ሓፍሓፍሓፍሓፍ ምባል ውፅኢታ እዚ
1: ኣብ ሰ ካብ እግሪ መልሓስ ዕንቀፍ እኳ ዝበሃል ድሓን ሞ ከምቲ ዝደለኹምዎ ዘይብል ሰሚዕኹም ንዶ ባባየይ ናያየንከ
5: ኣንተ ካብ ከይዝጌጋ እዩ ብሕፅር ዝበለ ሲ ሓሲኹም ወዱ ስኑ ከይ ሓትብል ዘለካ ኣብ ባህልና የለ ኣብ ሓለፍትና የለ
1: ዋኣነዶ
2: ተፈዱናዘ ጉዳይካ ንደግበር ባዕለ ኣለኹዋ
0: እሞ ቃለ ምሕትትና ድሕር ፅባሕ እዩ ኩላህና ክንዳሎ ክንክእል ኣለና
2: በቃ ኣኼባና ወዲእና ኣለና
0: ኣወ እሞ ኣኼባና ብዘክረ ሰማእታ ኣዶ ክንዓጩ
5: ፍፁም ፍፁም እዚ ሞ ኣይከውኒ ሰማእታት ዘይፈትዎ ስራሕ እንዳሰራሕኩም ሲ ብዝክረ ሰማእታት ክትዓፅዎ እዚ ሞ ንዓኹም ኣይግባኣኩም እዩ
2: ደፈንደና ይዛ መን ኢኑ ባዕለ ኣለኹዎ ኮይለከ በሉ ብዓወትና ሓፋሽ ጌርና ንደምድሙ
5: እዚ ከዓ ሞ ዝገደለ ንረብሓኹም እንዳሰራሕኩም ስ ዓወትና ሓፋሽ ከትብሉ ወዱስና እንዳብሉ ዓወትና ሓፋሽ ዝብሉ ኣርካናት ኮ የብልና ስለዚ ዓወትና ሓፋሽ ንክልትኹም ኣይትምልከተኩም
0: ዎ ድሓን በሉ ገገዛኹም ክዱ ሓዊ ኣጓጉዱ ባህ በሉ ሓንጣን እዛ ጓል ሓዊካ ኣይተስራሓናን እያ ገለ ክትገብራ ክትክእል ኣ
2: ሓሲበላ ኣለኹ ግደፋ ጥራሕና እዚኣ ፍሬሽ ማንጉስ ኣምፂ ኢሉ ዒላ ብርዒድ ክደኸ
0: እዋይ ጥበብ ወይ ሓሳብ
2: ጉጅለ ንዓይጣዓመኒ ሲ ኣይፈለጠትናን ዘላ
6: ራይ እዚኣ መደብ ካባኹም ናባኹም እትብል ሓንቲ ካብ መደባት ቲቪ ኤርያ ሰሙናዊ ትቐርብ መደብ እያ ንስኩም ከዓ ዕድማት ኮንኩም ተሓሪኹም ኣለኹም ንሎም ሰሙን ማለት እዩ ሕጂ ክላበወኩም ዝደሊ ኣብ ኤሪ ቲቪ ትቐርብ ክሳብ ዝሃለወት ንባህልን ክብርን ናይ ሕብረተሰብ እናሓሰብኩም ክትዛረቡ እቲ ትዛረብዎ ዘረባ ከዓ ኣቐዲምኩም 2-3 ግዜ ክትሓስብሉ ይላቦ ማለት እዩ ክንጅምር ንኽእል ኢና ኣንታል ብመን ክንጅምር
0: ድሓን ኣነ ከም ዓሚልን ከም ቅንዲ ዓርክ ናይ ጓና ትካልን ብኣይን ተጀመርካ
6: ዳ ዋላ ብኤዲት ንዕርዮ እምበር ከም ስርዓት ኮ መጀመርታ ሰራሕተኛታትን ዋና እዮም ክዛረቡ ነይሮም ግን ድሓን
0: ድሓን ትስኻልየቀ ዲኻ ኣዳሕረይ ተተዓዳልዮ
6: ኣራ ይጀምር
0: ኣነ ሲ ብዛዕባ እንዳዝማም ክትዛረብ ኢኻ ብስበሉኒሲ ብሓቂ ሰንቢደ ኣቶም ሰባት ክየጉድለሉ ሓንጣል ዝለዋህ ንዑ ዝኸውን ቃል የብለይን ኢለሲ ብስክብታሲ ይገርመኩን ይገርመኩ ሓንጣል ሰብ ይብላዕ ይስተየ እምበር ገንዘብ ትርጉም የብሉን ዓሚል ክሕጎስ ኣለዎ ዝብል ርድኢት ዘለዎ መክሰብና ዕግበት ዓማዊልላ እዩ ዝብል ንኸይትገረሙ ሲ ካብ ጋሽባርካ በዓላዊ ቁርበት ባሮንቲ ተሰነይ ዓሊ ግድር እምኒ ሓጀር እዚ በዓል መልቁ ሻምቦቆ ካብዞ በዓል ሰባ ሓጋዝ ከረን ዒላ በርዒ ኣተከለ እወ እዚ ሰሜናዊ ቀይሕ ባህሪ በዓላፍ ዓበት ናቕፋ ባፅዕ ግንዳዕ ፎሮ ገልዓሎ ደዋዊ ቀይሕ ባህሪ በዓል ዓሰበይ ረሓይታ ቤሉል ዕዲ ዋደ ኣብ ሃምቦ ጥዮ ኣይረሳዕ ክዋናይ ደቡብ ካብ ጫፍ ዛላንበሳ ሰንዓፈ ዓዲ ቀይሕ ሰገነይቲ ደቀ ባሕረ ውረድ ምፀሮና ቦቢልካ ተጠቀ ማይ ምነ እንዳገርግስ ደይብ ዓዲ ኋላ መንደፈራ ውረድ ዓረዛ ማይ ድማ ህጠወ ድዋር ኩላ ኣብለኩም ኣለኹ ደው ኢላ ፉል ሪዘርቭ እያ ትግብ ሃገር ባ ዞባ ማእከል ሞ ኩላ ኣዝያ
3: እንታይ እዚ ኣብሎ ድዋላስ ደርፊ
2: ስቆላታ ምራ
3: የቕሬታ ኣምና ባባባባባ ካብ መርሓስ ክኩሉ ግዜ እግሪ ያ
6: ሓንሳብ እስኪ መስፍን እንታይ ትኾን ኣለ ርእስኻ እንታኮንካ ከምዚ ጌርካ ኣጠዋቢላ
0: ነዚ ናይ ርእሳይ ምንቅስቃስ እያ ከምዚ መንገዲ እንደ ትሕብር ዘለኹ ብኸረና ቁርደት ሓጋዝ ዝዓደርደ
6: ድሓንድሓንድሓን መስፍን ብርእስኻ ምንቕንቃ የድልዮም ተዓዘብትና ፅቡቅ ገይሮም ንፈልጡ ናትካ ወዲና ኣለና ናብ መን ክንቅፅል ሓንጣር
2: ዳብ ንስ ክጀምርለ
1: ሕራይ ሕራይ ሕራይ ክብረታሃበለይ ኣነ ስራሕተኛ ናይ ዝትካለ ኣብዚ ከዓ 5 ዓመተይ ሰሪሐ ሓንጣልክ ሓንጣ ልክዕ ከመዲኡን ከም ዓበይ ሓብቱን ከምዘይሓልፍ ኣለይ መለ ኢሉኒ
6: ማማዳብ ብዛዕባ ስራሕ ዝጠቅም እንዶ ንዛረብ ኣብ ስራሕ ሲ እንታይ ኣበርክቶ ኹን እንታይ ክንትሰራሕ
1: ኣነ

0: ኣብ ስራሕ ዝዳ ብጣዕሚ ኣገዳሲት እምበር ኣነ ዝሰርሑ መን ሞ ክሰርሑ እዩ ኣብ ሸቃቅ ዲካ ክትብል ኣብ ካልእ ድ ብሓፂሩ ሲ ኣነ እንተ ደኣ ዘይሃለየ እዞም ትሪኦም ዘለካ ትርጉም የብሎም ዓምና ከዓ ኣይ ዓምና ዝገብረልና ዓምና እዋይ ዓምና
1: ዝገብረልናሰበይቲ
2: ንቀፅል ስ ሳፅል
3: ሓራይ ሓራይ እንታይ መሲልካ ተረዲእካ ንለኻ ኣነ ክንዲ ኩሎም ተረዲእካ ንለኻ ኣነ ደገብራ ጉዳይ የብለን ኣብዚ ስራሕ እዚ ፍሉጥ እዩ እዚ ኩሉ ደገ ፓርኪን ዋላ ደሊቨር ባዕለ የደሳስዮ ዓምና ኸና ክፎቶ ወኒ ልክዕ ከምዛ ወዲ ዝርኤየና ኣብታ ግና ኢደበለ ርእሰይ ኳዕ ገለ ይድብለን ተረዲእካ ንለኻ ኣነ በቃ ብኩሉካ ሰተሰተ የ ደብላ ናብቲ ኸይደ ብሞቶ ደይኮነ ብእግረ ሞቶ እየ ንባዕለ ገርመካ ሓቀይ ደ ጀማ
4: ሄሎ ሄሎ ሚካ ሌላ በርኤል ስእንኪ ማረንቲ ወርዲ በጣ ውርደ ወረ ብሓመል ማሎ ጌርክ ርኢክ ሓልሓል ርክ ዓር መለምሶ ካብኡ ብርሀ ጌርክ ታ ብ1ሰተ ኣስፋልት ካብ ጃኒ ተጠውይካ ንሓምሽ ድባ ንሄንጎልከ ጭጭን ብኣ ጌርኪ ኣብ ኣክለ ከርከበ ተኣትው ብለክሎ ክተጀራ ኮለምንኸይትመፅ
2: ኣራይ ዳ ካትካት በቃ እዚ ዝተቐሪፁ ዘሎ ድሓን እኹል እዩ ነቲ ኢንተርቪው ኣንጣር ወዲእና ኣለና ክሰርሑ ከለዉ ጥራይ ቁሩብ ስእልታት ክንወስድ
4: ኣነ ዘይተዛረብኩ
2: ኣንጣር ብኣፍካ ዘይኮነ ኮይኑ እምበር ኩሉ ኮስካ ኢካ ተዛሪብከ እንታይ ዶ ተሪፉ እዩ ኣነ እምበር ክሓቶ ከመይረ ክከዮም ስራሕትኛታትካ ከምቲ ንስኻ ትደልዩ ዶ ኢሉ ምንካ
4: እንታይ ነዛ ከሚራ ከምዚ ኣርቢጭ ፈሪሖማ እበር በይነይ ዝበሉን እኩ ሓደ ኮ ግን
2: እምበር ከልዕሊ ዝክትውደስ ተፀቢኻ ነርካ ማለት እዩ
4: ዘይተተንከበ እዚ ጥራይ ኣይኮነ ንኮለክሰ ኣነ ለጋስ ብቑባቅ ሃያም እንደ ግዲ
5: ብሓቆ
4: መረዳ ይ ሓጋዝ እ ንኩሉ ትዕተ እንዲ
5: ብሓቆ
2: ዘዚ ገደ ድባ ይኸሰም ድሓን በሉ ኣነ እታ መደብ ከዳልዋ እንዴ ኢዲት ገይረ ከዓ ናብ ቦርድ ከቕርበ እየ
6: እንታይ ማለት እዩ ቦርድ
2: ቦርድ ማለት ዳ ኮሚቴ እያ እዛ ኮሚቴ እዚኣ ትምክሕቲ ዝመልኦ ካብ ሓቅነት ዝረሓቐ ክብሪ ዘይብሉ መደብ እንድሕር ኮይኑ ሙሉእ ብሙሉእ መደብ ክስርፅ ሓይሊ ዘለዋ ኮሚቴ እያ
6: እዚኣ ምንታይ ክተውፃ ኣለ ያ ወይ ዳ ከምቲ ሓንጣል ዝበሎ ነዛ ካሜራ እዚኣ ርኦካ ተሰኪፎማ እምበሪ ሓንጣል ዳ ከምቲ ክበሃሉ ዝግባእ እኳ ዘይተባሃለሉ
2: እዚ ናባይ ኣይኮነን ምስ ቀረብኳ እታ መደብ ናብ ኮሚቴ እዩ ዝምርኮስ ወዲና ቻ
4: ህራይ ህራይ ባጋ ጴጥሮስ ቻ ንተሓጓጎሲና ዝጎደለ በዕልካ ምልእ ምልእ ኣብ በሳ ሕመኡ ንበይና
6: ወይ ሓንጣል ኩላ እታ ተባሃልኩማ ገርኩማ
4: ወይ ግበረሉ ወይ ንገረሉ
6: በቃ ሕጂ ትካል ባልባል ኢና ባልባል
4: ስማዕ መስፍን እዛ መደብ ዝኹም ኮሚቴ ከይትርፍዋ ተሰክፍ ድያ
6: ብምንታይ ማዓንቱ ኣያትርፋ ከም ኣንቶ ገይር ሞ እታ ገዛ ከምዘይስፍራ ፈሊጡ ኣባ ክንኩ ሕልፋ
4: ኩሉ ሰብ ኣብ ኤርቲቭ ክከታተል ኣለዎ ራዶ በቃ ወይወይወይ እዛ መደብ ሰዓት ክንደይ ከም ትፍኖ ንኣዘይሓተትክዎ
7: ዋ ርሓን ሱና ንሕና ዓምና ንፈልጡሉና ናይ ምሽ ሰዓ 6ዱሽተ እያ ትፍኖ
6: በሉ ኩሉካትኩም ኣዝማትኩም ነጊርኩም ሰንበት ሰዓት 6ዱሽተ ኣብ መደብ ካባና ናባኹም ቴብ ኣብ ቲቪ ኤረ ሳላይን ሳላ ኣልቢሰይን ሃቢብኩም ኣለኹ
5: ናይ ኸተእል ቤስ
4: ይ ድሕሪ ካሜራ መን ክትብል ደሊኺ
5: ዋላ
4: ኣልቢሰ

0: ዳሊኹም ማለ ወይ ኣነስ ከመይ ወፂኹ ሃዊኻ ኩዕድ ኣለኹ።
1: ሰላም ከመይ ቀኒኹም ኩብራት ተኸታተልቲ መደብ ከባኹም ናባኹም ልክዕ ሰዓ 6ዱሽተ ኣኺሉ ፈንወና ንፍልም ኣለና። ንሎሚ ሒዝናልኩም እንቐርብ መደብ ንኡስ መደብ ተሃድሶን ዳግማይ ህይወትን እዩ። ንኡስ መደብ ተሃድሶን ዳግማይ ህይወትን እንታይ ሒዛትልና መፅያ ትህሉ እስከ ንተዓዘብ ሰናይ ምክትታል።
2: እንታይ ዝበለንታ
3: እዋይ ውርደት እዋይ ዝኽሉ ረኣዩኒ ወይ

0: እዎ መፅዩ
1: ካብ ተለብጅና መፅርካ
2: ስፐራይዝ እምበር ጌርና
0: ታትገብር መፅ
3: ኣንታሉ ከምኡ ጌርካ ይጠምተኒ ናይ ባሓቂ ዲኹም እዚ ሓሶት ዝመልአ መደብኩም ናብ ኤሪቲ ፍቐር ተፀቢኹም
4: ሕማቕ ሰብኮ ዝገብሩ ኣይርድኦን እዩ
5: ንፅበወ ቲቢኤር ኮ ናይ ህዝቢ እያ
3: መስፍን ብርግፅ ኤሪቲቪ ናይ ህዝቢ እያ ከምዚ ናትኩም ፍረ ዘይብሉ ወደሳ ዝመልኦ መደብ ከተቐርብ ግን ፈፂሙ ዘይሕሰብ እዩ
5: እምበር እዚ ፍረ የብሉን ኢልካዮ
4: እወ ፍረ ዘይብሉ ካበይ በቂሉ ኸማን ዘይርዳእካ
3: ካብ ባህልና በቂሉ ኸይንብሎ ኣብ ሓጎታትና ንርእሶም ኣድኒኖም ንካልእ ሰብ ክብሪ ሂቦም ንስኻ ኣባ ተዛረብ ንስኻ ኣባ ትውርፅፅ ንስኻ ኣባ ትልብም እናበሉ ዘረባ ይቀባበሉ ምንባሮም ኢና ንፈልጥና
4: ምናልባት ድማ ናይ ሓለፍትና ከይንብል እቶም ናይ ቀደም ተጋደልቲ ናይ ሕጂ ሓለፍትና ድማ ይትረፍያ ዘይገበርዎ ክጀሃሩን ብሓሶት ክዛርቡን ሲ ነቲ ዝወዓልዎን ዝሰርሕዎን ከማን ንዑ ተዛርቡ ተየልካዮም ኣብ ነንሕዶም ምክብባር ስለ ዘለዎ ኣነ ደኣሞ እንታይ ገይረ ንብፃይ ክስቶ በሎ ብፃይ ክስቶ ፅቡቅ ገይሩ እዩ ዝገልፆ ኢሎም ካብ ዘረባ እዮም ዝሃርቡ
3: ዋላ ነቲ ግድ ንገሩና ዝበልካዮም ነገር ከማ ናይ ሓደ ሰብ ቅፅል ስማ ይጥቀሙን እዩ ንሕና ከምዚ ገይርና ንሕና ከምዚ ሰሪሕና እንተዘይኮይኑ ኣነ ከምዚ ገይረ ኣነ ከምዚ ሰሪሐ ሳላይ ከምዚ ተፈፂሙ ይብሉን እዩ ስለዚ ኢና ድማ ዘረባኹም ፍረ የብሉውን ዝብልና እዩ
4: ብርግፅ ዋላ ነቶም ነዚ መደብ ንክርእይዎ ኢልኩም ዝነገርኩምዎም ቤተሰብኩምን ዕርክትኹምን እንተዝርእይዎ ነይሮም ምፈንፈንኹም ምክንያቱ እዚ ህዝቢ እዚ ኣነ ዘብዝሕን ምውዳ ዝፈቱን ኣይፈቱን እዩ
6: ሚካል ኣነ ብዚኣ ነብሲ ሓኺ ከለኹ ተረዲኣትንላ በቃ
7: ጴጥሮስ ዎ ሚካል ፅቡቅ ዘሪብኩም ኣለኹም ኣነ ድሒረ ከምዝሓሰብኩ ያ ጀማዕት ርክር እዞም ሓለፍትና ገዳይም ኣቦታትና ንዘረባ ብዙሕ ኣይህወኹን እዩ
4: ሕዚ ሞ ነብሎ እቶም ታሪክ ዝፈፀሙን ዝፍፅሙን ስቕ ኢሎም ስራሕ ምገብሩ በዓል ሃወ ቦይ ድማ ዝፈፀሙዎን ዝሰርሕዎን ዘይብሎ ይዛረቡን የዛርቡን
1: ሚካል ንዓና ሞይ ተሓዙልና ወዲሱና ኢና ተባሂልና
2: ኣነ እምበር ገድድ ሓደ እግረ ኣብ ጉድጓድ ኣትዩ ኣብ ሓሶት ክርከብ ዘይግባእ
5: እንታይ ክገብር ዝሃንጎሪማ ዝኮ ይጋግና ተሰልምትን እዩ ኣታ ንስኻ ደ ኮንካ ንወዲሰኒ ኢልካ ሓሙሽተ ሽሕ ክበካ ዝብልካኒ ምንስኻ ንዲኻንቂድካ ናይ ፈለ መዓሰ
4: ድሓን ኣይትበኣስ ሞ እንድሕር ተረዲእና ክእኽእል እዩ ብዝኾነ ጴጥሮስ ኣብ ኤሪቲቭ ዝመሓላለፍ መደብሲ ብደቂቕ ተመሚ እዩ ዝመሓላለፍ ማለት እዩ
3: ብርግፅ መስፍን ሓንጣል ኣነ ንህዝቢ እየ ዝሰርሐ ሓንጣል ገዛ ክራይ ክምሕረኒ ኢለ ኣነ ንሙያይ ብገንዘብ ኣይሸጡን እዩ ስለዚ እየ ድማ መደብኩም ምስ ረኣኽዎ ብገዛእ ፈቓደይ ናብ መመይቲ ቦርድ ከየቕረብኩ በዕለ ይሰሪ ዘያ ስለዚ ካብ ንቓለ ምልልስ ምህዋኽ ኣቐዲምና ጥዕና ዘለዎ ኣብነታዊ ዝኾነ ስራሕ ክንሰርሕ ንፈት
6: ሎም መዓልቲ ዓብ ትምህርቲ ኢኹም ሄርኩምና ናብ ቃለ ምልልስ ዘይምህዋኽ
1: እወ ናይ ባሓቂ ናብ ቃለ ምሕተት ዘይምህዋኽ እዩ እቶም ናብኡ ዝቐርቡ ድማ ዘረብኦም ብሱልን ኣነነት ዘይተሓወሶ ክኸውን ከም ዘለዎ ተማሂርና
7: ወ ድሓር ከዓ ስለ ዘሕፍረካ ሓሲኻ ደይ ምዝራብ ተማሂርና ኣለና
6: ካብ ሓለፍትናን ባህልናን ዝተወሰደ ብዙሕ ምስማዕ እምበር ብዙሕ ዘይምዝራብ ምሂርኩምና ኢኹም እሞ ይቐንልና
3: ኣሰውዒልኩምና እንድሕር ኮንኩም ምስታ ኤሪቲቭ ትብለጎ ምስኣ ትመፅእ ፅሕፍቲ እንታይ ኣላ
5: ወ ቲቪኤረ ትብል ኣላ
3: ኖኖኖኖ ምስኣ ትመፅእ ፅሕፍቲ ኣብ ታሕቲ
4: ሰርቪን ዘትሩዝ ትብል ኣላ
3: ይቕኒ የለ ሚካል ሓፍተ ሰርቪን ዘትሩዝ ማለት ድማ ንሓቂ ምግልጋል ማለት እዩ ስለዚ ብዓብዩ መደብና ናይ ሓቂ ኣገልግሎት እዩ ማለት እዩ
2: እሞዚ ኩሉ ዝሓስናዮ ዝተቆሪፁ እዩ ማለት እዩ
3: ወ ተቆሪፁ ኣሎ
5: መስፍን ካብቲ ቀደም ንብሎ ነበርና ኣባገለበል
8: ዎ ወሪድኒ ኣነ ዕደ ዘይርብሕ ሰብ እንዴ
5: ሓቂ መፀት
8: ንስኻኸ ኢልሚሰ
5: ሓቂ ሕሸ ቀደም በራሕ ሎሚ በራሕ
3: እዚኣ ከንታይ እያ
9: ሰርቪን ዘትሩዝ

ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ረሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ፅዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ዓባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳምያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኒኪነት ኣስመራ ተፀንቢሩ ብዓውዲ ማ

0: ካፒታል ማናጅመንት ማለት ምሕደራ ንዋት ተመሪዑ ማቲዎስ ካብ ህፃንነቱ ዝነበረቶ ህቡ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ ብዘይ ንዓቕታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ ስድራ ቤተይ ከዓ ነቲ ናተይ ዘንባለ ይሪኦም ናብ ማኣዲ ናይ ስነ ጥበብ ኣብኡ ዓብ ድርኺት ሂቦም ማለት እዩ ንክሳተፍ 212 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከምዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ ካብ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ እቲ መባእታዊ ከመይ ጌርካ ርስያስ ትሕዝ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ ብድሕሪ ከዓ እቲ ናይ ዩቲብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ምዕማቕን ውልቀይ ዝሰርሐሉ ማለት እዩ ክሳብ ሕጂ ዘለኹስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብዝ ሓሸ ደረጃ ንምብፃሕ ዝሰርሕ ዘለኹ ማለት እዩ
0: ከምቲ ኣብ መእተዊ ዝመደብ ዝተባሃለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ ስለዝኾነ ድማ ከምቲ ንፊልምታት ሲኔማታት ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም ቀብኣይ ማቲዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሕቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ን4 ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሜቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ከምኡ እዩ እቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ ስለእንዳመዝገብካ እንዳተማሃርካ ስለዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይ ተቕባኣታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይረ ማለት እዩ እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተኣላ እዩ ነይሩ ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ ተን ሶሎ ዝገበርኩን ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ሰንሰለታዊ ምትሕሓዝ ዘለዎን ገይረ የ ክቕርበን ክኢለ ማለት እዩ ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ዝጀሚረ የ ዘለኹ መንገዲ እዩ

0: ሕምዘር እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጡን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ፣ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ቲ ዕሙቕ ዝበለ ፍጹም ኩውነታዊ እዩ ዝብል ብትግርኛ ክትርጉሞ ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪኤሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለ ጠቕናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእካ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎካ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩንነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብኡ መንገዲ ኒ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩንነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካይ ድሒር ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለ ዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከለኹ ከዓ ንሱ እቲ ኢንስፓይሬሽን ናተይ ሲ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ ንደ ግን ዝያዳ ኣብ ፖርትሬት ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ የ ዝሰርሕ ማለት እዩ። ስራሕተይስ መብዛሕትኡ ናብ ዝዘንበለ እዩ። እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐ ሳብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነኸዓ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንሱ እዩ። እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ክኸም ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ። ሓሙኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ብድሀካ ንክሰርሖ ማለት እዩ። ኣን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይ ሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተጥፎ። ስለዚ ናይ ምጥማት ዓቕምኻ ውን ተመስክሮ ኣሎ ሓደ ቅዲ ነቲ ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዕኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖን ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚኣ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ እየ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ

ዝበሃሉ አርቲስት መፅናዕትና ወሰድካ ክትከይድ ኣለካ እዩ ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ። ናይ ብዙሓት ዓበይቲ ዝተመስከረሎም ስነጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ንድፊ ተውፅእ ሕብሪ ትቐርብ ተቃምም ወዘተ ብመንፅር ድማ ስምዒታት ይብርኽ ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እዩ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ ስለዚ እቲ መስርሕ ውሕዳት እየ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ እቲ ንስኻ ክትህቦ ደሊኻ ዘለካ እቲ ንስኻ ክትሰርሖ ደሊኻ ዘለካ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ ዛሕትኡ እታ መሰረት ትበሃል እታ ናይ ርሳት ስእሊ እያ ንሳ ንሕዳ ፅፊፍካያት ናይ ብርሃን ፅላሎትን ዝምድናታት ክትፈልጡ ኢኻ መሰረት ግን እቲ ናይ ርሳት ስእሊ ክፅናዕ ዘለዎ ማለት እዩ ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መውከስታ ውን ክትወስደሎ ትኽእል ኢኻ ነቲ ስእሊ ብዘየገድስ ናይ ርሳስ ንድፊ መጀመርታ ተቕርብ ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃቅኡ ፈጢርካዮ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቅብኣ ከዓ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ ስለዚ የኣኽለኒ ብዝበልከየስ ተቋርፅ ኢኻ

0: እዚኣ 2025 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላይ ኸ ንመወከስታ ዝንፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ ነቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ መፅ ኢሉ ክሪያ እንከሎ ትህቦ ባህታ ዝዓበየ ነገር ማለት ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅብኣ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበለናዮ ብርሳስ ጀሚርካ ናብ ሕብሪ ተኸይድ ኮንካት ናይ ሕርሳስ ስራሕት ኣፅፉፋ ቢረስ ከመይ ትመፀለ ትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። እዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ ኣብ መስርሕ ግን ሓንቲ ከምቲ ሜት ስራሕ ሰሪሒ ከም ውፅኢት ናቱ ማለት እዩ የ ሰሪሒ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣ እውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቴዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት ምድርኻት ብምጥቀሙን ስራሕቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ ውሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 2024 ምስለኒ እንተዘይተጋግየ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለሲ ናይ ርሳስ ስራሕ ኣየቋረፅ ኮኑ። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተ ማለት እዩ እዚ ብምሉእ ትሰርሖ ዘለካ

0: ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂዋትኒ ኣይፀልኦ ክኾን ነብሶ ካብ ዝሰራሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ እቲ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዕበየ መፂኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዘዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቅፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ። ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ። ሕጂ ስቱድዮ ንእሽተ እያ፣ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካሲ ንከባቢ 300-400 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብኡ ከዓ ብዝተጋነነ ካብ ትፅቢት ናወፀአ ከማን እቲ ቪውስ ከይዱ። ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙ እዩ ናብ ተኸታተልቲ ዝቐርብ። ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀብኣይ ማቴዎስ እንታይ እዩ?
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ፣ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ። ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰ ሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡን ኮመንት ምርኩስ ብምግባር ነቲ ሂቦም ዘለዎ ስእልታት ስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነ ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅ ቅብኣ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮዊንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአንተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፉቱ እዩ። እቲ ምንታይ ኣይትድምስስኒኻ ይረኣየካ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርኣይ ኢለ እየ ምፅአን ዜን እተን ክልተ ናይ ስኬች ቡክ ተመክሮታት ዝስራሕ ኩለን ማለት እዩ ቤቲ ስነ ጥበበኛታት ንሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚረ ክሳብ ሕጂ ስራሕ ኩለን ዘቕዳሕ ክዎን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣ ኣብ መስርሕ ዝብል ማለት እዩ።
1: ከምቲ ኣብ መእተዊ መደብና ዝገለጽናዮ ቀብኣይ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃኢ

ከመ ያለ ፊት ከመይና ብረ ኣቦይ ክትለካ ሓድገና ቅድሚ ሙሙ

0: ሓሰ ዝተዳለዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍላ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሞም ኣብ ሓመልማሎ ኣብ ምስራሕ ፉል ዝነጥፋ ደቂ ኣንስትዮ ኣብ ናብርአን ምምሕያሽ ከም ዘርኣያ ገሊፀን ኣብ ዞባ ማእከል ትሕዝቶ ባንክ ደም ንምስሳን ልዕሊ 130 ክረፂት ደም ተለጊሱ ብመስመር ኣርክቲክ ክካየድ ወጢን ዘሎ ንግዳዊ ንጥፈታት ህንድን ሩስያን ካብ ዝመፅእ ዓመት ከም ዝትግበር ተሓቢሩ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ኣፅዋር ክትሽምት መዲባ ፕረዚደንት ፑቲን ንሃገሩን ጃፓንን ኣብ ዘከራኽር ደሴታት ኩሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎ ዝርዝር ዜና ንመምሃራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምምሕያሽ እወታዊ ተራኽም ዘለዎ ዝፍለጥ እዩ ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ኣተባቢዑ ኣሎ ነቲ ስነ ስርዓት ዝተኸታተለት ወኪል ኤርና ሸዊት ገብረ ብርሃን ዘዳለወቶ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ
1: ጨንፈር ትምህርቲ ዞባ ደቡብ ብ12 ሓሳብ ከተማ መንደፈር ኣብ ዝወደቦ መደብ ካብ 12 ውዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር ተወፋይነት ኣብ ስራሕ ምድላውን ምትግባርን ውጥን ምህሮ ምምሃርን ምስትምሃርን ዝምድና ምስ ወለድን ሕብረተሰብን ከምኡ ውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረኻሒታት ናይቲ ሽልማት መንባሮም ተሓቢሮም ሓላፊ ጨንፈር ትምህርቲ መምህር ህብቲ ህዝጊ ኪዳነ እተን ሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓት ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባእ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእትዎ ንምግባሩ ከም ዝስራሕ ኣነፂራ ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቆፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነፅር
0: ኣብ ንዕዞባ ሓመልማሎ ምምሕዳር ከባቢ ሊበና ካብ 223 ብማሕበር ተጠርኒፈን ኣብ ምምስራሕ ፉል ዝነጥፋ ዘለዋ 20 ደቂ ኣንስትዮ ኣብ ናብርአን ምምሕያሽ ከም ዘረኣያ ገሊፀን ንሳተን ኣብ ዝሃቦ ርእቶ ነፍስኻ ንምኽኣል ዝግበር ወፍሪ ብሓያልን ዘየቋርፅን ናይ ስራሕ ተበግሶ ምስስነ ኣድማዐ ስለ ዝኸውን ውህደተን ኣድልዲለን ይነጥፋ ከም ዘለዋ ሓቢረን ኣብ ሃማድአ ዞባ ዓንሰባ ሓላፊት ማሕበራዊ ኣገልግሎታትን ምክትታል ፕሮጀክትታትን ወይዘሮ ትርሓስ ንርኣዮ እቲ ብደቂ ኣንስትዮ ዝምርሓ ስድራ ቤታት ነፍሰን ክኽእላ ዝተበገሰ መደብ ኣተባብዓ ከም ዝኾነ ብምጥቃስ እተን ደቂ ኣንስትዮን ዝካየዶ ዘለዋ ፃዕሪ መጒሳ ሓላፊት ቤት ፅሕፈት ኣማድአም ንእዞባ ሓመልማሎ ወይዘሮ ፋጥና ዓልን ሓላፊ ምምሕዳርን ፋይናንስን ናይቲ ንእዞባ ኣቶ ዓሊ ማሕሙድን ብወገኖም ጥርናፈ ሓይሊ ምዃኑ ኣሚነን ዝወሰድኦ ተበግሶ ንካልኦት ኣብነት ከም ዝኾነ ብምግላፅ ንምስራሕ ፉል ንምግቢ ሰብን እንስሳን ዘገልግል ምህርቲ ስለ ዘለዎ ክተባባዕ ዝግብኦ ስጉምቲ ምዃኑ ኣብሪሖም ኣብ ዞባ ደቡብ ንዞባ ማይ ዓይኒ ኣብ ወቕቲ ክራማት ክኽሰት ዝኽእል ሕማም ዓሶ ንምቁፃር ዝዓለ መፃዕርታት ይካየድ ኣሎ በዚ መሰረት ኣብ ምሕዳራት ከባቢ ዑናዋጦት ሰርዐ ቀላይ በዓል ቤት በዓልቴት ሓድሽ ዓድን ሓውሲ ከተማ ማይ ዓይኒ ናብ ዝንጥርነፋ 26 ዓድታት ፀረ ጣንጡ መድሃኒት ተነፂጉ በቲ ካብ 26 ሓምለ ክሳብ 7 ሓሰ ዝተካየደ ወፍር ምንፃግ 3972 ኣባይቲ ከም ተሸፈነ ሓላፊ ህዝባዊ ጥዕና ናይትን እዞባ መንእሰይ ኣኽሊሉ ስዮም ሓቢሩ መንእሰይ ኣኽሊሉ ስዒቡ እቲ ዝተካየደ ንጥፈት ኣድማዕ ውፅኢት ንክርከቦ ነበርቲ ስሩዕ ወፍራታት ብምውዳብ ከባቢኦም ብፅሬት ክሕዙን ኣብ ትሕቲ መድሃኒት ዝተሰበነ ናውንስያ ክድቅሱን ኣዘኻኺሩ ሓላፊ ኮማዊ ሆስፒታል ንእዞባ ማይ ዓይንን ነርስ ተስፎ ገብሪ ሂወት ብወገኑ ወፍሪ ምንፃግ መድሃኒት ተርኡ ምቁፃር ሕማም ዓሶ ልዑል ምዃኑ ብምጥቃስ ነበርቲ ምልክት ሕማም ዓሶ ምስ ዝስምዖም ተቐላጢፎም ናብ ሕክምና ክመፁ ተላብዮም ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንክ ደም ብምስሳን ዘይትትካእ ህወት ንምድሓን 133 ቅርፂ ደም ተለጊሱ ኣብቲ ካብ 27 ሓምለ ክሳብ 8 ሓሰ ዝተካየደ ወለንታዊ ልግሲ ደም ክፍሊ ማይ ጨንፈር ሕግን ስርዓትን ማእከላይ ቤት ፅሕፈት ምምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋድልቲ ብለቃ ተሳቲፎም እቲ መደብ ነቲ ኣብ እዋን ክራማት ዘጋጥም ሕፅረት ቀረብ ደም ንምምላእ ከም ተካየደ ካብ ወደብቲ ዝተረኽበ ሓበሬታ ነፂሩ ሃገራዊ ባንክ ደም ኤርትራ ደቂ ኣንስትዮ ኣብ ዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር ኣብ ዝተፈላለዩ ሃገራት ዝነብሩ ዜጋታት ንመሰሰን ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፈያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 127,606 ናቕፋ ኤርትራውያን ነበርቲ ሎጋን ከተማ ዩታ 3,440 ዶላር ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናቕፋ ከምኡውን ኤርትራውያን ተቐማጦ ከተማ ኦረብሩ ሽወደን 36,486 ናቕፋ ንመሰሰን ማዕከን ሕድሪ ሰማእታት ወፍዮም ብዜካዚ ብማሕበር ሕልናዊ መኸተ ዝፍለጡ ነበርቲ ጀርመን ዜጋታት 5,040 ዩሮ ኣብ ዝተፈላለዩ ሃገራት ኤውሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3,300 ዶላር ኣባላት ማሕበር ምትሕጋዝ ደቡብ ሽወደን 2,100 ዩሮ ማሕበረኮም ኤርትራውያን ኣብ ዮሽክን ከባቢኣን ኖርወይ 32,211 ናቕፋ ኤርትራውያን ተቐማጦ ከተማ ኦሽክ ሽወደን ድማ 26,300 ክሮነር ኣብ ኣንጎላ ዝቕመጥ ዜጋ ድማ 7,800 ናቕፋ ንምንባይ ስድራ ስዋኣት ኣበርኪቶም ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ህንዲ ምስ ሩስያ ብመስመር ኣርክቲክ ከተካይዶ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ዝጅምር ሓቢራ ንቕርብነት ህንዲ ዝመጎሰት ሩስያ ብወገና ንትግባር እቲ ንግዳዊ መደባት ዝምልከት ፅዑቕ ንጥፈታት ተካየድ ከም ዘላ ኣፍሊጣ እዚ ሓዱሽ ንግዳዊ መስመር ኣብ ዞባ ማእከላዊ ምብራቕ ተፈጢሩ ዘሎ ፀጥታዊ ቅልውላው ክስዕብ ንዝኽእል ንግዳዊ ብድሆታት ዘቃለለ ኣብ ርእሲ ምዃኑ ካብቲ ክልቲአን ሃገራት ክጥቀማሉ ፀንሓ መስመር ዝሓፀረ እዩ በዚ ድማ እቲ መደብ ክትግበር ምስ ጀመረ ኣብ ምድንፋዕ ንግዳዊ ዝምድነአን ዝፃወቶ ተራ ብቐሊል ከም ዘይጥመት ብኣጉኡ ይጥቀስ ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልውዋጠን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይስርሓ ከም ዘለዋ ይዝሕበር ባህርያዊ ጋዝ ነዳዲ ምህርቲ ሕርሻ ወታደራዊ ንዋትን ማሽነሪታትን ካብቶም ንግዳዊ ምልውዋጥ ዝግበረሎም ቀንዲ ፅላታት ምዃኖም ፀብፀባት ይርድኡ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ፅዋር ክትሽምት ምዃና ሓቢራ እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልፀ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኮይናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊፁ እቲ ውጥን ኣካል ናይቲ ሃገር ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትር ፍሊጡ ኣሎ ኣስታት 3.5 ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 236 ኣብ ዘሎ ግዜ ኤፍ 35 ዝዓይነተን 4 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ከም ዘለዋ ትሕብር ፀኒሐ እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርክ ንዝፀንሓ ዘይምቅዳዊ መሊሱ ከኽርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓንን ኣብ ዘከራኸራ ደሴታት ኮሬል ዕደት ብምክያድ ካብ ጃፓን ተቃውሞ ገጢምዎ እዚ ፕረዚደንት ፑቲን ናብተን ደሴታት ዘካየዶ ናይ ፈለማ ዑደት ኣብ መንጎ ክልቲአን ሃገራት ንዝፀንሐ ናይ እጀታ ክርክር መሊሶ ከም ዘጋድዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቂሱሎ ሩስያ ግን እተን ደሴታት እጀታ ምዃነን ብምሕባር ነቲ ካብ ጃፓን ዝቐረበላ ወቐሳ ነፂጋቶላ ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልትአን ሃገራት ካብ 9945 ከከራኽርአን ከም ዝፀንሓ ይግለጽ ከም ሳዕብየን ናይዚ ድማ እጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከም ዘይከኣላ ፀብጻባት የረድዉ ቱርኪ ንፍልስጥማውያን ትጎ

ሮ ኩሉ መዳያው ደገፍ ብዝለዓለ መልክዑ ከም ተቕፅሎ ፕረዚደንት ጣይብ ኤርዶጋን ሓቢሮም። ፕረዚደንት ኤርዶጋን ነዚ ገለፀ ምስ ፕረዚደንት ርእሰ ምምሕዳር ፍልስጤን ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ኣብ ዘካየዶ ዝርርብ እዩ። ሃገሩ ነቲ ኣብ ወሽመጥ ቃዛን ምዕራባዊ ገማግምን ዝካየ ዘሎ ወታደራዊ ተፃብኦታት እስራኤል ብትሪ ከም ትቃውሞ ዝሓበረ ፕረዚደንት ኤርዶጋን እቲ ኩነታት ሰላማዊ ማዕልቦ ክረክብ ተካይዶ ፃዕሪ ከም ትሐይሎ ረዲዩ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ዝሓለፈ ቀረባ መዓልትታት ዝኸተሞ ስሉሳዊ ወተሃደራዊ ውዕል ዞባዊ ፀጥታ ንምውሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብቲ ርክብ ኣሚቶም። ንተበግሶ ቱርኪ ዝመጎሰ ፕረዚደንት ማሕሙድ ዓባስ ብወገኑ ፍልስጤን ምስ ቱርኪ ዘለዋ ኩሉ መደው ዝምድናታት ንምስፋሕ ከም ትሰርሕ ኣነፂሮም። እስራኤል ካብ መወዳእታ 2023 ውሽመጥ ቃዛ ወተሃደራዊ ወፍሪ ከተካይድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልፅ ፀኒሓላ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ፀብፃባት ውድብ ሕቡራት ሃገራት ገሊፆም። በዚ መሰረት ኣብታ ኤስያዊት ሃገር ኣስታት 4 ሚሊዮን ቆልዑ በተርእዮ ተጠቂዖም ከም ዘለዉ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ኣብ ዝሓለፈ ወርሒ ሓምለ ምግላፁ ዝዝከር እዩ። እቲ ክስተት ሳዕቤናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተኸያየደ ግዳማዊ ወታደራዊ ምትእታው ምዃኑ ይጥቀስ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከብቅዑ እኳ እንተኸኣለ ሓድግታቱ ገና ይቕፅል ከም ዘለዮም ፀብፃባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልፁ። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዱ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ከተውዕሎ ከን ዘይከኣለት ይሕበር። መጠን እስትራቴጂካዊ መኽዘን ነዳድ ኣሜሪካ ውሽጢ 43 ዓመታት ንፈለማ እዋን ናብ ዝተሓተ ደረጃኡ ከም ዝወረደ ፀብፃባት ፀዓድቲ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዶ ከም ዘሎ ዝገለፁ እቶም ፀብፃባት እቲ ክስተት ድሕሪ 1983 ናይ መጀመርያ ምዃኑ ረዲኦም። መጠን ኣህላኽነት ምስ ዘይንኪ እቲ ኣሃዝና ብትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመ ዘሎ። ኣብዚ ዋ ማእከላይ ምብራቕ ተኸሲቱ ዘሎ ፀጥታውን ወታደራዊን ቅልውላው ከምኡውን ኩናት ዩክሬን ከፊላዊ ጠንቂ ናይቲ ምንቁልቋል ክኸውን ከም ዝኽእል ይጥቀስ።

ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ሓመል ማሎ ኣብ ምምስራሕ ፉል ዝነጥፋ ደቂ ኣንስትዮ ኣብ ናብረአን ምምሕያሽ ከም ዝረኣያ ገሊፀ። ኣብ ዞባ ማእከል ትሕዝቶ ባንክ ደም ንምስሳን ልዕሊ 130 ክረፂት ደም ተለጊሱ። ብመስመር ኣርክቲክ ክካየድ ተወጢኑ ዘሎ ንግዳዊ ንጥፈታት ህንድን ሩስያን ካብ ዝመፅእ ዓመት ከም ዝትግበር ሓቢሩ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ኣፅዋር ክትሽምት መዲባ። ፕረዚደንት ፑቲን ንሃገሩን ጃፓንን ኣብ ዘከራኽራ ደሴታት ኩሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎ። ለሰዓት እዚ ዝተዳለዉ ዜናታት ተዛዚምሎም ስትሮፍ መድዋትና ንሓድገኩም ብወገነይ ሰላም ዓልቲ እዩ።

ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብክብሪ ዕድም ውድድራት እዚ ሓይሊ ኣየር ኣብ ዝቐፅለሉ ፀሓይ በርቂ ንሓሊበት ብ

0: ሰፊሕ ውፅኢት ስዒራታ።
1: ውርድራት እዚ ሓይሊ ኣየር ኣብ ዝቐጽለሉ ፀሓይ በርቂ ንሓሊቤት ብገፊሕ ውፅኢት ክትስዕራን ከላ ኣባላ ሮቤል ኣንዳማርያም ሃትሪክ ሰሪሖም። ብውዑዕ መንፈስ ሰላሰል ዘሎ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብረቡዕ ብፀወታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ቀጺሉ ነይሩ። ኣብ ትዕለቲ ፈለማ ዝተጋጠማ ጋንታ ደቂ ተባዕትዮ ፀሓይ በርቅን ሓሊበትን ኮይነን ንፀወታ ሙሉእ ብምሉእ ዝተቐዋፀረት ጋንታ ፀሓይ በርቂ ኣብ ካልኣይን መበል 29 ደቃይቕ ካብ ሴም ኢዮብ፣ ኣብ ዓስራይን ኣብ መበል 15 ከምኡውን መበል 65 ደቃይቕ ድማ ካብ ሮቤል ኣንዳማርያም፣ ኣብ መበል 63 72 ከምኡውን 87 ደቃይቕ ብመንገዲ ዮናስ ሰረቀ፣ ናኦድ ክፍለ ማርያምን ዓብድልዋስዕ ሳልሕን ሰለስተ ሸወታት ብምውሳኽ ኣብ ልዕሊ ሓሊበት ብገፊሕ 8 ባዶ ውፅኢት ተዓዊታ። ብዘካዚ ኣብቲ ዕለቲ ውርድራት ኩዕሶ መርበብ ደቂ ኣንስትዮ ተኻይድ ነይሩ። ፈንቅል ንመሰረት ሕድሪ ንዊና ብተማሳሊ ውፅኢት ክልተ ባሮ ስዒረነን። ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ሎሚ ዓርቢ እውን ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂሉ ክውዕል ምዃኑ ስታፍ ሓበሬታን ጎስጓስን ሓይሊ ኣየር ሓቢሮም።
0: ክረምታዊ ውርድራት ግራስሮት ይቕፅል።
1: ክረምታዊ ውርድራት ግራስሮት ብካልኣይ ዙሪኡ ይቕፅል። ኣብ መንጎ 16 ንኡሳን ዞባታት ማእከል ዝካየድ ዘሎ ውርድራት ተካኣት ስፖርታውያን ግራስሮት ትማል ሓሙስ ኣብ ናይ ውርድራት ኩዕሶ እግሪ ብናይ ትሕቲ 13 ዓመት ኣብ 4 ሜዳታት ቀፂሉ ውዒሉ። በዚ መሰረት ኣብ ናይ ደቂ ተባዕትዮ ቲራቨሎን ፓራዲዞ 3 ባዶ፣ ሰረጀቓን ኣባሻውልን ሓደ ብሓደ፣ ማእከል ከተማ ንሰንበል 10 ባዶ፣ ፀፀራት ን4 ስምራ ሓደ ባዶ፣ ማይ ተመናይ ንጋዛ ባንዳ 2 ብሓደ፣ ጋለ ነፍሒ ንዕዳጋ ሓሙስ 2 ባዶ፣ ኣኽርያ ንገጀረት 3 ብ2፣ ጎዳይፍ ንበሪኽ ድማ 3 ባዶ ብዝኾነ ውፅኢት ስዒረነን። ኣብ ናይ ደቂ ኣንስትዮ ድማ ባሻውልን ትራቨሎን ባዶ ባዶ ክፈላለያን ከለዋ ማእከል ከተማ ን4 ስመራ ሓደ ባዶ፣ ፀፀራት ንሰንበል 2 ባዶ፣ ማይ ተመናይን ገዛባንዳን ሓደ ብሓደ፣ ጎዳይፍ ንኣኽርያ 4 ብባዶ ብዝኾነ ውፅኢት ተፈላለየን። ኣብዚ ከይተጠቕሰ ክሓልፍ ዘይብሉ ኣሎ እንተኾይኑ ኣብዚ ዝካየድ ዘሎ ክረምታዊ ውርድራት ንኡሳን ዞባታት ንኡዞባ ሰረጀቓ፣ በሪኽ፣ ጋለ ነፍሕን ንኹሉ ብድሆታት ሰጊረን ዘመዝግብኦ ዘለዎ ዓወት ምስጋና ዝግበአን እዩ። ክረምታዊ ውርድራት ግራስሩት ብግጥማት ኩዕሶ እግሪ ሎሚ ዓርቢ እውን ብናይ ትሕቲ 15 ዓመት ኣብ 4 ሜዳታት ቀፂሉ ክውዕል እዮም።
0: ባርሴሎና ንኣካፋሊ ሲቲ ሮድሪ ንምፍራም ዘቕረበቶ ዳግማይ ጠለብ ተነፂጉ።
1: ካብ ዝሓለፈ ወርሒ ኣትሒዙ መዕለቢኡ ሲኢን ውፀንሐ እሞ ኣብ ዝሓለፈ ሰሙን ግን ናብ ባርሴሎና ክሰኣገር ከም ዝደሊ ድሕሪ ዝሃቦ ቃል ስዒቡ ቀዳማይ ጠለብ ባርሴሎና ነዚ ዕውት ባሎንዲኦር 224 ዝኾነ ኣሳሪ ኣካፋል ሲቲ ሮድሪ 39 ሚልዮን ፓውንድ ሒዛ ዝሓለፈ ሰሙን ዝቐረበቶ ድሕሪ ምንጻጋ ንሁ ድማ ትማሊ ካልኣይ ጠለብ 55.5 ሚልዮን ፓውንድ ወይ 65 ሚልዮን ኤሮ ዳግማይ ብሲቲ ተነጺጉ። እዚ ካልኣይ ንዝተመሓየሸን 65 ሚልዮን ኤሮ ጠለብ ሒዛ ንሮድሪ ንምዕዳግ ዝተመልሰት ባርሴሎና ብማንቸስተር ሲቲ 80 ሚልዮን ኤሮ ወይ 60 ሚልዮን ፓውንድ ክትበፅሕ ተነጊራ ንኻልኣይ ግዜያ ተነፂጋ ዘላ። ባርሴሎና ን80 ሚልዮን ኤሮ መልቅቕ ዋግኡ ከይበፅሓቶ ሲቲ ከምዘይተሰማምዓ ተረዲኣ ብሳልሳይን ዛዛምን ጠለብ ቅድሚ ሓደ መስከረም ሞስኮት ምስ ስጋር ተፃወቲ ምዕፃው ክትበፅሖ ትፅቢት ይግበር። ሲቲ ንሮድሪ እንተ ኣፋንያ ንኣካፋሊ ቸልሲ ኢንዞ ፈርናንደስ ክትዕድጎ ከም ትኽእል ይግመት። እዚ ከምዚ ኢሉ እንከሎ እውን ሲቲ ንሮድሪ ናብ ባርሴሎና እንተፋንያቶ ከም መተካእታ ንወዲ 25 ዓመት ኣካፋል ቸልሲ ኣርጀንቲናዊ ኢንዞ ፈርናንደዝ ንምዕዳግ መደብ ከም ዘለዋ ክግለጽ ጸኒሕሎም። ቸልሲ ነዚ ጉዳይ ኣመልኪታ ንሲቲ ዝሃበታ ናይ ግዜ ገደብ ኣውፂ ኣላ። እቲ መልእኽቲ እምበኣር ከምዚ ዝብል እዩ፣ ንኢንዞ ናይ ምዕዳግ ድሌት እንተሎ ክሳብ ሎም ዓርቢ ሰዓት 5 ድሕሪ ቀትሪ 120 ሚልዮን ፓውንድ ተዳልዩ ክቐርብ ከም ዘለዎ ንሕብር። እዛ ሰዓት እንተ ተሰጊራ ግን ንኢንዞ ኣመልኪቱ ዝመጽእ ጠለብ ክስማዕ ከም ዘይኮነን ንሱ ድማ ምስ ክለቡ ተጸንቢሩ ንሓዳስ ዓመት ክዳሎ ምዃኑን ነፍልጥ ዝብል እዮም። ቸልሲ ሰዓት ትቖፅር፣ ሲቲ ድማ ተሓስብ። ምስ ሓድሽ ኣሰልጣኒ ሲቲ ኢንዞ ማሪስካ ኣብቲ 18 ኣዋርሕ ምስ ቸልሲ ኣብ ዝጸንሓሉ ግዜ ጽቡቕ ርክብ ከም ዝመስረተ ዝንገረሉ ኢንዞ ፈርናንደዝ ብ222 እዩ ካብ ቤኒፊካ ብ106 ሚልዮን ፓውንድ ናብ ቸልሲ ተሰጋጊሮ። ሲቲ ንኢንዞ ክሳብቲ ተነቢሩላ ዘሎ ደረት ግዜ እንተ ኣፈሪማቶ ድሕሪ ኣንደርሰን ብ116 ሚልዮን ፓውንድ ካብ ኖቲንጋም ፎረስ ናብ ሲቲ ዝተሰጋግረ እቲ ዝኸበረ ጸዋታይ ኣብ ታሪክ ሲቲ ክገብሮ እዩ።
0: ራይንደርስ ናብ ስዑድ ዓረብ ተሰጋጊሩ።
1: ራይንደርስ ንሲቲ ተፋንዩ ናብ ስዑድ ዓረብ ተሰጋጊሩ። ኔዘርላንዳዊ ወዲ 28 ዓመት ኣካፋሊ ትጃኒ ራይንደርስ ብ61 ሚልዮን ኤሮ ካብ ማንቸስተር ሲቲ ናብ ስዑዳዊት ክለብ ኣል ቃዲሻ ተሰጋጊሮም። ካብ ልምምድ ምስ ሲቲ ርሒቑ ጸንሐ ራይንደርስ ሓደ ካብቶም ዝሓለፈ ዓመት ምስ ብዙሕ ተስፋታት ካብ ኤስ ሚላን ብ55 ሚልዮን ኤሮ ተዓዲጉ ዝነበረ እዩ። ትኾነ ግን ኣብ ትሕቲ ጓርዲዮላ

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ብከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባውን ማይ ከምዝ ዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዘምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያ እዩ። እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኮነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቀም ውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እንትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ከልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ብጣዕሚ ምንታት ውቃዕ ብሚል እዩ ዝብሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረሉ ንፃር እንደገና ምስተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ ምትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባባት ከም ዘለዉ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባባ ረኻኽባ ርሕቀትና እዩ ዝመርኩ ሽቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ምክንያ ዘለና ርሕቀት ንወስድ ማለት እዩ ንኣብነት ተደ ኣብ 6,00 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተ ደኣ ተሪፋ 6,800 እንደገና ታውቃዕ እንተ ተሪፋ ብ2,000 ትኩስ ማለት እዩ ኣብ ከምዚ ኩነት እንተ ደኣ ታውቃዕ ሓሊፋ ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይግፅእ

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክዕ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምክንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነና ሓያዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያት ባህሊ ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብኡ ዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን እቲ የማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ጸላእይ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዘይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእ ወይ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅአን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ድሓን ደሰልተካሉ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዓራሪ ኢኻ
1: ተማዓራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳናት ነበረት ኒሄዋይ
2: ባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ባላ ኩሉ ደለደሎ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድልው ዘሎ ከሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወተሃደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወተሃደራውያን ኣመኽርቲ ሕብረተሰቤት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕቤኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራ።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠልን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጢኢት ንሓደ ሰብ ዝብል ጭራ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኢ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ ንንቕሓትና ንኻልእ ኣካዳሚያዊ ኣቕምና ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽናያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኩማንዶ ኢኻ ተባሂሉ እተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኹ ኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቅ ኩናት ቀጸለም።
1: ኣብ ቀደም ብሎ በታሕሳስ ወር ውስጥ ብሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንተ ኮይኑ ጽቡቅ እዩ ውግእ ጽቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ደጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣጽናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ጽቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና ዛዕባ ተቃውሞ ናትን ብዙሕ ይርእና ንሕና ዝተዓቕሙ ናትና እናተን ሰማይ ንምድርኒ ንሓና ኣይከኣላ ናነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስተሓሲብናን ብናራሲ እዚ ቦታ ዝብወሪ ቅድሚ ሕጂ ከም ሕክያ ንሰምዐን ነበራ ብርተይ ኮይኑ ስማኣኒ ከምኡ ተፀበናን ግን ምስ ርኤና ኸ ከምዚ የፀበና ኸ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምዃን እንታይ ተመልክተልካ ዝበል
3: መጀመርታ መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና። ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣፍዓበት ምቁፃርና እዩ።
4: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐከም ስማረኩም?
3: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኹም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
5: ብደንደን ዲቡ ክነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንዳ ዲቡ ላዕለ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ዓላ ግናኒ

0: ጽቡቕ ግሩም ኩምሰል ዓልና
1: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን ቲየማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ ኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚት ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚት ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ልክ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እዩ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
2: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይታኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለፅን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: ብራቮታት። እምበኣር ከስ ሎሚ ካብዚ ንትርብሊ ክትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹሞ እንትመፁ ሱቢቶ።
1: እሺ ጐይታ።
0: ወዲ ኣለኹ እንዲያሙ።
2: ኣይ ረአይ በሉ ካብታን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ኢና ክንገብር? ኣብ ምንታይ ኣድያና ዳ ክንኣቱ?
4: ንኺድ እምበር ካብዚኦም ዳ ፍትሒ ተረኺቦ ንኺድ
2: ንኺድ ወ

0: እዋ እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕት ትማለ ምስከሉስ ድሓ ይብሉ ገለ ይብሉ እዋ ኣነ ጉዳእም
1: ማካ ድሓ እንደቐኒኺ
0: አልሓምዲላህ ድሓ እንዲኹም ዳኣኒ ከምዚኢልኩም ጠፊኹም ቀኒኹም
1: ክላ ናይ ድሓንን ደይድሓንን ገዲፍ ክግዳ ተበጎስ እንዶ ኢሎም ናይ ኣለው
0: ናበይ
1: ንትርብሊ
0: ትርብሊ እዋ ኣነ ተሓሳረይ ኣንታ ክንደይ

0: ኣይትጉብሮም
1: ድሓን ማካ ንዑ መኸፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኺ ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከይ ሕረሰላኽብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብክ ጽቡቕ እንተደይ ኮይኑ ኸኣኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ስክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን
2: ድሓን ዳ ውዕልካ
3: መስገን
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒየ እዮም ወ ኣበይ ዳ ክንኣቱ
2: እዋኣን ከዓ ተፋኒየ እዮም እየ መፅሕ ሽምባ ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣነ ኣሕዋተይ ኣይ ከመይ ካ ሓዲርኩም
2: ድሓንዲ ሓዲርካ ከመይ ሓዲርካ
1: ደንጉዮኩም ዶታ
2: ደንጉኻና ጥራሕ እዩ ወረ እንታይ ኻኹምካ
1: እንታይ ኮይነ ዶይከውን እቲ ምፍልላይ ደጢዕመናታ ተዳናፊቐ
3: ኣተዳፋኒቕካ ዳ ንሕና ግዳ ሓቦጭቦጭቦጭቦጭ ኢልና ኣሎ ተዳናፊቕና ኩላና
2: እዎ ወርኻኡ ዝኸፍእ ኸይመፃና ኸሎ ቀልጢሕና ንኺድ
3: ንኺድ ዕረ
0: እዋይ ዝምፍልላይ ክሓስም እዋይ ዝፅምዋ ክሓስም
4: ሓደርክን ማካ ኸመልክን ሓዲርክን
0: ኣልሓምድላህ ድሃበ ድሓንዲ ሓዲርክን
4: መስገን መስገን ድሓኒ ኣትን ማካ ሓፍተይ እቲ መሃያና ዳ እንታይ ዳ ወሪድዎም እየ ጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዳኣሎም ዝሰዱልና ደቀይ
0: ንድዕሎም እንታይ ከ ፈሊጠልክናኒ
5: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
0: ኣልሓምድላህ ሓበ ሓጂ
5: ንሓንዲ ኣለኹም
0: እቶም ርሕቡ
5: ረሓብ ርከብ ረሓብ ርከብ ባልያ መጽኢክን ኣሎ ባልያ ባልያ ካይ ደንጎይኽን በጽሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
0: ሕረ ኣበሓጀ ድሓን ዋዕሉ
4: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ድኣ ጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንኺድ ንዓናይ
0: ሰይ ኣይ ብርክት እንዲኽና እንትንድሃብ ሓፍተይ ንዓናይ በላ
4: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እቲ ናብ ለንድን ደለዋ ጥንቅቕ በላይኽን
0: ኣጆኽን ነዛ ነጸላኸን ሒዘ ደድሕሪኽን ዘይከይድ
6: እንታይ ፀጎሚ እዚ ኩሉ ሰብ ልኢኽና ኣለንሲ እንተኮይነን እዚአን ጠፊአን
4: ማዓርኩም ጎይታይ
6: መስገን ድሓን ደው ዒልክል ብውፅጋዕፅጋዕ በላ ንዕዝከ ስኺ መን ሽምኪ
0: ማካ
6: ማካ ማካ ማካ ማካ ኤኮ ማካ መሓመድ
0: ኣብት
6: መን ሽሙ ሰብኣይኪ
0: እዋይ ጉድመፂኒ እዋይ እንታይ እንቲ ክብል ኣቱም ጎይታይ እዚ ደፍተርኩም እሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታስሙ ምስ በትሐዙ ንስ ይኽብለኩም
6: ኣቲ ክንደይ ኣብዚ ዘለዉ ዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊ ንዕስካ ክልትፍና በጃክለኪ
0: እወይ እንታይ እየ ድብሎ ኣንተ እንታይ ዳኣ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ቅምጥ ኢሉ ነብ እዩ ዝመስል
6: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስከ በጃቂልናኪ
0: እዋይ ጉድርኪ ኣንቲ እንዳሃበየ እንታይ ለና ክንገብር
4: ኣቲ ንማካ ሓፍተይ እሞ ባዕለይ ዶ ክነግሮም
0: እወይ እቲ ፍታሓስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነበላ ንገሮም

0: ወይታይ ሽምባን ሽንካዓ እዮም ድበሃሉ።
1: እንታይ ደኣ ከምኡ ደይ ትብላ?
0: ኦ ሽም ሰብኣይ ካ እምበር ዘይስመ ኮይኑ እውን
1: ክላኸላኸላ ኣብዚኣ ጥራይ ፈርሚ ኦኖ ዶ ትረ ኳትሮ ፍኒታ ንዕ በዓል ትሪጋ መን ሽም ሰብኣይኪ?
0: እዋይ ወይ ለከ ጉድ ረኺብና ንዕነ በላ ከምታ ዝነገርኩል ክንንገር ኣለይ
1: እንታ ቐልጥፋና ዶ
2: ሕራይ ኣንቱም ጎይታይ ሸቃ ገረዝግሄር እዮም ዝበሃሉ።
1: ኣትታይ ዳ ኸምኡ ደይ ትብል?
2: ኣትስማእቶም እምበር ዘይስመ ኮይኑና
1: ንዕነ ንዕነ ንዒ ቕልጥፊ ኣብዚ ኣፈርሚ እንኪ ኖ ዶ ትረ ኳትሮ ቺንከ ኒት
3: ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦ ትመጻ ተዘየለ ክምለስ እዩ ድመስግን
2: ወይለከትጉድና ኣንተ እንታይ ዝበለ ፈኽራ ድኣሉ እዙ
0: ስቁ በበላ ብኣምኾ ታሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለ ንምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
2: እዎ በላ ካብ ሰሩ ማዕቶ የውፃና ንዓና ይበላ ድሃበየ ንዓና ይደኣኒ
0: ግር ንዓና ይበላ ሕራይ
4: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣመኸወሉ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣመኸወሉ ዘይብሉ ቀላጥ ቦታ ሽን ውዒልና መፂና ፅቡቕ ዶ
5: ክላኽላኻ እስኻ በራሕ እንተ ደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደይኻ ኣይነግርብ ደለዎሚ ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
6: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖኖ ኩሉ ኣግዲ ኮይኑሲ ለይትን ቀትርን እየ ድዝክራ
7: ኣይ እምበኣር ክትብጎስ ከለኻ ኸ ኣቕነኒ ኸለኻ ደይተስምዓና ዳ ወደይ
6: ከስማዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪና ካ ድሓን ዋዓሊ ማካ ድሓን ዋዓሊ
8: ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ
6: ኣነ ኸይደ ሸሪና የ ድሓን ዋዓል ማማይ ድሓን ዋዓል
8: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
6: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
8: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
6: እልክዋ ንብለኩም ሃያበሉ ናትኩም ክኣስከ
7: በላ ንኻ ኸስማዕኩም
5: ሓስኩ ስማዓና በ
7: መቸም ታ ሰበይተይ ቁኖን ድያ ትፈቱ መንስያት ትርኢ ትህነን ከም ይርእኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
5: ሓይ በለ ስማዕ ንሓረ
7: ጓሉ ብቀሺ ዘራጥን ፍትወክዶ መረፀ ለተ ሃይማኖት
8: ጓሉ ብቀሺ ዘራጥን ፍትወክዶ መረፀ ለተ ሃይማኖት
7: ጓሉ ብቀሺ ዘራጥን ፍትወክዶ መረፀ ለተ ሃይማኖት
8: ጓሉ ብቀሺ ዘራጥን ፍቶክዶ መረፅ ላ ሃይማኖት
5: በላና ክስምዓኩም እየ ሃስምዑኒ
7: ሕራይ ኣስምዓና
5: ባልያ ሰዲደልግ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
8: ባልያ ሰዲደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
5: ባልያ ሰዲደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
8: ባልያ ሰዲደልክ ኣሎኸ ኣምርከዶ ለኸ ሰቲኸያ ሻሕ
5: ጓልዶ በሳይ ጓልዶ በሳይ
8: ጓልዶ በሳይ
5: ሶብየለን ንዕናይ ምሳይ
0: ወዳእትኸ ታ ፈፂምልና እምበር
7: ረአ ይበሉ ከምዛ ጥን ክብሉና ዝፀንሑ ካብታ ጠም ትዕላልና ክኸሊፎምና ክሉፍ በሉ
6: ክልኣ ባዕሎም ይፍለጡ ንግበር እንደግዳእ
5: ጓልዶ በሳይ

0: ሰማይ ሰማይ ትኸይድ ከም ግመ ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለየኸ መዓልካ ሽሙ ዘይስመ ለለየኸ መዓልካ ሽሙ ዘይስመ
1: መካ መካ የሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ድሓንደ ውዒልክን
2: ድሓንደ ውዒልክን ድሃበየ ኣትናፍቖት እንዲበዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖት ወበዚሕና
3: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየምንታኹም ሰግለለደድኹን ለለየምንታኹም ሰግለለደድኹን
4: መዓልክን ዝገትን
5: እውይ እንትን ንመንእ ዝርኢ ዘለኹ ኣተን እዚኦም ዛ ባሻይ እንድዮም ግዲ
4: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቁርሱስ
5: ኣቶም ባሻይ በይኑኹም ዝኽብ ድኣ መፂኹም ይሕዋትኩም ከ ኣበይ ገዲፍኩሞም
4: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስ ኮንካ ዓድኻ ገዲፍካ ኣብደይ ዓድኻ ምስ ከድካ እንታይ ዳ ደሊኽን ተሪቦም እዮም
6: መይታብ እዮምካ
5: እወይ
1: እወይ እወይ እወይ እወይ እወይ እወይ እወይ
5: እወይ እወይ
4: እስካ ሓንሳ ሱቕ በላ ህኮት እዛ በዓልቲ እንዳይ ደኣ ኣበይ ከይዳ
1: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይትዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከዓ ዓሪፈን ሰብ ድበፅሑ በፂሕኩም
4: እወ ኣነ ሓፍተይ መወዳእቲ እሱ እምበኣር እዚ ኮይኑ ዕጫና
3: ከም ፈረንካ ጥልያን ፃዕዳ ስኒ ፈላላይና ኽፉ መጋቡር ዘእመርገም ሰምና ዝወደ ሰምና ዝወደ
4: ዘእመርገም ሰምና ድወደ ሰምና ድወደ
3: ከንፈረንካ ጥልያን ፃዕዳ ስኒ
4: ጥልያን ፃዕዳ ስኒ
3: ፈላላይና ኽፉ መጋቡር
4: ኽፉ መጋቡር
3: ዘእመርገም ሰምና ዝወደ ሰምና ዝወደ
4: ዘእመርገም ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
4: ተካል ግብሩ ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
4: ተካል ግብሩ ሰምና ድወደ ሰምና

0: መኮንን
1: ኣራይ
0: ካብ ተሰነይን ሓደ ጆን ቀሺ ሓጎስ ዝበሃል ምስ በዓልቲ ቤቱ ምስ ኤልሳ
1: ተማም
0: ንዓዲ ቀይሕ ሕደጋ ጓለ ለማሽ
1: ኣራይ
0: ኣምሪጄ
1: ተማም
0: ኣይተሓጎስ ክንጠኒኸ ንዓኸ ከዓ
1: ሓራይ ይቐኒ የለ ሽኩራን ስታስተኽል ዓብ ይቐኒ የለና ሽኩራን
0: ለማልም ከዓ
1: ኣራይ
0: ንካልኦት መሳርሕቲ ከዓ ኩሎም
1: ተማም ኩሎም ሰምዑኻ ኣለዎ ይቐኒ የለና ስታዝ ተኽልዓብ
0: ቀነይ ኣይወዳኹን ዝዓ
1: ሓራይ ጠዋሊ
0: ነዚ ምዕቡል ህዝቢ ኤርትራ ምዕቡል ህዝቢ ኤርትራ ኣብዚ መፍየካ ተሓድር ኣብዚ ፀሓይ ዝወድኣካ ትድቅስ ሰባቂ የለ ኸታሪ የለ ኣብዚ ባንክታት ዝተርአ ብመሸማዕ ብሳንጣ መሸማዕ ዓበይቲ ሰባት ለልድሪጋ ክገብሩ ከለዉ ዝሰርቅ የለ ዝጥምት ምስርቂ የለ ነዚ ምዕቡል ህዝቢ ኤርትራ ባህልካ ኣይተቋርፆ ቆፅሎ በልለይ
1: ሓራይ እንሻላ ሓራይ ስተኽልኣብ ሽኩራን
0: ዓፍዋን ዓፍዋን ሰላም ምሸት ሰላ
1: ሽኩራን ይቐኒ የልና ሰላም ቅንያቸ ሽኩረን ለክ መርሓባ ሓራይ እምበኣር ዝኸበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ደርፊ ኣኸብለኩም ደርፊ ብቋንቋ ናራ ናይ ድምፃዊ ዑስማን ዑመር ኮማ ትብል ቀሪብና ኣለና ማለት እዩ ናብ ኣኸብለኩም እየ

0: ሕረ እምበር ዝሃበኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅአትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ወዲ ፈረጅ ይበሃል ካብ ባረንቱ።
0: ሕራይ ከመይ ውዒልካ ወዲ ፈረጅ?
1: ዝሓንና መስግን።
0: ትፈደል ቀፅል።
1: መጀመርታ ናይ ምሉ ስድራቤሰይ
0: ሕራይ
1: ንሓፍተይ ምግሎ ትርከብ ዝሃረብ ኣብግር
0: ተማም
1: ንሓፍተይ ከጂጀ ፈረጅ
0: ሕራይ
1: ንሓፍተይ ሳዕድየ ፈረጅ
0: ተማም
1: ንሓወይ መሓመድ ፈረጅ
0: ሕራይ
1: ኣብ ግፅር ዝርከብ ሓወይ ኣሳት ፈረጅ
0: ተማም
1: ንእሳብ ፈረጅ
0: ሕራይ
1: ኣብ ሱዳን ዝርከብ ዑመር ባብክር ሓወይ
0: ተማም
1: ንብሉ ስራሕተኛታት ቤት ምግቢ ይኮተላ
0: ሕራይ
1: ንግና ቤት ምግቢ ይኮተላ ኣጠው ዓጨበና
0: ተማም ሕራይ
1: ንኣኩም ከዓ
0: ሽኩረን ወድ ፈረጅ ሽኩረን ለክ ይቀኒልና ከማን ቴሌፎን ኣለትና። ሃሎ
2: ሃሎ ሃሎ ሰላሙ ዓለይኩም።
0: መርሓባ ዋዓለይኩም ሰላም ወረሕመትላ ወበረካቱ።
2: ጅምዓ ሙባረካ።
0: ኣላ ይባርክ ፊክ ያ ረብ። ቢን መዓየ
2: ማዓክ ሰዒድ ዓብዱልዓሊም።
0: ኣህለን ቢክ ያ ሰዒድ ትፈደል።
2: መርሓባ ዓይዛ ሃኒ ንገዛ ንክብርቲ ወላዲተይ ካብ ጎለጅ ትርከብ
0: ተማም ሕራይ
2: ስዕብ ስራጅ በያን
0: ተማም
2: ከምኡውን ነቦይ ዓብዱልዓሊም ዓብዱልቃድር ኣሕመድዜን
0: ጠይብ
2: ከምኡ ከ ኣብ ሱዳን ትርከብ ሓፍተይ ሓያት ዓብዱልዓሊም ዓብዱልቃድር
0: ተማም
2: ምስ በዓል ቤታ ኣወል ኸይር ዑስማን እድሪስ
0: ተማም
2: ምስ ኩሎም ደቃ
0: ተማም
2: ከምኡውን ደቀይ ሙባረክ
0: ተማም
2: ያን ኣሕመድ ነጃሕ ሮያን
0: ጠይብ
2: ነፍሪ
0: ተማም
2: ወዓብዱልቃድር
0: ተማም ጠይብ
2: ከምኡውን ንክብርቲ በዓልቲ ቤተይ ኣማል ክያር
0: ተማም
2: ከምኡ ከዓ ንኩሎም ህዝቢ ኤረትራ ማለት ኩሎም ኣብ ውሽጢ ናብ ደገ
0: ሕራይ ሽኩረን ሰዒድ ኣላ ይኸሊክ
2: ሓይታት ምክልኻል
0: ተማም ሽኩረን ሰዒድ ኣላ ይኸሊክ ከማን ቴሌፎን ኣላትና። ሃሎ ሃሎ ሃሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: ሄሎ
0: መርሓባ መርሓባ መን ክብል
3: ናሄር ካብ ኣስመራየ
0: ከመይ ውዒልክና ሄር
3: ከመይ ውዒልኩም
0: ፅቡቅ ሓቢብታና ቀፅሊ
3: ንሓወይ ኣሚናዳብ
0: ሕራይ
3: ንኣደይ ሙዚት
0: ተማም
3: ንኣኮይ ሸሌ ንሓስነይ ዘውዲ
0: ሕራይ
3: ንሓስነይ ቆንጅት
0: ተማም
3: ንሓፍተይ ምርያም
0: ሕራይ
3: ንሓፍተይ ህያብ
0: ሕራይ
3: ንጎረባብትና ኩላቶም
0: ሕራይ
3: ኩሎም ህዝቢ ኤርትራ
0: ተማም
3: ንዓኹም ከዓ
0: ሕራይ ይቀኒ የለና ሄረይ ሽኩረን ሓቢብታና
3: ፕረዚደንት
0: ሕራይ ይቀኒ የለና ቻው ሓቢብታና ይቀኒ የለና ሄረይ ሽኩረን ሓቢብታና መርሓባ ብኪ ሕራይ እምበኣር ዝኸብርኩም ተዓዘብትና ሕጂ ውን ናብዚ ቀፂል ትስዕብ ዘላ ደርፊ ኣሃብለኩም ደርፊ ብቋንቋ ቢዳወየት ናይ ድምፃዊ መሓሙድ ዓብደላ ሓዋር ሸክ ኢና ክንከታተል ማለት እዩ ንዓ ተኸታቲልና ሕጂ እውን ክንምለስ ኢና ምሳና ፅንሑ

0: ሰባ መጀመርያ ነቲ ዘይክማ ዙር ሓይልታት መንግስቲ ኤርትራ
1: ሓራይ
0: ብምቕጣል መቡር ትበዓል ወደይ ኣብ ሳመርኮሉስ ማይናይ ክትርከብ ምስ ሄቨን ወደይ
1: ሓራይ
0: ከምኡውን እምነት ጓለይ
1: ተማም
0: ከምኡውን ኣርያም ጓለይ
1: ሓራይ
0: ብምቕጣል መቡርቲ ወላድተይ ፅገየ
1: ተማም
0: ከምኡውን ብኩሎም ኣሕዋተይ
1: ሓራይ
0: ከምኡውን ኣብነስውረት ኣሃድና ኣባላት ኮርፖሬሽን ኣብ ቀታይን ጎልግን ዝርከቡ
1: ሓራይ
0: ከምኡ ንኩሉ ህዝቢ ኤርትራ መንግስትን ኤርትራ
1: ሓራይ
0: ንከብረባብተይ ካብ ምሎም ሰባ ሓድሽ ዓዲ መንግስቲ ሰባ ጎልግ
1: ሓራይ ሽኩራን ኣስመሮም ይቐኒ ኢልና
0: ነዚ መደብ ዝሕለፈና ካብ ልባ መስሊ ንኸት
1: ሓራይ ሰምዓካ ኣሎ ሽኩራን ኣስመሮም ይቐኒ የለይ መርሓባ ሕረይ እምበር ዝኸበርኩም ተዓዘብትና ቴሌፎንኩም ከም ዘይመፀና ናብዛ ቀፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ሃገራዊት ደርፊ እያ ክትኸውን እዛ ትስዕብ ዘላ ደርፊ ማለት እዩ ናይ ድምፃዊ ዜናዊ ካሕሳይ ኣላይ ትብል ደርፊ እያ ክትኾውን ማለት እዩ ሓቢርና ክንሰማዓ ኢና ሳድር ሙሻሂዲን የብዶ ድማ ዕንደና እትተልኸሉ ንስማዕ እቕንያ ሌልፈናን ዜናዊ ካሕሳይ እቕንያ ጀሚለ ጅዳን እቕንያ ወጠንያ ጀሚለ ንስማዕ ሓማዕ በዓድ ሓንርጃእ ከልኩም መዓና

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ፣ እታ ሕላይ፣ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተሞክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንስ ካልየ ንስ ብለብካ እንዳተፅበሃ እተና ኣሸዋቱ ድሕሪ ዝተወልዳ ተዳ ገዲፎን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕሉ እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ኣትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክከብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕር ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕር ቐትሪ መደብ ናትራን

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤር ቲቪ። ንሎሚ ብምክንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘለዉ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና። መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘለዎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘለዎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ። ናይዚ ህያው ኣብነት ዝኾነና ድማ ኣብ ኣዳራሽ ጅስሪ ዝርከቡ መንእስያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ። ነዚ እውን ስጋ ፍፃሜ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራ ጉደ ይበሃል። ኣቅርብየ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምቡቆ ኣፕ ዝበሃሉ ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህንፃናት ጀሚርካ ክሳብ ዓበይቲ ዘለዉ

0: ቋንቋ ትግርኛ ገይሮም ከም ድመሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍል ናይ ቅድሚ ትምህርትን መምሃሪት ኣላትና ካልእ ውን ዝተማሳቐለ ቃላት ናይ ቁፅሪ ግድላትን ናይ ሓበሻ ስእልታት ድኾኑ ጅግሳው ብስእልታት ፋሕ ድበሉ ምግጣምን ናይ ቃላት ድለዩን ኣፕሊኬሽናት ኣለውና። በዚ ከዓ እቶም ቆልዑት እንዳተዘናግዑ ንክምሃሩ ኢንስተድ ኦፍ ኣብ ክንዲ ኣብ ግዜኦም ኣብ ጌም ምፅዋትን ኣብ ቪድዮ ንምሕላፍ ኣብ ብሞባይል ኣፕሊኬሽናት ገይሮም ንክምሃሩን ክመራመሩን ማለት እዩ እንደሎ። በዚኣ እንዳሕራ ጀሚርና ተቐዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ። እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ ስእልታት ኤንድ ግድላትን ዝተፈላለዩ መላመዲታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ። ካልእ ናይ ዝተማሳቀለ ቃላት ኣላትና። ዝተማሳቀለ ቃላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቃላት ትግርኛ ምምሃር ማለት እዩ። ካልእ ውን ናይ ግድል ደደ ትብላ ኣላትና ናይ ቁፅሪ ኣፕሊኬሽን እሳ ከዓ 8 ካርድስ ኣለውና። ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልኣ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ። ናይ ወርድ ሰርች ወይ ከዓ ትግርኛ ቃላት ድለዩ ትብል ከዓላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላ ኣፕሊኬሽን። እሳ ከዓ ጥቕማ ከዓ ፋሕ ድበሉ ቃላት ኣለዉ። እቶም ፋሕ ድበሉ ቃላት ኣብ 8 ብ8 9 ብ9 ዝኾነ ሰጠሬጅ ፋሕ ድበሉ እዮም ንዖም ምላይ ማለት እዩ። ነቶም ቆልዑት እንዳዘናጋዕካስ ትግርኛ ምምሃር ማለት እዩ። ዝቐንዲ ኤምናትና ኣብ ዓድና ዘለዉ ክኾኑ ይኽእሉ እዮም ወላ ኣብ ደገ ዘለዉ ክኾኑ ይኽእሉ እዮም። ከምዚ ኣፕሊኬሽናት ብበዝሒ ተሰሪሑ ክኸውን ይኽእል ግን ቀንዲ ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰሪሖም ዘለዉ ቅድሚ ሕጂ ተሰሪሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለዘይኮኑ ነቲ ትግርኛ ናይ ዓድና ስለዘይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ነቲ ናትና ትግርኛ ናብ ደገ ንምባል ማለት እዩ።
1: ሰላም እንኳዕ ብድሓን መጻኹም። ስመይ ሚካኤል ተወልደ ይበሃል። ካብ ዞባ ማእኸል ኣስመራ የ መፀ። ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄር ኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ። ኣብዚ ኣዝማሪኖ ኣለና፣ ኣብዚ ከርከደ፣ ሚም ኣሎ፣ ኣብዚ ሞሪንጋ፣ ኣበሱዳ፣ ቅንፍር፣ ኣብዓኸ፣ ከምኡ ንንጣጢዕ፣ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ። እዚኦም ኣብዚ ንሪኦም ዘለና 8ቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቅ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ። እቲ ቀንዲ ምስጢር ኣብዚ ንሪኦ ዘለና ባህርያዊ እዩ። እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ። ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ። እቲ ቀንዲ ብሉፅ ነገር ኣብዚ ደጊ ክገልፆ ዝደሊ ድማ ባህርያዊ እዩ እቲ ዘይቲ። ዝኾነ ኬሚካል ዝኣተዎ ወይ ዝተወስኮ ነገር የብሉን። ባህርያዊ ካብ ምዃኑ ዝተላዕለ ድማ ፅቡቅ ዝኾነ ውፅኢት ኣለዎ። ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ። ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብንሎ ማለት እዩ። ከምኡ ውን ካልኦት ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ። ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን። እታ መወዳእታ ክገልፆ ወይ ከድመቆ ዝደሊ ነገር እንተ ደ ኣሎ ከዓ ኣብዚ ቻርት እውን ገሊፀ የለኹ ባህርያዊ ፀጉሪ ብባህርያዊ ፍርያት ዝብል ማለት እዩ። ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ እየ ክሕብር ዝደሊ። ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍለ ኣካላቶም ኣዝዩ ፅቡቕን ብሉፅ ንምዃን ከተባብዒ ፈቱ ይቐኒለይ ኣደ ኤርትራ ማዳ ስደተይ
2: ዓመት ዓመት ኦልመይትስ መጀመርታ ብሌን በረኸ ትበሃል። እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ ትፍለጥ። ብሓፈሻ ንኤርትራ ከነፅናዓ ንድ እቲ ዘሎ ቦታታት እውን ክንፈልጦን ገምጋማት ክንወስድና ትሕግዘና ማለት እዩ። ብከመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያላ ማለት እዩ። እጂ ንኤርትራ ክንሪኣ ተደልና ቲካርታ ኤርትራ ብ2ዲ ከተርእየና ትኽእላ ብተወሳኺ ውን ብ3ዲ እውን ከተርእየና ትኽእላ ማለት እዩ። 3ዲ ተይልያ እውን ካልእ ፕሌን ወሲኻያ ተርእየኒ ማለት እዩ።

እዚኣ ስራሕ እዚኣ ንተምሃሮ መምሃራንን ንኤርትራን ዝያዳ ንኸፅንሕዋን ንኽርድእዋ እያ ትሕግዝ። ተወሳኺ ኦፍላይን ስለ ዝኾነት እውን ኣብ ዝኾነ ቦታ እዛ ላፕቶፕን እዛ ኣፕሊኬሽን እንተለና ሒዝኒያ ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት እውን ክንደልን ክንረክብን ንኽእል ኢና ማለት እዩ። ንኣብነት ሕጅብ እዚኣ ናብ ተሰነይ ክኸይድ ተደለየ ንኣብነት ተሰነይ ኢለየ ክእትወላ ደለኒ ተሰነይ ኣንፃህለ ኣላ ከም ዓዲ ኢላ ታውን ኢላ ኣርያትንላ ማለት እዩ። ኣብዚ ንድሕር ጠዊቐ ኣብ ተሰነይ ትኽኢላ ናብ ተሰነይ ወሲዳህንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእንላ እታ ከተማ ብምልእታ ምስቲ ናታ ሩባ ዋሓይዛ እንቲ ብምሉእ እቲ ስንጭሮታት እቲ ጎቦታት እውን ተርእንላ ማለት እዩ። ብቪው ድሕር ኣቕሪብያ ድሕር ኣርሕቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታይ ክትገብረለይ ትኽእል እያ? ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብቲ ዲ ክቕይረ ኣብቲ ከባቢ ዘሎ ዓድታት ብምሉእ ተርእንላ። ንኣብነት ዓሊ ግድር ኢላ ብዚ ተርእንላ ዓሊ ግድር ኢላ ኣብዚኣ ተርእንላ። ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ እንድሕር ደለየ ክንደይ ኪሎ ሜትር ክወስደ ኣለዩ? ብፅርግያ እንድሕር ከይደ ብቆራጭ እንድሕር ከይደ ክንደይ ኪሎ ሜትር ክወስደ ኣለዩ? ብምሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእል እያ ማለት እዩ። ኣብዚ ቋይተ ምሳ ለና ናህና ኣብ ዛራው ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ኢለየ ዘለኹ ብምሉእ እዚ ኣርያትኒ ዘላ እዚ ምልክት ገይራ ሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብ ተሰነይ ናብ ዓሊ ግድር ሓንፃ ሃለ ኣላ ባዕላ። እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክቡ እውን ትነግረኒላ 599 ሜትሮ ብረኸ ዘለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእል እያ ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትኒላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ነጊራትኒላ ብሳሕቲ ማለት እዩ። ካልእ እታ ክትገብረለይ ትኽእላ እንድሕር ኣብዚ ከባቢ እንድሕር ናይ ሩባ ዋሓይዛት ኣሎ። እዛ ስራሕ እዚኣ እውን ነቶም ሲቪል ኢንጂነርስ ማለት ኣብ ድሌት ዘለዎም ዲጋታት ንክሰርሑ እቲ ሩባ ከቲሮም ስለ ዝሰርሑ ኣብቲ ከባቢ ዲጋ ክንድምታይ ሜትሮ ብረኸ ሃልይዎ ክስራሕ እዩ ክንድምታይ ሜትር ኪብ ክሕ ዘሎም እውን ኣናላይዝ ክትገብረሎም ትኽእል እያ ማለት እዩ። እዚታያ ትገብር እዚኣ ኣብዚ እዛ ብጫ ዝርአ ዘለኹ ሕንፃት ናይ ሩባ መንገዲ እያ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ተደልየ ኣበይ ኣበይ ከም ድክተርአየ ዝሕብራ ማለት እዩ። ካብዚኣ ክሳብ ኣብዚኣ ከቲራ ክሕዛ ደልየ ኣለኹ ነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለይ ደልየ ኣለኹ ማለት እዩ። ሕጂ ተወሳኺ እንድሕር ዲጋ ክሰርሕ ተደልየ ስንጭሮታት እውን ከልየኒ ክእከበለ ያለን ትማይ ኣብዝተይላትንላ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ደለዎ ቦታ ድለይ ኢላትንላ ኣፍ ዓበት ከም ታውን ኢላ ኣብዚ ካልኣይ ኣምፃህለ ኣላ ማለት እዩ። ኣብዚ ኣፍ ዓበት ሕጂ እዚ ብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላ እዩ ማለት እዩ። ባዕለይ ምስ ጠወኩ ኣናለሲስ ክትወስዳ ኣናላይዝ ትገብረላ ማለት ገምጋም ትወስዳላ ማለት እዩ። ሕጂ ታዲጋ ኣብዚኣ ከም ትስራሕ ትሕብረኒላ ዘቀያሕ ምልክት ገይራ ሃለያ ዘላ ኣባ ከም ትኽተርያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎ ከዓ ትራሕሲ ትሕብረኒላ ማለት እዩ። ሕጂ ንመፃ እውን እቶም ንኣብነት ፅርግያ ካህንፅ ተደልዩ ብዚ ከባቢ እዚ ካብ ትራሕ ስሪሕ ክሰርሑ ኣለኒ ምክንያቱ እቲ ራሕሲ ኣርኪቡ ነቲ ፅርግያ እውን ድግሪድ ማለት ከባላሽ ወለይ ስለ ዝኽእል ማለት እዩ። ስለዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእል እያ ማለት እዩ። ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ እቲ ቮሊም ናቱ ማለት ትዑምቲ ማይ ክሕዘለይ ዝኽእል ካኒ 7.51 ሚሊዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ። ካልእ ብተወሳ